0: መወገዳቸው ተሰምቷል። በቀጣይ አራት ዓመታት በወሊድ ምክንያት የሚከሰትን የእናቶችን ሞት ወደ 70 ዝቅ ለማድረግ የተሰራ ነው መባሉን ሰምተናል። የቅበላ መስፈርት አሟልቶ ያልተገኙ ተማሪዎችን በመቀበል ሕግ ተላልፈው የሚገኙ ተቋማት ላይ ጥብቅ እርምጃ እንደሚወስድ የትምህርት ስልጠና ባለስልጣን ማስታወቁም ተሰምቷል። ስድስተኛው የኦሮሚያ የቱሪዝም ሳምንት ከ20 ሀገራት የተውጣጡ ተሳታፊዎችን ያሳትፋል መባሉም ሰምተናል። ከመኖሪያ ቤቷ ጀርባ ወስደው የ15 ዓመት ታዳጊን የደፈሩ ሁለት ተከሳሾች በእስራት መቅጣታቸውም ሰምተዋል። ከውጭ በዓለም ዙሪያ ከ57 ሚሊዮን በላይ ሰዎች የመርሳት የአእምሮ ህመም ወይም ዲሜንሽያ ሰለባ መሆናቸው መገለጹም ተሰምተዋል። ቻይና በኢራን አየር መንገድ ኩባንያዎች ላይ የጣለውን ህገወጥ የአሜሪካ ማዕቀብ መቃወሟ ተሰምተዋል። እነዚህና ሌሎች መረጃዎችን ይዘን የምንመለስ ይሆናል። የዚህ ሰዓት የክብር አገራችን የሆነው ስንቄ ባንክን ክለብ እናመሰግናለን። እንመልሳለን።
1: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመተያየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማኅበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማኅበረሰባችን የወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረዥም ጉዞ

0: በእለት እለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
1: ፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላት በአንድ መተግበሪያ በስልኮ ብቻ ካቻ ብቻ ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክ ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርዶ ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ደቅደቅ አድርጎ በፋይዳ ቁጥሮ ይመዝገቡ። ፍላክ ቁጥብ ብድር በካቻ ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
2: የያዙት አልሞላ ሲል ያልታሰበ የገንዘብ ክፍተት ድንገተኛ ወጪ ሲገጥሞት እስኪሞላልኝ ብለው መጠበቅ መጨናነቅ ቀረ። መፍትሄው አሁን በፈጣን አማራጭ ቀላልና ምቹ ሆኖ ደርሶሎታል። በሲቢ ሞባይል ባንኪንግ የዲጂታል ብድር አገልግሎት ያለምንም ማስያዣ የትም ይሁኑ የት በፍጥነት አግኝተው ሕይወቶን ያቅልሉ። ከጭንቀቶ እፎይ ይበሉ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። የምስራች! የኢትዮጵያ ፖስታ መልእክቱን በስልኮ ጉዳዩን በቤቶ መከወን የሚያስችለውን ቨርቹዋል ፖስታ ሳጥን ይዞልን መጣ። ይህ አዲሱ ዲጂታል የመልእክት አገልግሎት የትም መሄድ ሳይጠበቅብዎት በቴክኖሎጂ የታገዘ አድራሻ እንዲኖርዎት ያደርጋል። መኖሪያውን ቢቀይሩ እንኳን ባሉበት ሆነው አድራሻውን መቀየር ይችላሉ። እንዲያውም መልእክቱን ያለምንም ተጨማሪ ክፍያ እቤቱ ድረስ ይመጣል። ከየትኛውም የዓለም ክፍል የሚላኩ ጥቅል እቃዎችንና ዶክመንቶችን በቨርቹዋል ሳጥን ይቀበሉ። ሂደቱንም በስልኮ ይከታተሉ። ለግለሰቦችም ሆነ ለተቋማት የሚሆን በተጨማሪም የብሔራዊ መታወቂያ ካርድ ህትመትን ጨምሮ ሌሎች አገልግሎቶችንም በነፃ የሚያንበሸብሽ ልዩ ስጦታ ነው። አሁኑ ነው ቨርቹዋል ፖስት መተግበሪያን ያወርዱ ወይንም app.ethio.post ላይ በመግባት ይመዝገቡ። ለበለጠ መረጃ 8536 በነፃ ይደውሉልን። የኢትዮጵያ ፖስታ፣ ፖስታ ለሁሉም።
3: የጠቅላላ ጉባኤ ጥሪ ለአማራ ባንክ

0: አክሲዮኖች በሙሉ የአማራ ባንክ አክሲዮን ማህበር የባለ አክሲዮኖች አምስተኛ መደበኛና ሁለተኛ አስቸኳይ ጠቅላላ ጉባኤ እሁድ ህዳር 27 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ጃን ሜዳ ስለሚያካሄድ ባለ አክሲዮኖች ወይም ህጋዊ ወኪሎቻቸው በጉባኤው ላይ እንድትገኙ ጥሪ እናስተላልፋለን። የጉባኤውን አጀንዳዎችና ተጨማሪ መረጃዎች ረቡዕ ነሐሴ 20 ቀን 2018 ዓ.ም በወጡት አዲስ ዘመንና ሪፖርተር አማርኛ እትም ጋዜጦች ላይ ማግኘት የምትችሉ መሆኑን እናሳውቃለን። ማሳሰቢያ፣ ውድ ባለ አክሲዮኖቻችን፣ ምልዓተ ጉባኤው መሟላት እንዲችል በዕለቱ በአካል መገኘት የማትችሉ በሚቀርባችሁ የባንካችን ቅርንጫፍ ወይም በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት በመገኘት ውክልና እንድትሰጡ እያሳሰብን፣ ውክልና የምትሰጡ ሰው በጉባኤው ተገኝቶ ሊፈርምላቸው የሚችል ሲሆን በኢትዮጵያ ብሔራዊ ባንክ መመሪያ ኤስቢቢ ህዝባር 91 ህዝባር 2024 መሰረት ሁሉም የዳይሬክተሮች ቦርድ አባላትና የባንኩ ሰራተኞች ውክልና መቀበል የማይችሉ መሆኑን በአክብሮት እናሳውቃለን። የአማራ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
1: አማራ ባንክ ከባንክ ባሻገር

0: የባል ሰሞነ ባይኔራቀው በልብ ይቀርባል የተነፋፈቀው ይገናኛል ህብረት ባንክም ወዳጅነትን ሊያጠናክር ይበልጥ ሊያቀራርብ ኮዳይ ዘመድ ከውጭ ሀገር የሚላክላችሁን ገንዘብ ከነሐሴ 26 እስከ ጥቅምት 20 ድረስ በህብረት ባንክ በኩል ሲቀበሉ ወይንም የውጭ ምንዛሬ ሲመነዝሩ ተጨማሪ 10% ጉርሻ አሰጋይቶላችኋል ምን ይሄ ብቻ የባል ሸመታውንም ሲፈጽሙ በህብረት ባንክ ፖስት ማሽን በህብር ካርድ ይክፈሉ ወዲያውኑ የ5% ተመላሽ ያገኛሉ እስከ ጥቅምት 21 2019 ብቻ የሚቆየው ንድል ከዛሬ ጀምሮ ይጠቀሙበት ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ ደንብና ሁኔታዎች ተፈጻሚነት አላቸው መልካም በዓል ህብረት ባንክ በህብረት እንደግ
1: በመጪው አዲስ አመት በህይወታችን የምንቀይረው የቀን መቁጠሪያችንን ብቻ ሳይሆን ተስፋችን ይለወጣል ህልማችን ይቀየራል ቤትም እንደዛው አዲሱን አመት በሚያምር ጥበብ በተገነባው አዲስ መኖሪያ ቤት ውስጥ ራስዎን ያስቡ በዛ ላይ በማል አዲስ አበባ በቦሌ ሜጋ በቦሌ ሩዋንዳ በሶስት ቁጥር ማዞሪያና በአፍሪካ ህብረት አካባቢ ቅንጡና ዘመናዊ ከጥራት ጋር በማይደራደር ለአከፋፈል በተመቻ አሰራሩ ሜትሮፖሊታን ሪል ስቴትን ተመራጭ አድርጎታል አዲሱን አመት በአዲስ ምዕራፍ የሚጀምሩበት 9896 ላይ ደውሉ ሜትሮፖሊታን ሪል ስቴት መልካም አዲስ አመት በጥራት የተገነባ

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል በዓለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞ እና ኡፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።

0: መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ
1: ከተወዳጁ ጣቢያ ከብስራት ጋር ናቸው። እንግዲያውስ ይህንን እንገራችሁም ሆሊውድ ውስጥ ያሉ ተዋናዮች የሚፈሩት አንድ ሽልማት አለም። ይህ ሽልማት የዓመቱ ቀሽም አክተር በሚል ዘርፍ የሚሰጥ ሲሆን ሁሉም ሰው አትችልም ቀሽም ነህ መባል አይፈልግምና ይህ ሽልማት በሚሰጥበት ወቅት የሆሊውድ ተዋናዮች ከዚህ ሽልማት አውጣን እያሉ በልባቸው ይጸልያሉ። ሳንድራ ብሎክ ሆሊውድ ካፈሯቸው ምርጥ ተዋናዮች መካከል አንዷ ናት። እናም በዕለቱ በዚህ የሽልማት ስነ ስርዓት ላይ ተጋብዛ ዝግጅቱን እየተከታተለች ነው። የመድረክ መሪው በጎልደን ራስቤሪ አዋርድ ፎር ወርስት አክትረስ በሚለው ዘርፍ የዓመቱን ቀሽም ተዋናይት ለመጥራት ከማሟቀ በኋላም እንዲህ አለም። ተመልካቾቻችን፣ የጎልደን ራስቤሪ አዋርድ የዓመቱ አሸናፊ በኦል አባውት ስቲቭ በሚለው ፊልም ላይ ባሳየችው ደካማ ተዋውን ይህንን የቀሽም ተዋናዮች ሽልማት ያሸነፈችው ሳንድራ ብሎክ ነች ብሎ ሲያስተዋውቅ ሰማይ ምድሩ ዞረባትም። ሽልማቱን መድረክ ላይ ወጥቶ መቀበል ግድ ነውና ከነሀፍረቷ ሄዳም ተቀበለችም። ይህን ሽልማት ሰው የሚፈራው እንጂ የሚወደው አይደለምና ሳንድራ ብሎክም የዓመቱ መጥፎ ተዋናይት በመባሏ ተናዳ ወደ ቤቷም ሄደችም። በማግስቱ ደግሞ ሌላ ዝግጅት ነበረም። ይኸውም የዓለም አይንና ጆሮ በሙሉ በጉጉት የሚጠብቀው የኦስካር ሽልማት ነው። ሳንድራ ከትናንቱ ደባሪ ስሜቷ ውስጥ ስላልወጣች ወደዚህ ፕሮግራም ለመሄድ ባትፈልግም ላለመቅረት ስትል ብቻ ሄደችም። የሽልማቱ ፕሮግራም ተጀመረም። የመድረክ መሪው የዓመቱ ምርጥ ሴት ተዋናይት እያስተዋወቀ ነው። ውድ ተመልካቾቻችን፣ ዛሬ በዚህ መድረክ ላይ አንዲት ምርጥ ኮከብ ተዋናይት እናነግሳለን። ይህች ጎበዝ ሴት ዘ ብላይንድ ሳይድ በሚለው ፊልም ታምራዊ የአተዋወን ችሎታን ያሳየችን የዓመቱ ምርጥ ተዋናይት ሳንድራ ብሎክ ትባላለችም። ሳንድራ ወደ መድረኩ ትመጭልን ብሎ ሲናገር፣ ትናንት በዚህ ሰዓት የዓመቱ መጥፎ ተዋናይት ተብላ የነበረችው ሳንድራ ብሎክ የምትሆነው ጠፋትም። ከትላንቱ የሽልማት ድርጅት ይልቅ በዓለም ሕዝብ ዘንድ ክብር የሚሰጠው ትልቅ ሸላሚ ድርጅት ትችያለሽ፣ እንደውም አንቺ ምርጧ ተዋናይ ነሽ ነው ያላትም። ዛሬ በትንሹ አልተሳካም አትችልም ተብለሃልና እንዳትደክም፣ ነገ በተከበረ መድረክ ላይ ትልቁ ኦስካር ተቀምጦ የሚጠባበቀው አንተን ይሆናል ይላሉ የሆሊውድ የፊልም ተዋናዮችም። እያደመጣችሁን ስላላችሁ እጅግ አድርገን እናመሰግናለን። ብስራት ማለዳችን እስከ 2 ሰዓት ድረስ መደመጡን ይቀጥላል። መልካም ቆይታው።

ያዙታል ሞላ ሲል ያልታሰበ ገንዘብ ክፍተት ድንገተኛ ወጪ ሲገጥሞት እስኪ ሞራልን ብለው መጠበቅ መጨናነቅ ቀረ። መፍትሄው አሁን በፈጣን አማራጭ ቀላልና ምቹ ሆኖ ደርሶልዎታል። በሲቢ ሞባይል ባንኪንግ የዲጂታል ብድር አገልግሎት ያለምንም ማስያዣ የትም ይሁኑ የት በፍጥነት አግኝተው ሕይወቶን ያቅልሉ። ከጭንቀቶ እፎይ ይበሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።

0: ተማር ልጄ።
1: መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ ማኔጅመንት ማርኬቲንግ ማኔጅመንት አርክቴክቸር ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓ ም የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ ማርኬቲንግ ኤንድ ሴልስ ማኔጅመንት ሃርድዌር ኤንድ ኔትወርክ ሰርቪስ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ተማር ልጄ ተማር
2: ልጄ። አበባዎቹ ወደ ንቦቹ ቀርበዋል፣ ማሩ ደግሞ ወደ እናንተ ተጠግቷል። የነብ ኢንተርናሽናል ባንክ ሂሳብን ለመክፈት ወደ ቅርንጫፎቻችን መምጣት ሳይጠበቅብዎት ባሉበት ቦታ ሆነው የእጅ ስልክዎንና የፋይዳ መታወቂያዎን ብቻ በመጠቀም ሂሳብዎን በቅጽበት ከፍተው ገንዘብዎን በቀላሉ ማንቀሳቀስ ይችላሉ። ቆይ ግን አሁን እኔን እየሰሙ የስልክዎን ፓስወርድ ከፍተው የንብ ተራ ኦንላይን መተግበሪያን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የፋይዳ መታወቂያ ቁጥርዎን ተጠቅመው የአገልግሎታችን ተጠቃሚ ለምን አይሆንም? እስከ መቼ አለብሽ? እስኪ ኑርብን። ለአዲስ የንብ ተራ ተመዝጋቢዎች ደግሞ የደብተር ማሟሟቂያ በ100 ብር ፈገግታ ነው የምንቀበልዎት። ዝምን ብለን ለምቾቶ ያለን ትጋት እንደ ሰላ ይቀጥላል። ንብ ኢንተርናሽናል ባንክ ይሰራዋል ከልብ እንደነው።
3: ክረምት አልፎ በጋ በመጣ ቁጥር ቤቱን አጸዳርተን አሰማምረን አዲሱን ዓመት መቀበል እናውቅበታለን። ያሳመርነው ቤታችን ይበልጥ የሚደምቀው ይበልጥ የሚሞቀው ከቤተሰብ ከጓደኛ ጋር ሰብሰብ ብለን በዲኤስቲቪ ዘና ስንል ነው። ዲኤስቲቪ ከዓመት ዓመት መላ ቤተሰቦን ያሰባስባል። በሀገርኛና ዓለም አቀፍ ቻናሎች ያዝናናናል። ምን አለፋችሁ ዲኤስቲቪ ካለ ሁሌም ዓመት በዓል ነው። ክረምት አልፎ በጋ ከዲኤስቲቪ ጋር መልካም አዲስ ዓመት።
4: እንኳን ለ2019 አዲስ ዓመት በሰላም በጤና ደረሳችሁ። የሀረር ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሀል ስቴዲየም ቤትዛታ ሆስፒታል ፊት ለፊት እንዲሁም በመሀል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮፋይናንስ ህንፃ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 ዓመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የአዋቂና የህፃናት ልብሶች፣ ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ፣ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንፃው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ቤትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558012 የሀሪ ሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ። ወደ ቤት ሲገባ ያላገባ ምራጋ
0: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን እናቀርበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
5: እስከና ቤት ከፍቼ ባከፋ ተሰጥቶ ወደ ገንዘብ ቀይራለሁ።
0: ይሄን አውርጄው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ ወቀት ምን ያህል ኡን መሬት ሆኖ ይወጣል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት አንበሳ ባንክ ጋር እነዚህን እቅዶች እንጀምረውላችኋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆን። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር አመት። አንበሳ ባንክ እንጀምረው።
6: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብያለሁ። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለሳኖኛ ቤት ልብስ ታጥቦ ሲልክ በኮንፈርት ማለስለሻ የሚለቀለቀው ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
7: ያዙታል ሞላሲል ያልታሰበ ገንዘብ ክፍተት ድንገተኛ ወጪ ሲገጥሞት እስኪሞላልኝ ብለው መጠበቅ መጨናነቅ ቀረ። መፍትሄው አሁን በፈጣን አማራጭ ቀላልና ምቹ ሆኖ ደርሶልዎታል። በሲቢ ሞባይል ባንኪንግ የዲጂታል ብድር አገልግሎት ያለምንም ማስያዣ የትም ይሁን የት በፍጥነት አግኝተው ሕይወቶን ያቅልሉ። ከጭንቀቶ እፎይ ይበሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።

የተከበራችሁ አድማጮቻችን የመስከረም 13 2019 ለረቡዕ ብስራት ማለዳችንን በመከታተል ላይ ትገኛላችሁ። አሁን ወደ አንድ ጥንቅር እናልፋለን። ከዛ በፊት ግን የተወሰኑ መረጃዎችን እንግራችሁ። ታደለ መብራት ሰው ነኝ። በአዲስ አበባ ከ386,000 ብር በላይ የሚገመቱ የተበላሹ ምግቦችና መጠጦች ተወገደም። የአዲስ አበባ ምግብና መድኃኒት ባለስልጣን በ2019 በጀት ዓመት የበዓል ወቅት ቁጥጥር ስራውን በምርት ተኮር አሰራር ማከናወኑን አስታውቋል። በዚህም በአዲስ አበባ በበዓል ዋዜማና በበዓል ወቅት ከ386,997 ብር በላይ የሚገመቱ የተበላሹና የጥራት መስፈርት የማያሟሉ የምግብና መጠጥ ምርቶች ከገበያ መወገዳቸው ተገልጿል። በቁጥጥሩም የባልትና ምርት መሸጫ ሱቆች፣ ሱፐር ማርኬቶችና ባዛሮች ላይ ትኩረት ተደርገው በአጠቃላይ 889 የንግድ ቦታዎች ተፈትሸዋል የተባለ ሲሆን 531 ሊትር መጠጥና 781 ኪሎ ግራም ምግብ የተገኘ ሲሆን ምርቶቹ ከገበያ እንዲወገዱ ተደርጓል። የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ ስቴፋኖስ

0: መስፈርት ያለሟሉ ተማሪዎች ወዲያውኑ እንዲሰናበቱ ይደረጋል። ተቋማቱም ይህንን አፈጻጸም በአንድ ወር ውስጥ ለባለስልጣኑ ሪፖርት ማድረግ እንዳለባቸው ባለስልጣኑ አሳስቧል። ወደ ውጭ መረጃው ስናልፍ በዓለም ዙሪያ ከ57 ሚሊዮን በላይ ሰዎች የመርሳት የአእምሮ ህመም ወይም ዲሜንሺያ ሰለባ መሆናቸው ተገለጸ። እንደ ዓለም የጤና ድርጅት መረጃ ከሆነ በዓለም ዙሪያ ከ57 ሚሊዮን በላይ ሰዎች በዲሜንሺያ ወይም የመርሳት የአእምሮ ህመም ይጠቁ የሚገኙ ሲሆን በየአመቱ 10 ሚሊዮን አዳዲስ ታካሚዎች ይመዘገባሉ። በዓለም አቀፍ ደረጃ የዲሜንሺያ ተጋላጮች ቁጥር በፈረንጆቹ 2030 ወደ 78 ሚሊዮን እንዲሁም በ2050 ወደ 139 ሚሊዮን ይደርሳል ተብሎ ይጠበቃል። ከነዚህም መካከል ከአልዛይመር ጋር የተያዙት ከ60 እስከ 70 በመቶ የሚሆነውን ድርሻ ይይዛሉ። እስከ 45 በመቶ የሚሆነው የዲሜንሺያ ተጋላጭነት ሊሻሻል ከሚችሉ እንደ ሲጋራ ማጨስ፣ የአልኮል መጠጥ አጠቃቀም፣ አካላዊ እንቅስቃሴ አለማድረግና ከፍተኛ የደም ግፊት ካሉ ምክንያቶች ጋር የተያዘ እንደሆነ ተጠቅሷል። ዘገባው የባልደረባችን ሰላማዊ ነጋሲ ነው። ቻይና በኢራን አየር መንገድ ኩባንያዎች ላይ የተጣለውን ህገወጥ የአሜሪካ ማዕቀብ ተቃወመች። የአሜሪካ የግምጃ ቤት ሚኒስትር ስኮት ቤሰንት እርምጃ እንደሚወስዱ ካስፈራሩ ከአንድ ቀን በኋላ ቻይና በኢራን የአየር መንገድ ኩባንያዎች ላይ የተጣለውን ህገወጥ የአሜሪካ ማዕቀብ እንደምትቃወም አስታወቀች። የትራምፕ አስተዳደር በቴህራን ላይ የሚያደርሰውን የኢኮኖሚ ጫና ለማሳደግ በሚጥርበት በዚህ ወቅት ቤሴንት ሰኞ ዕለት ለሲኤንቢሲ እንደተናገሩት በአሜሪካ ማዕቀቦች ጫና ምክንያት በመላው ዓለም የሚገኙ ሁሉም የኢራን የአየር መንገድ ኩባንያዎች በጥቂት ቀናት ውስጥ ስራቸውን ያቆማሉ ብለዋል። የውጭ ጉዳይ ሚኒስትር ቃል አቀባይ ጉዋ ጂያኩን በሰጡት ጋዜጣዊ መግለጫ ቻይና በዓለም አቀፍ ህግ ወይም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እውቅና ላይ ያልተመሰረቱ ህገወጥ ማዕቀቦችን በጽኑ ትቃወማለች ብለዋል። ይህ ወቀሳ የተሰማው ፕሬዚደንት ትራምፕ በአሜሪካ ከቻይናው ፕሬዚዳንት ሺጂንፒንግ ጋር ሐሙስ ዕለት ከሚያደርገው ስብሰባ አስቀድሞ ነው። ክቡራትና ክቡራን ቀጥለናል። አሁን በስፋት ወደምንመለከተው አንድ ጉዳይ እናልፋለን። ከዛ በፊት ግን የዚህ ጥንቅር አገራችን የሆነው ስንቄ ባንክ እናመስግን። ሁሉንም አቀፍ ለሁሉም ተደራሽ መሆንና የብዙሀንን ህይወት ወደ ተሻለ ደረጃ ማሸጋገር ጽኑ ራዕይ አድርገው የሚሰራው ስንቄ ባንክ አገልግሎቱን ይበልጥ በማዘመን እና አቅሙን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርቧል። ስንቄ ባንክ የዕለት ተዕለት ግብይት ክፍያችሁን በምቾት ከማከናወንና ገንዘብ ከማስተላለፍ በዘለ ጥቃቅንና መለስተኛ ፋይናንስ ፍላጎቶች ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ እያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተም በፈጣን እድገትና ታማኝነቱ ከሚታወቀው ስንቄ ባንክ ጋር አብራችሁ በመስራት የሁለንተና የለውጠውን የነገ ስኬት ዋስትናችሁን ጨብጡ ይላል ስንቄ ባንክ። በአንድነት ወደ ስኬት ባልደረባችን ቤዛዊት አራጌ አግኝቶ ማጣት ያለው ተጽዕኖ እንዴት ነው ስትል ትዳሰዋለች። አግኝቶ ማጣት ይቀጥላል።
1: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራም ማኅበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማኅበረሰባችን የወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረዥም

አግኝቶ ማጣት በጣም ከባድ ነገር ነው። አግኝተሽ አለማግኘት ይሻላል፣ ከናቀተ አለማግኘት ይሻላል። አግኝተሽ መጥፎ ልማድ ለምደሽ ወደኋላ መመለስ በጣም ከባድ ነው። ስላየሁት ነው ከዚህ በፊት የተወሰነ አግኝቼ አጥቻለሁ። ማንም ያደርስልሽ፣ ሁሉም የራሱን ቢዝነስ ነው የሚያራርጠው። አንቺ ወደቅሽ ምናልሽ፣ ባለሽ ሰዓት ነው የሚያጎብድደው አብሮሽ፣ በሌለሽ ሰዓት ጥሎሽ ነው የሚሄዱ። ምናልባት ለአንድ ቀን ለሁለት ቀን አብሮሽ እልል ሊል ይችላል። ከዛ በኋላ ግን ሁሉም በቃ የለም፣ ብቻሽን ነሽ። አት ኤንድ ኦፍ ዘ ዴይ ብቻሽን ነው የምትቀሪው። በጣም ነው የምትሰበሪው። እግዚአብሔር በጣም በቃ ፍቅር እንደዛ ይሰብራል።

አንዳንድ ነገሮችን ሳናገኛቸው መኖር ቀላል ነው። ምክንያቱም አልነበሩምና እንዴት እንደሚሰማን አናውቅም። አንድን ሰው ሳናውቀው እሱን አንናፍቀውም። የማያውቁት ሀገር አይናፍቅም እንዲሉ አበው አንድን እድል ሳናገኘው መጥፋቱም አያሳመመንም። አንድን ፍቅር ሳይኖር መበተኑም የሚተውን ባዶነት አናውቀውም። ነገር ግን አግኝተነው ከዚያ ግን ስናጣው ነገሩ ይለያል። ምክንያቱም ያጣነው ነገሩን ብቻ አይደለም፣ ከእርሱ ጋር የነበረንን ስሜት፣ ልማድ፣ ተስፋ፣ እቅድና የወደፊት ምስልም ጭምር ነው። አግኝቶ ማጣት ማለት እጅ ላይ የነበረን ነገር ከእጅ ሲወጣ ብቻ አይደለም፣ አንዳንዴ የራስን አንድ ክፍል እንደጠፋ እንዲሰማንም ጭምር ያደርጋል። በቀደመው ሕይወታቸው እጃቸው ወደ ኪሳቸው ሲገባ ዝግን ብሮችን ይዘው የሚወጡ ሰዎች አሁን ግን እጃቸው ከሰው መጽዋትን ሲጠይቅ መመልከት ለአእምሯቸው እጅጉን ከባድ አድርገዋል። ሰዎችን ለመርዳት፣ ሰዎችን ለማገዝ እጃቸው የማይታጠፍ የነበሩ ሰዎች አግኝቶ ማጣት ያገኛቸውና በድንገት የሰው እጅ ተመልካች ይሆናሉ። ይህ ደግሞ ለመቀበል እጅግ ከባድ አድርገዋል።

0: ታዲያ አግኝቶ ማጣት ለምን ይበልጥ ያሳምማል?
1: ወይ አግኝቶ ከማጣት መጀመሪያውን አለማግኘት ይሻላል። ምክንያቱም መጀመሪያ ችግርን መልመድ በቃ ምንም ማለት አይደለም፣ ግን አንዴ አግኝቶ ጥሩ ነገርን ኤክስፒሪየንስ አድርጎ ከዛ በዜሮ መቅረት በጣም የሚያሳምመውና ቀድሞውን አለማግኘት መርጣለሁ።
2: ይከብዳል በጣም። ለምን አግኝቶ ማጣት ማለት ይሁን ያህል ጊዜ ላይ ጥሩ ነገር ላይ ደርሰሽ በገንዘብም በምንም በሁሉም ነገር በጓደኛም ቢሆን ይችላል ካገኘው ብለሽ ኑሮሽን መምራት ተጀመርሽበት ሰዓት ላይ ባልሆነ ሰዓት ላይ ደግሞ ያንን ነገር ስታጩ በጣም ይጎዳል። እንዳልነበረ ሲሆን ነገሮች ሁሉ ሲበላሹ ምናምን በጣም ይጎዳል።
3: አግኝቶ ማጣት በጣም ከባድ ይመስለኛል። ከማጣት ወደ ማግኘት የሚመጣ ሰው ብዙ ጊዜ ይሻላል። ምክንያቱም ከማጣት ወደ ማግኘት ለማግኘት ትሰሪያለሽ ነው እንጂ የማያውቁት ሀገር አይናፍቅም እንደሚባለው ምንም አይመስልሽም። በቃ ለውጥ ላይኖረው ይችላል። በቃ ካደግኩ አደግኩ ነው፣ ካላደግኩም ደግሞ ባለሁበት ላይፍ ስታይል ድሃም ልሆን እችላለሁ፣ መካከለኛም ነዋሪ ልሆን እችላለሁ። የትኛውም ደረጃ ላይ ብሆን በለመድኩት የላይፍ ስታይል ቀጥላለሁ። አግኝቶ ማጣት ግን የለመዱትን ማጣት በጣም ይከብዳል።
0: ሰው አእምሮ ከለመደው ነገር ጋር ይጣበቃል። በተለይም ደስታ፣ ፍቅር፣ ደህንነት ወይንም ተስፋ የሰጠን ነገር ከሆነ አእምሯችን እሱን የህይወታችንን አንድ ክፍል አድርጎ ይቆጥሯል። ከዚያ በኋላ በድንገት ሲጠፋ፣ በድንገት ሲበተን የምንጠይቀው ጥያቄ ብዙ ጊዜ ለምን ጠፋ ብቻ አይሆንም። እንዴት እንደገና እኖራለሁ? እንዴት እረሳዋለሁ? ያለኝን ለምን አልጠበቅኩትም? እንደገና ወደነበረኝ እመለስ ይሆን የሚሉ ጥያቄዎች ይመላለሳሉ። ስለዚህ አግኝቶ ማጣት የአንድን ነገር መጥፋት ብቻ ሳይሆን አእምሮ ከአንድ እውነታ ወደ ሌላ እውነታ ለመላመድ የሚያደርገው ከባድ ሽግግር ነው። ገንዘብን፣ ሀብትን፣ ንብረትን ማጣት በጣም ከባድ ሆኖ ሳለ ምናልባትም የሰውን ልጅ ዳግም ላይነሳ የሚሰብረው አግኝቶ ማጣት ግን የሚወዱትን፣ የሚያፈቅሩትን፣ ልባችን የመታለትን ያንን አንድን ሰው አግኝተን ስናጣው ነው። አንድ ሰው ወደ ህይወታችን ይመጣል። መጀመሪያ እንግዳ ነው። ከዚያ የምናነጋግረው ሰው ይሆናል። ከዚያም የምንጠብቀው፣ አልፎም የምንናፍቀው፣ በመጨረሻም የዕለት ከዕለት ህይወታችን አንድ ክፍል ይሆናል። ካለሱ መወሰን የማንችል፣ መውጣት መግባት የማንችል እንሆናለን። ግን ያቺ ቀን ስትደርስ፣ ያቺ የምናጣበት ቀን ስትመጣ፣ ያ ሰው የለም። ስልካችን እጃችን ላይ አለ፣ ግን የምንጠብቀው መልእክት የለም። ብዙ ያሳለፍናቸው ቦታዎች ከነትዝታዎቻቸው አሉ። አብሮን የሚቀመጥ የነበረው ሰው ግን የለም። ይህ ነው አግኝቶ ማጣት።
2: ወተሽ መብላት እየፈለግሽ ከጓደኞች ጋር ወተሽ መጫወት መዝናናት እየፈለግሽ አትች የለሽ ኪስ ነው የሚወሰነው። አሁን ላይ ለመውጣት ከቤትሽ ስትውጪ ወጪ አለ። ከቤትሽ በር ስትሻገሪ ወጪ አለሽ። ከትራንስፖርት ሊሆን ይችላል፣ ከምግብ፣ ከመጠጥ፣ ከምን። ስልክሽ እንኳን ካርድ ለመሙላት ገንዘብ ያስፈልግሽ የለ። ገንዘብ ከሌለሽ እኮ ስልክሽ ፈንክሽን አያደርግም። ጋላሪ ውስጥ ስትሽከረከሪ ነው የምትዩ። ምንም እሱ ነገር ካጣሽ ከባድ ነው የሚሆነው። በጣም ከባድ
4: ከባድ የሚያደርገው በሀብቱ ጊዜ ሰውየው ሊያደርግ የሚችላቸውን ነገሮች ማድረግ ስለማይችል፣ በአሁኑ ጊዜ ደግሞ እንደምናውቀው ሰው ሪስፔክት የሚያደርገው ባለሽ ሀብት መጠን ስለሆነ ወይም ባለው ሀብት መጠን ስለሆነ ያን ክብር ከሰዎች ሲያጣ በጣም ሊከብደው ይችላል።

0: አስገራሚው ነገር ያ ሰው ከህይወታችን ቢወጣም በአምሮ ውስጥ የፈጠረው ቦታ ግን ወዲያውኑ የሚጠፋ አይደለም። አንዳንዴ የምናፍቀው ሰውየውን ሳይሆን እርሱ እንድንሆን ያደረገንን ሰው ነው። ይህ ደግሞ በስነ ልቦና በጣም ትልቅ ነገር ነው። አንዳንድ ሰዎች ሲጠፉ የምናፍቀው እነሱን ብቻ አይደለም፣ ከእነርሱ ጋር የነበረንን ራሳችንንም ጭምር ነው። ምናልባት እነሱ የሚያዳምጡን ብቸኛው ሰዎች ይሆናሉ። ምናልባትም ከእነሱ ጋር ስንሆን ራሳችንን እንደምንወደው ይሰማን ነበር እና ያ ሰው ሲሄድ እነዚያ ስሜቶች አብረው ይሄዱ ይመስላሉ። አግኝቶ ማጣት ከሚያመጣቸው ከባድ ስሜቶች አንዱ ጸጸት ነው። በዚያን ጊዜ ብናገር ኖሮ፣ ትንሽ ብታገስ ኖሮ፣ ያንን ቃል ባልናገር፣ እሱን ብሰማው ኖሮ፣ ትንሽ ብጠነቀቅ ኖሮ ኖሮ ኖሮ የሚሉ ሀሳቦች ወደ አእምሮ ይመጣሉ።
1: ያንን ባረግ ኖሮ፣ ይህን ብለው ኖሮ፣ ሄጂ ቢሆን ኖሮ፣ ትቼው ቢሆን ኖሮ።
0: ችግሩ ግን ያለፈውን በዛሬ አእምሮ መፍረድ ነው። ያኔ የነበረን እውቀት፣ ልምድና ሁኔታ ያኔ ነበር። ዛሬ ያለን ግንዛቤ ይዘን ትላንትን መመለስ አንችልም። ስለዚህ አግኝቶ ማጣት አንዳንዴ ከጠፋው ነገር ይልቅ ከራሳችን ጋር የምናደርገው ጦርነት ይሆናል። ግን ማጣት ሁሌም ማጥፋት ነው? ሰዎች የራሳቸውን አመለካከት አስቀምጠዋል።
2: ኦኬ፣ አግኝቶ ማጣት የሰው ጥፋት አይደለም። አጋጣሚ ላይ በህይወትሽ ላይ ከሚፈጠረው አለመግባባት ወይም ደግሞ በሰዎች በሚፈጠሩ እንትን ይመስለኛል። አግኝቶ ማጣት የሰው ጥፋት ሳይሆን በጊዜ ጉዳይ ደግሞ ወይም ደግሞ ካለሽበት ሁኔታ ወይም በትዳር ሊሆን ይችላል ወይም በስራ ሊሆን ይችላል ከአለመግባባት የሚፈጠር ነገር ነው እና ስለዚህ አግኝቶ ማጣት የሰው ጥፋት አይደለም ብዬ አስባለሁኝ።
3: የማጥፋት ነው የሚለው ጥያቄ በሁለት ልከፍለው እችላለሁ። እኔ አንደኛ ሀብቱ የተገኘበት መንገድ እንዴት ነው? ሰውየው ጥሮ ግሮ ለፍቶ ያገኘው ከሆነ ሊጠፋበት የሚችለው ከአቅሙ በላይ በሆነ ጉዳይ ነው። ለምሳሌ በሕክምና ምክንያት ሀብቱ ሊያጣ ይችላል። በተፈጥሯዊና ሰው ሰራሽ ጉዳይ ሀብቱ ሊያጣ ይችላል። ያ ከሱ ቁጥጥር ውጭ በመሆኑ የእሱ ጥፋት አይደለም። ነገር ግን ሀብቱ የተገኘው በውርስ ከሆነ ሳይለፋ ከሆነ እንደፈለገ ነው በትኖታል። ድካምን ልፋት ሰውየው አያውቅም። ስለዚህ የገንዘቡ መጥፋት፣ የሀብቱን መባከል ተጠያቂው ሰውየው ነው ብዬ ነው የማስበው።
0: አንዳንድ ማጣቶች ያሳምማሉ ግን ደግሞ ያስተምራሉ። አንዳንድ ሰዎች ይሄዳሉ ግን ደግሞ በህይወታችን ውስጥ አንድ ትምህርት ትተው ይሄዳሉ። አንዳንድ እድሎች ይዘጋሉ ግን ሌላ በርን እንድንፈልግ የሚያስገድዱናል። አንዳንድ ፍቅሮችም ያበቃሉ ግን ደግሞ ራሳችንን እንድናውቅ ያደርጉናል። ስለዚህ ማጣት ሁሌም የታሪኩ መጨረሻ ላይሆን ይችላል። አንዳንዴ ሌላ ምዕራፍ የሚጀመርበት መስመርም ነው።
4: ቤዛዊት መለሰ እባላለሁ፣ የስነ ልቦና ባለሙያ ነኝ።
5: አግኝቶ ማጣት ህይወታችን ላይ ያገኘናቸውን ገንዘቦች፣ ንብረቶችን የመሳሰሉ ነገሮችን የኦውን ከማድረግ ወይም ከማስተዳደር ከዛ የኛ እስካለመሆን መድረስ በሚለው መያዝ እንችላለን። ያ ገንዘብ ስላለን፣ ያ ንብረት ስላለን የሚሰማን ኢሞሽናሊ ሴፍቲነስ አለ ወይም ሴፍቲ የመሆን ማለት ነው። ስለዚህ ከባድ የሚያደርገው ከዛኛው ከሴፍቲ አታችመንት ስንነጥለው ነው። አይምሯችን ይህንን ክስተት እንዴት ነው የሚቀበለው? አይምሮ በተፈጥሮ ስላላገኘው ነገር ከሚጨነቀው ነገር በላይ አግኝቶ ባጣው ነገር ላይ በጣም ይጨነቃል። ኢሞሽናሊ አታችድ ስለምንሆን ከንብረቶቻችን፣ ከሀብት፣ ከገንዘባችን ጋር መጀመሪያ ላይ ምንም ሳይኖረን ገና ስላላገኘነው ነገር ወይም ይሄ ነገር የለኝም ብለን ከምንጨነቀው በላይ አግኝተን ባጣነው ነገር ላይ በጣም የበለጠ አይምሮ ላይ አንዛይቲ፣ ኢሞሽናል ፔን፣ ውጥረት እንዲፈጠር በማድረግ የከፋ ጉዳት አይምሯችን ላይ እንዲኖር ያደርገናል ማለት ነው። እዚሁ ላይ አግኝቶ ማጣት ላይ ወደ ሪሌሽንሽፕ ስንወስደውም እንዲሁ ተመሳሳይ ነው። ልክ እነዚህ ሰዎች ከህይወታችን የተወሰዱ ሰዓት ልክ ገንዘቡን እንዳጣ ነው ያህል ኢሞሽናሊ ፔን ይኖረናል፣ አንዛይቲ ሊፈጠር ይችላል፣ መጨነቅ፣ ብቸኝነት የመሰማት ኢቭን ኢፍ ሌሎች ሰዎች ዙሪያችን ላይ ቢኖሩ እንኳን ግን እነሱን አብዝቶ የመፈለግ ስሜት ሊያሳድርብን ይችላል ማለት ነው። ስለዚህ
0: በመጨረሻም ልክ አባቶቻችን እንደሚሉት አንድን ነገር በማለት ሀሳባችንን እናጠቃለው፣ አግኝታችሁ አትጡ።
6: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመተያየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ ስን

0: መግዛት መሸጥና ማከራየት እንዲቀሏል እንዴ?
1: አዎ
0: ሁሉንም በጆሰል ክላይ ይገኛል። ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994411111 ላይ ይደውሉ።
2: ያዙታል ሞላ ሲል ያልታሰበ የገንዘብ ክፍተት ድንገተኛ ወጪ ሲገጥሞት እስኪሞላልኝ ብለው መጠበቅ መጨናነቅ ቀረ። መፍትሄው አሁን በፈጣን አማራጭ ቀላልና ምቹ ሆኖ ደርሶሎታል። በሲቢ ሞባይል ባንኪንግ የዲጂታል ብድር አገልግሎት ያለምንም ማስያዣ የትም ይሁኑ የት በፍጥነት አግኝተው ሕይወቶን ያቅልሉ። ከጭንቀቶ እፎይ ይበሉ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
3: በዕለት ተዕለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን ዕድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
4: ይሄማ ድሮ ነበረ፣ ዘንድሮማ እድሜ ለንባክ። ሎሚ ተራ ዘምኖና ቀልጥፎ ንብ ተራ ሆኖ ከች ብሏል። በአገልግሎት አይነቱም የደንበኞቹ ኩራት ለመሆን በቅቷል። ንብ ተራ ኦንላይን በታታሪዋ ንብ ጥላ ስር ከያዛቸው አገልግሎቶች መካከል የኪራይ አለፈ አላለፈም እንግልትን ከስሩ ነቅሎ ለሕንፃ ባለቤቶች፣ ለተከራዮችና ለሕንፃ አስተዳዳሪዎች ንብ ተራ ሕንፃ አስተዳደር ሁነኛ እፎይታ ሆኗል። ንብ ተራ ስኳላም ወላጆች የትምህርት ቤት ክፍያም ባሉበት ሆነው ከፍለው የልጆቻቸውን የዘወትር እንቅስቃሴ እንዲቆጣጠሩ ከማስቻሉ በተጨማሪ ለመምህራኖችም የተማሪዎቹን ውጤት መዝግቦና መዝኖ ኦንላይን ለማስተማርና የትምህርት መርጃ መሳሪያዎችን ለመለዋወጥ የሚያስችል ሁነኛ መፍትሄ ሆኗል። ንብ ተራ አስኳላ ጊዜውንና ጤናውን ብቻ ሳይሆን የኪስውንም ውሃ ልክ የሚጠብቅ ንብ ተራ ይሰራዋል። ከልብ እንደ ንብ፣ ንብ ኢንተርናሽናል ባንክ።
5: ገና ፊሽካው ሲነፋ ኳስ ትሾራለች፣ ተመልካቹን ቁጭ ብድግ ታደርጋለች። በአዲሱ የእግር ኳስ ሲዝን በኳስ የሚራቀቁ እግሮችን፣ ግብ አዳኝ አጥቂዎችን በዲስቲቪ ሱፐር ስፖርት እናያለን። ገና የእንግሊዝ ፕሪምየር ሊግ፣ ላሊጋ፣ ሴሪያ፣ የአውሮፓ ቻምፒዮንስ ሊግ፣ ኤፍኤ ካፕ እና ሌሎች ታላላቅ ሊጎችን በቀጥታ በሚዲያ ፓኬጅ እንመልከት። በልዩ ቅናሽ የዲስቲቪ ዲኮደር በ999 ብር ብቻ። ዲስቲቪ እናስገባ፣ የአገልግሎት ክፍያችንን እንፈጽም።

0: ከመኖሪያ ቤት ጀርባ ወስደው የ15 ዓመት ታዳጊን የደፈሩ ሁለት ተከሳሾች በእስራት ተቀጡ። በደቡብ ኢትዮጵያ ክልል ዳውሮ ዞን ሎማ ቦሳ ወረዳ ከመኖሪያ ቤቷ ጀርባ ወስደው የ15 ዓመት ታዳጊ ላይ ያስገድዶ መድፈር ወንጀል የፈጸሙት ሁለት ተከሳሾች በእስራት መቀጣታቸውን የክልሉ ፖሊስ ኮሚሽን አስታውቋል። ተከሳሾቹ ማረከኝ ድንበሩና ማኑኤል መኩሪያ የተባሉ ሁለት ግለሰቦች ታዳጊዋን ከምትኖርበት ቤት ከምሽቱ 2 ሰዓት ገደማ ይዘዋት በመሄድ አንደኛ ተከሳሽ ማረከኝ ድንበሩ ታዳጊዋን ከመኖሪያ ቤቱ ጀርባ እንሰት ስር በማስገባት ኃይል በመጠቀም ያስገድዶ መድፈር ወንጀል መፈጸሙን የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል። ሁለተኛ ተከሳሽ አማኑኤል መኩሪያ ደግሞ የወንጀሉ ተባባሪ በመሆን ወንጀሉ እንዲፈጸም ማመቻቸቱ በአቃቤ ሕግ ማስረጃ ተረጋግጧል። ተከሳሾቹ ጥፋተኛ የተባሉት በኢፌድሪ የወንጀል ህግ አንቀጽ 620 ዝባር 2 ዝባር ሃና መ እንዲሁም አንቀጽ 37 ዝባር 1 እና 4 ስር በተደነገገው ድንጋጌ መሰረት መሆኑንም ችሎቱ አስታውቋል። በዚህም የወረዳው ፍርድ ቤት አንደኛ ተከሳሽ ማረከኝ ድንበሩን በ13 ዓመት ጽኑ እስራት፣ ሁለተኛ ተከሳሽ አማኑኤል መኩሪያን ደግሞ በ5 ዓመት ጽኑ እስራት እንዲቀጡ መወሰኑን ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ገልጸዋል። ዘገባው የባልደረባችን ሳምራዊት ስዩም ነበር። በዚሁ የምናመራው ወደ ችሎት ዘገባችን ይሆናል። ይህን የችሎት ዘገባ ወደ እናንተ የሚያደርስል ደግሞ ባልደረባችን ሰላማዊ ነጋሲ ነው። ችሎቱን ተከታትለን እንመለሳለን። አብራችሁን ቆዩ።
1: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመተያየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማኅበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማኅበረሰባችን የወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረዥም ጉዞ ስን

0: ሰዎች ባለፈጸም ምክንያት መነሻ አድርገውና ቂምን ይዘው በደልን ባሉት ግለሰብ ላይ የበቀል ሂሳባቸውን ሲያወራርዱ ይስተዋላል። ለተበደሉት በደል በተገቢ መንገድ በሕግ መፍታት እየቻሉ በሌላ ሰው ላይ አካላዊ ጥቃትን በማድረስ ለሞት ይዳርጓቸዋል። በዕለት ተዕለት የሰዎች ማህበራዊ እንቅስቃሴ ሰው ሆኖ ከሰው ሊጋጭ ባህሪያዊና ተፈጥሯዊ ጉዳይ ነው። ታዲያ የተፈጠሩ ግጭቶች ወደ በቀል ከመድረሳቸው በፊት ሰውኛ በሆነ አስተሳሰብ ግጭቶችን የመፍታት ልምድ ማዳበር የግድ ይላል። የቀደመ ጸብን መነሻ አድርገው የሚፈጸሙ የግድያ ወንጀሎች በቁጥር ደረጃ በርካታ ናቸው። ለዚህም ዋነኛው ምክንያት ሰዎች ለረጅም ጊዜያት ቂምን በሆድ ይዘው የበቀለኛ ስሜትን በውስጣቸው ስላለና በደልን ባሉት ግለሰብ ላይ በቀላቸውን ለመወጣት የሚያደርጉት አሉታዊ አስተሳሰብ ነው። የምዕራብ ኦሞ ዞን አቃቤ ሕግ የክስ መዝገብ እንደሚያስረዳው ወንድሙ ማርባ፣ ታደሰ ማርባትና ሚዛን አሰፋ የተባሉ ተከሳሾች የግል ተበዳይ ቤተሰቦች ቤተሰባችንን ገሏል በማለት በቂም በቀል በመነሳሳት የግል ተበዳይ ኢፋይ ቴልክዬችን ለመግደል ቀናትን ሲጠባበቁ ይቆያሉ። ታዲያ የግል ተበዳይ ቤተሰቦች ቤተሰባችንን ገለዋል በማለት በግል ተበዳይ ቂማቂሞ የነበሩት ተከሳሾች የግል ተበዳይን ለመግደል ቀናትን ሲጠባበቁ ከቆዩ በኋላ የግል ተበዳይ ኢፋይ ቴልክዬችን በመኤነት ጎልዲያ ወረዳ በፋርፋች ቀበሌ ዱበል መንደር ተብሎ በሚጠራበት አካባቢ ከምሽቱ 2 ሰዓት አካባቢ ይገኛሉ። ታዲያ በቀላቸውን ለመወጣት በስፍራው የተገኙት ተከሳሾቹ አንደኛ ተከሳሽ የግል ተበዳይን በስለት ወቅቶ መሬት ላይ ከጣለው በኋላ ሁለተኛና ሶስተኛ ተከሳሾችም የግል ተበዳይን ከዳነ ይበቀለናል በማለት የግል ተበዳይን በወደቀበት በገጀራ በተደጋጋሚ በመምታት ሕይወቱ እንዲያልፍ ያደርጋሉ።
1: ነገሮችን በትዕግስትና በሰከነ ሁኔታ መፍታት አሊያም ደግሞ ወደ ሕግ በመሄድ ተገቢውን ፍትህ ማግኘት ይቻላል ባይ ነኝ። በሰው ላይ አካላዊ ጥቃት ወይም ግድያ መፈጸም ትክክል አይደለም። በተቻለ መጠን ግልፍተኝነትን በመቀነስ ራሳችንን ከቂም በቀል ማራቅ አለብን።
2: ቂምን ይዘን የሰውን ህይወት ከማጥፋት ለተበደልነው በደል በህጋዊ መንገድ ካሳ ማግኘት እንችላለን። በቀል ማለት የራስንም ህይወት ጨምሮ እንደገና ወደ ሌላ አቅጣጫ የሚወስድና የቤተሰብን ህይወት የራስን ህይወት ከመጀመሪያው በደል የባሰ ሌላ በደል የሚያስከትል ነው ማለት ነው።
0: አቃቤ ሕግም ተከሳሾች የፈጸሙት የወንጀል ህግ አንቀጽ 539 በመተላለፍ ከባድ የሰው መግደል ወንጀል ፈጽመዋል በማለት ክስ መስርቶባቸዋል።
3: ኃይሌ መንግስቴ ነኝ፣ በማናቸውም የፌዴራል ፍርድ ቤቶች ጠበቃና የህግ አማካሪ።
4: ስለ ከባድ የሰው ግድያ ወንጀል በተመለከተ በ1996 ዓ.ም የወጣው የኢፌዴሪ የወንጀል ህግ አንቀጽ 539 ስር የሚታይ ሲሆን ይህም ማንም ሰውን ለመግደል አስቀድሞ የነበረው ሀሳብ ወይም ምክንያት፣ ለመግደል የተጠቀመበት መሳሪያ ወይም ዘዴ፣ ያገዳደሉ ሁኔታ ወይም ግድያው የተፈጸመው በጥላቻ ሰውን ለመጉዳት ፍጹም ፈቃደኛ በመሆን ወይም በተለየ ክፋት ወይም ጨካኝነት ወይም ነውረኛነት በሚያሳይ ሁኔታ ወይም ደግሞ በተጠቀመው መሳሪያ ወንጀሉን በማድረግ የተለየ አደገኛነቱን አሳይቶ እንደሆነ ወይም ደግሞ ሰውን ለመግደል ወይም የወንብድና ወንጀል ለመፈጸም የተደራጀ የወንበዴ ቡድን አባል በመሆን ወይም ደግሞ ሌላ ወንጀል ለመፈጸም እንዲያመቸው ወይም የተፈጸመው ወንጀል እንዳይገለጽ ለማድረግ ሲል አስቦ ሰውን የገደለ እንደሆነ በከባድ የሰው ግድያ ወንጀል በእድሜ ልክ ጽኑ እስራት ወይም ደግሞ በሞት ቅጣት ያስቀጣል ማለት ነው።
0: ፍርድ ቤቱም በአቃቤ ሕግ የቀረቡለትን ማስረጃዎች ካየና ከመረመረ በኋላ በተከሳሾች ላይ የጥፋተኝነት ብይን አስተላልፏል። በዚህም መሰረት ፍርድ ቤቱ በዋለው የወንጀል ችሎት አንደኛ ተከሳሽ በእድሜ ልክ እስራት ሲቀጣ፣ ሁለተኛና ሶስተኛ ተከሳሾች ደግሞ በ20 ዓመት ጽኑ እስራት እንዲቀጡ ውሳኔ አስተላልፏል።

ቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ

0: በስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር ተንቀሳቃሽና ግሪድ ላይ ተለጣፊ ኤሌክትሪክ መኪና ቻርጀሮችን የመብራት ቆጣሪው በሚችለው ከ6 እስከ 32 አምፔር አምስት አማራጮች ያሉት በተጨማሪም 22 ኪሎዋት ኤሲ ፈጣን ቻርጀር አቅርበናል። በጋራሽ ስፔር ፓርት መሸጫና በዲኮር ቤቶች ስተርሊንግ ኦሪጂናል የ200 ዋስትና ያለው ኤሌክትሪክ መኪና ቻርጀር ብለው ይጠይቁ። አድራሻችን ጦር ኃይሎች ኩዊን ሱፐርማርኬት ነው፣ ኩማዲያ ፊት ለፊት፣ ተክለ ሃይማኖት ሆስፒታል ፊት ለፊት፣ ግሎባል ኢንሹራንስ ህንፃ አንደኛ ፎቅ ላይ። ለበለጠ መረጃ በስልክ ቁጥሮቻችን በ0940200000 ወይም በ0988881111 በተጨማሪም በ0911220555 ላይ ይደውሉ። ከዘመን ጋር ዘማኙ ህይወትን አቅላይ ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር።
1: ያዙታል ሞላ ሲል ያልታሰበ የገንዘብ ክፍተት ድንገተኛ ወጪ ሲገጥሞት እስኪሞላልኝ ብለው መጠበቅ መጨናነቅ ቀረ። መፍትሄው አሁን በፈጣን አማራጭ ቀላልና ምቹ ሆኖ ደርሶሎታል። በሲቢ ሞባይል ባንኪንግ የዲጂታል ብድር አገልግሎት ያለምንም ማስያዣ የትም ይሁኑ የት በፍጥነት አግኝተው ህይወቶን ያቅልሉ፣ ከጭንቀቶ እፎይ ይበሉ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
2: ስድስተኛው የኦሮሚያ ቱሪዝም ሳምንት ከ20 ሀገራት የተውጣጡ ተሳታፊዎችን ያሳትፋል ተባለ። ስድስተኛው የኦሮሚያ ቱሪዝም ሳምንት የቱሪዝም ገበያ ትስስርና ማስተዋወቅ ላይ በማተኮር ከመስከረም 19 እስከ መስከረም 21 ቀን በኢትዮጵያ ስካይላይት ሆቴል በደመቀ ሁኔታ እንደሚካሄድ የኦሮሚያ ቱሪዝም ኮሚሽን አስታውቋል። የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ነጋ ወዳጆ እንደገለጹት የዝግጅቱ ዋነኛ ዓላማ በሀገሪቱና በክልሉ የሚገኙ የተፈጥሮ የሰው ሰራሽና የታሪካዊ ቱሪዝም ሀብቶችን ማስተዋወቅና ዘላቂ የገበያ ትስስር መፍጠር ነው። በዚሁ የሶስት ቀን የቱሪዝም ኤክስፖ ላይ ከአፍሪካ፣ ከሰሜን አሜሪካ፣ ከአውሮፓ፣ ከኤስያና ከመካከለኛ ምስራቅ የተውጣጡ 20 ሀገራት እንደሚሳተፉ ብስራት ሬዲዮ ሰምቷል። ይህም ባለፈው ዓመት ከተሳተፉት 10 ሀገራት ጋር ሲነጻጽር የጥፍ እድገት ያሳየ መሆኑን ምክትል ኮሚሽነሩ ገልጸው በዝግጅቱ ላይ እስከ 200 የሚደርሱ ተሳታፊዎች ምርትና አገልግሎታቸውን እንደሚያስተዋውቁም ተናግረዋል። የኦሮሚያ ቱሪዝም ኮሚሽን ከተቋቋመበት ጊዜ ጀምሮ ባለፉት 6 ዓመታት ሰፋፊ የቱሪዝም ልማትና የማስተዋወቅ ስራዎችን ሲሰራ መቆየቱን የጠቆሙት አቶ ነጋ ይህ የቱሪዝም ሳምንት በምስራቅ አፍሪካ ደረጃ ትልቁ የቱሪዝም ገበያ መድረክ እየሆነ መምጣቱን አብራርተዋል። ዘገባው የሚካኤል ጸሐዬ ነው። በቻይና ሰዎች ጭንቀታቸውን ለማስወገድ እንዲቧጨሩ የሚያደርግ ልዩ የቧጨራ ሳሎን ተከፈተ። በቻይና የ32 ዓመቱ ዣንግ ሻአ ኦቾ ሰዎች ጭንቀታቸውን ለማስታገስ በሰራተኞች በቀስታ የሚቧጭሩበትን ልዩ የአገልግሎት ሳሎንን ከፍቶ በወር ወደ 100 ሺህ ዩዋን ያህል ገቢ እያገኘ መሆኑ ተዘግቧል። ዣንግ ይህን ያልተለመደ የንግድ ሀሳብ ያገኘው በኢንተርኔት ላይ ባየው አጭር ቪዲዮ መሆኑን ገልጿል። በቪዲዮ ላይ አንዲት ሚስት የባለቤቷን ጀርባ በቀስታ ስትቧጭር ተመልክቶ አስተያየት ሰጪ የነበሩ ሰዎችም እንዲህ ያለ አገልግሎት ቢኖር ገንዘብ እንከፍላለን የሚል መልእክቶችን በመመልከቱ ወደዚህ ስራ መግባቱን ተናግረዋል። የመጀመሪያ የቧጭራ ሳሎን ከተከፈተ ብዙም ሳይቆ ሁለተኛ ሳሎን መክፈት ችሏል። ሁለቱም ሳሎኖች በአጠቃላይ በወር ወደ 100 ሺህ ዩዋን የሚጠጋ ገቢ እንደሚያገኝ ተናግረዋል። ደንበኞች በጀርባቸው ተኝተው ሰራተኞች በልዩ የፕላስቲክ ጥፍሮች በመጠቀም ሰውነታቸውን በቀስታ ይቧጭራሉ። ዥንግ ይህን ስራ ለመጀመር ልዩ የቧጭራ ቴክኒኮችን ራሱ መመርመርና መፍጠር እንደነበረበት ገልጿል። አንድ ሰዓት የቧጭራ አገልግሎት 300 ዩዋን ያስከፍላል። የንግዱ ዋና ዓላማም ሰዎች የከተማ ህይወት የሚያመጣውን ጭንቀት እንዲያስታግሱና የእንቅልፍ ጥራታቸውን ለማሻሻል ዘና የሚያደርግ ልምድ እንዲያገኙ ማድረግ እየሰራ መሆኑን ተናግረዋል። ዣንግ የከተማ ነዋሪዎች የጭንቀት ደረጃ ከፍ እያለ በመሆኑ ለዚህ አይነቱ አገልግሎት ፍላጎት እንዳለ በመግለጽ አንዳንድ ደንበኞችም አገልግሎቱ ከማሳጅ ይልቅ የበለጠ ዘና እንደሚያደርጋቸው እንደነገሩት ተናግረዋል። አሁን ዣንግ ንግዱን በመላ ቻይና ለማስፋፋት እና ወደ 100 የሚደርሱ አዳዲስ ቅርንጫፎቹን ለመክፈት እቅድ እንዳለው ገልጿል። የኤደን ሽመልስ ዘገባ ነበር። ክብራትና ክብሯን በዚሁ የምናልፈው ወደ ክፍል 2 ስፖርታዊ መረጃዎች ይሆናል። ክፍል 2 ስፖርታዊ መረጃዎችን ሊያደርሰን ባልደረባችን አቤል አሻግሬ እዚህ ስቱዲዮ ተገኝቷል። በክፍል 1 በርከት ያሉ ስፖርታዊ መረጃዎችን እየነገረ እንደነበረ ይታወሳል። የዚህ ሰዓት የክብር አገራችን የሆነው ስንቄ ባንክ ደግሞ ስፖርታዊ መረጃዎችን ስሙልኝ ያላችሁ ይገኛል። ስንቄ ባንክን ከልብ እናመሰግናለን። ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር የተለያዩ የባንክ አገልግሎቶችን ወደ እናንተ እያደረሰ ይገኛል። ሲንቄ ባንክ በአንድነት ወደ ስኬት ይላል። አቤል፣ በድጋሚ እንኳን ወደ ስቱዲዮአችን በሰላም መጣህ፣ መቀጠል ትችላለህ።
3: በድጋሚ ውድ አድማጮቻችን በድጋሚ እንደምን አድራችኋል? በዓለም የጎዳና ላይ ሩጫ የኢትዮጵያን ሰንደቅ ዓላማ ከፍ አድርገው ያውለበለቡት የኮፐንሃገን ጀግኖች ትላንትና በክብር ተቀብለዋቸዋል። የመስከረም ማለዳ ብርሃን ከአውሮፕላን ማረፊያ ለሚመጡ የሀገራችን ብርቅዬ አትሌቶች የተለየ የክብር ድባብ ይዞ ብቅ ብሏል። በዴንማርክ ኮፐንሃገን በዓለም ሻምፒዮና ላይ ሀገራቸውን በኩራት የወከሉ ኢትዮጵያውያን አትሌቲክስ ልዑክ ቡድን ትላንትና በአዲስ አበባ ቦሌ ኤርፖርት አየር ማረፊያ ትልቅ ደማቅ አቀባበል ተደርጎላቸዋል። በአቀባበሉ ላይ የተገኙት የፌዴሬሽኑ ፕሬዚዳንት ኮማንደር አትሌት ስለሺ ስህንና አቶ ቢንያም ምሩጽ ለአትሌቶቹ የአበባ ጉንጉን በማበረከት እንኳን ደህና መጣችሁም ብለዋቸዋል። አትሌቶቹ በኮፐንሃገን ጎዳናዎች ላይ ያሳዩት ብቃትና ትጋት የሚደነቅ እንደነበር የገለጹት ኮማንደር ስለሺ ስህን በተለይም በታሪካዊ የአልሜት ሻምፒዮንሺፕ ሀገራቸውን በኩራት በመወከላቸው ምስጋና ይገባቸዋል ሲሉ አወድሰዋቸዋል። ኢትዮጵያ በዚህ ታላቅ የዓለም ሻምፒዮና ላይ 2 የወርቅ፣ 2 የብርና 1 የነሐስ ሜዳሊያ በድምሩ 5 ሜዳሊያዎችን በመያዝ የዓለም ለህላ የዓለም በመፎካከር ከዓለም ሁለተኛ ደረጃን በመያዝ በደመቀ ድል አጠናቃለች። ዘገባው የባልደረባችን መላኩ ወልደ ሰንበት ነው። ሌላኛው መረጃችን መቻል ከኢትዮ ኤሌክትሪክ ዛሬ በወንጂ ጨዋታቸውን የሚያደርጉ ይሆናል። በአዲስ የውድድር ዘመን ዋንጫውን አለመው የተነሱት ሁለቱ ታላላቅ ክለቦች ዛሬ ረፋድ ላይ የወንጂ ሜዳ በትኩሳት ሊያናውጡ ቀጠሮ ይዘዋል። የኢትዮጵያ ፕሪሚየር ሊግ ዋንጫ ከማንሳት አልፎ የኮከብ አሰልጣኝነት ክብርንም ባሳኩ ብርቱ መሪዎች የሚመሩት መቻልና ኢትዮ ኤሌክትሪክ ዛሬ አቋማቸውን በወንጂ ሁለገብ ስቴዲየም ይፈትሻሉ። ዛሬ ረፋድ 4 ሰዓት ላይ የሚጀምረው የብርቱ የአቋም መለኪያ ጨዋታ የሁለቱ ቡድኖች የክረምት ዝግጅት ምን ያህል መስመር እንደያዘ ማሳያ ይሆናልም ተብሏል። በቢሾፍቱ ዝግጅት ሲያደርግ የቆየው የመቻል ዛሬ 5ኛ የፋይ ወዳጅነት ጨዋታውን የሚያደርግ ሲሆን በአዳማ ከተማ የከተመው ኢትዮ ኤሌክትሪክ ደግሞ አዲሱን ስብስብ ወደ ሜዳ ሲያስገባ የዛሬው የመጀመሪያው መርሃ ግብሩ ነው። ሁለቱ አሰልጣኞች በአዲሱ የውድድር ዘመን ሊከተሉት ያቀዱትን የጨዋታ ስልት ሙሉ በሙሉ ለመፈተሽም አስበዋል ተብሏል። ለዚህም ሲሉ ሙሉ ስብስባቸውን በሁለት ቡድን በመክፈል ዛሬ ሜዳ ላይ እንደሚያሳልፉ ታውቋል። በአዲስ የውድድር ዘመን ዋንጫ የማንሳት ግብ ያነገቡት ሁለቱ ቡድኖች ዛሬ አፋር ላይ በወዳጅነት ጨዋታ ከባድ ፉክክርን ያስተናግዳሉ ተብሎ ይጠበቃል። ወደ አህጉራዊ መረጃዎቻችን ስናልፍ በቅድሚያም አፍሪካን እንመለከታለን። ወደ ሴኔጋላዊ ተጫዋች ሳይዶ ማኔ በትውልድ ከተማ ቧምባሊ ሴኔጋል በሚገኘው አዲስ የግብርና ኢንዱስትሪ ፓርክ ላይ 20 ሚሊዮን ዶላር አካባቢ ኢንቨስት እያደረገ መሆኑ ተገልጿል። ፕሮጀክቱ በአካባቢው የሚበቅሉ ማንጎዎችን እንደሚያዘጋጅ የገለጸ ሲሆን መጀመሪያ ላይ ለአንድ ሺህ ሰው ቀጥተኛ የስራ እድል እንደሚፈጥርም እየተነገረ ይገኛል። በሂደት ደግሞ ይህ የስራ እድል ፈጥረ ወደ 2500 ሰዎችን እንደሚያካትት ነው የተነገረው። ማኔ ከዚህ ቀደም በሴኔጋል ሆስፒታል፣ ትምህርት ቤትና ሌሎች መሰረተ ልማቶች ላይ ኢንቨስት አድርጓል። ማኔ ሀብታችን ከኛ ጋር እንዲቆይ እፈልጋለሁ፣ ትርፉ ህዝባችን ሊጠቀም ይገባል፣ በትርፉም ህዝባችን ሊጠቀም ይገባል ሲል ሀሳቡን ሰጥቷል። ሌላኛው መረጃቸው ወደ አውሮፓ ምጆቻችን ስናልፍ የአርሰናሉ አሰልጣኝ ሚካኤል አርቴታ በአርሰናል ቤት ኮንትራቱን ለማራዘም ከስምምነት ላይ መድረሱ ተገልጿል። የስፔናዊ አሰልጣኝ የቀድሞ ውል በዚህ ውድድር ዘመን መጨረሻ ላይ መቢያቀምም የሚያበቃ ሲሆን አዲስ ውል ለመፈራረም ውይይቶች ለብዙ ወራት ሲደረጉ ቆይተዋል። በመጨረሻም ሁለቱ ወገኖች ውላቸውን ለማራዘም ከስምምነት ደርሷል። ስለ አዲሱ ውል ርዝመት ምንም ይፋ የተደረገ ነገር ባይኖርም በታህሳስ 2019 ወደ አርሰናል አሰልጣኝነት ከመጣ በኋላ ቢያንስ በክለቡ ለ10 ዓመት እንዲያሳለፍ ሊያደርገው የሚችል ውል መሆኑ ተነግሯል። አዲሱ ውል በአመት 10 ሚሊዮን ፓውንድ ደሞዝና ተጨማሪ 5 ሚሊዮን ፓውንድ ጉርሻዎችን ጨምሮ ከፍተኛ የደሞዝ ጭማሪዎችንም ያካትታል ተብሏል። ጂሊያን ዋርድ የሊቨርፑል ስፖርቲንግ ዳይሬክተር ሆነው እንደሚሾሙ ይጠበቃል የሚሉ በርከት ያሉ መረጃዎች እየወጡ ይገኛሉ። የ45 ዓመቱ እንግሊዛዊ ሪቻርድ ዩዝን ለመተካት እና ከፍተኛ የሊቨርፑል ስፖርት አስፈጻሚ ለመሆን አማራጭ መሆናቸውን የተገለጸው አሁን ነገሩ ወደ መደምደሚያው እየቀረበ ነው ሲልም ዴቪድ ኦርኔስቴን ይዞት የወጣው መረጃ ያመላክታል። የአርጀንቲና እግር ኳስ ፌዴሬሽን ለብሔራዊ ቡድናቸው ዋና አሰልጣኝ ሊዮኔል ስካሎኒ አዲስ የረዥም ጊዜ ውል እስከ ሐምሌ 2030 ድረስ ማቅረባቸው በስፋት ተነግሯል። ፌዴሬሽኑ እስከ 2028 የኮፓ አሜሪካ ውድድር ዘመን ድረስ ውል ለማራዘም ክፍት እንደሆነም ተገልጿል። የመጨረሻው ውሳኔ በአሰልጣኝ ስካሎኒ እንደሚወሰንም ነው የተገለጸው። የ48 ዓመቱ አሰልጣኝ ስካሎኒ በ2018 ብሔራዊ ቡድን ከተረከቡ በኋላ 2 የኮፓ አሜሪካና 1 የዓለም ዋንጫ ያሳኩ ሲሆን በክረምት በተደረገው የዓለም ዋንጫም ለፍጻሜ መብቃታቸው የሚታወስ ነው። ሌላኛው መረጃችን እንግሊዛዊ የኒውካስትል ዩናይትድ የግራ መስመር ተከላካይ ሉዊስ ሃልን ይመለከታል። ሉዊስ ሃል አዲስ ውል ለመፈረም ምንም ችግር የለውም ሲል ተናግሯል። ሃል ከሌላ ክለብ ጋር ስማችሁ በተገናኘ ቁጥር በትክክለኛው መስመር ላይ እንደሆናችሁ ታስባላችሁ ብዬ አስባለሁ። ይህ ሆኜ እንዳውንታዊ ነገር አድርጌ ነው የወሰድኩት። ግን በተመሳሳይ ጊዜ እዚህ መጫወት ምን ያህል እንደምወድ አውቅ ነበር። አሰልጣኙ ከመጣ ጀምሮ ምኞታችንና ማሳካት የምንፈልገውን ነገር አውቃለሁ ሲል ሊዩሳል በሰጠው ሀሳብ ተናግሯል። ብራዚላዊ የፊት መስመር ተጫዋች ራፊኒያ በባርሴሎና የመቆየት ፍላጎት ያለው ሲሆን ከብሉግራናዎቹ ጋርም አዲሱን ለመፈራረም የመጀመሪያ ውይይቶች እየተደረጉ መሆናቸው ተገልጿል። አሁን በባርሴሎና ያለው ውል እስከ 2028 ድረስ የሚቆይ ሲሆን ተጨማሪ ውል ለመፈራረም ንግግር ላይ ናቸው። ራፊኒያ በዚህ ውድድር ዘመን አስደናቂ ብቃቱን እያስመለከተን ሲሆን እስካሁን ድረስ ባደረጋቸው የመጀመሪያዎቹ 7 የላሊጋ ጨዋታዎች 12 ግቦችን ማስቆጠር ችሏል። እንግሊዛዊ ድንቅ አማካኝ ዲክላን ራይስ እስከ 2031 ድረስ ከአርሰናል ጋር አዲስ የረዥም ጊዜ ውል ለመፈራረም መዘጋጀቱን በርከት ያሉ መረጃዎች እያመላከቱ ይገኛሉ። ራይስ የቀደመው ውሉ በ2028 የሚያበቃ ሲሆን አሁን ውሉ ለማራዘም ንግግር ጀምሯል ተብሏል። እንግሊዛዊ አማካኝ ተጫዋች ከቡካዮ ሳካ እኩል ደሞዝ በማግኘት የክለቡ ከፍተኛ ደሞዝ ተከፋይ የሚያደርገውን ውል ለመፈራረም ንግግር ላይ እንደሚገኝ አሌክስ ክሩክ ይዞት የወጣው መረጃ ያመላክታል። ግብፃዊ ኮከብ ሞሐመድ ሳላ በእንግሊዝ ለስድስት ወራት ያህል መኪና እንዳይነዳ ታግዷል። ሳላ ሮይልስ ሮይስ መኪናውን በመጋቢት ወር በፍጥነት ሲነዳ ከተያዘ በኋላ ነው ይህ እገዳ የተጣለበት። ሳላ ከስድስት ወር እገዳ በተጨማሪም 1200 ዩሮ ተቀጥቷል ሲል ቢቢሲ ይዞት የወጣው መረጃ ያመላክታል። ኔዘርላንድ አማካኝ ቲያኒ ሬንደርስ ወደ ሳውዲ አረቢያ ለመዘዋወር ባደረገው ውሳኔ ላይ ሀሳቡን ሰጥቷል። የእግር ኳስ ህይወቴን ካጠናቀቁ በኋላ ስራ መስራት አልፈልግም። በእርግጥ በማንቸስተር ሲቲ ውሌ ከተጠናቀቀ በኋላም ቢሆን መስራት አያስፈልገኝም ነበር። ነገር ግን ይህ እርምጃ የቤተሰቤን ቀጣይ ትውልዶች የወደፊት እጣ ፈንታ ለማረጋገጥ አስችሎኛል። ስለዚህ አልዋሽም፣ ይህንን ውል በመፈረም የልጅ ልጆቼን እንኳ በገንዘብ ረገድ ደህንነታቸው የተጠበቀ መሆኑን ማረጋገጥ እችላለሁ ሲል ተናግሯል። ወደ ሳውዲ አረቢያ ስትሄድ አንዳንድ ሰዎች ያደረከው ገንዘብ ለመሰብሰብ ብቻ እንደሆነ በመጥቀስ ወንጅለው ነበር ተብሎ ለተጠየቀው ጥያቄም ሬንደርስ እነሱን መውቀስ አልችልም፣ ነገር ግን እንደዚህ አይነት ደሞዝ ሲቀርብልህ እስኪ አይሆንም ብለህ ለመናገር ሞክር። ማንኛውም ሰው የሞራል የበላይነትን በመያዝ እኔ እንደዚህ አላደርግም ነበር ሊል ይችላል። ነገር ግን አብዛኞቹ ሰዎች ያንን እንደማያምኑት እርግጠኛ ነኝ። እንዲያውም አብዛኞቹ ሰዎች በስራቸው ላይ የደረጃ እድገት ቢቀርብላቸው ይቀበላሉ ሲል ተናግሯል። በመጨረሻም የብራዚላዊ ኮከብ ተጫዋች ሮናልዲኒዮ የሊዮኔል ሜሲ የመጨረሻ አርጀንቲና ብሔራዊ ቡድን ጨዋታ ላይ ምን ታስባለህ ተብሎ ተጠይቆ ሜሲ በጣም የሚወደው ጓደኛዬ ነው እና በልቤ ውስጥ በጣም ልዩ ቦታ አለው። ባሳካው ነገር ሁሉ በጣም ደስተኛ ነኝ። እንደ ሁልጊዜው ሰዎቹን ማስደሰቱን እንዲቀጥልና እግር ኳስን በተሻለ መንገድ እንደሚሰናበት ተስፋ አድርጋለሁ ሲል ተናግሯል። ታዴ ካለን ሰዓት አንጻር ለክፍለት ያስኳቸው ስፖርታዊ መረጃዎች እኝን ይመስላሉ። ስለነበረን ቆይታ አንተንም አድማጮችንም እጅግ አድርጌ አመሰግናለሁ።
2: እኛም እናመሰግናለን አቤል። የዚህ ሰዓት የክብር አገራችን የነበረው ስንቄ ባንክንም ከልብ እናመሰግናለን። የተከበራችሁ አድማጮቻችን የመስከረም 13 2019 ለተረቡ ብስራት ማለዳችን የተከታተላችሁትን ይመስል ነበር። ማለዳውን እየመራው ታደለ መብራቶም፣ ቴክኒኩን የቆጣጠረች ደግሞ ቆንጅት መንግሻ አብረናችሁ ቆየን። አሁን የቢዝነስ ዘገባዎቻችን ይቀጥላሉ። ከቢዝነስ ዘገባዎቻችን በመቀጠል ደግሞ አውቶ ሴፍቲዎች ስቱዲዮን የሚረከቡ ይሆናሉ። መልካም ቀን። ሰላም።
4: ሰላም ጤና ይስጥልን ውድ አድማጮቻችን፣ እንደምናድራችኋል። በተወዳጁ ጣቢያ ብስራት ኤፍኤም 101.1 ወደ እናንተ የሚደርሰው የብስራት የቢዝነስ መረጃችን ተጀመረ። ኤደን ሽመልስ መረጃዎችን ወደ እናንተ እያደረስኩኝ አብራችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የውጭ ምንዛሬ ተመን ነው። በዛሬው ዕለት በዳሽን ባንክ አንድ የአሜሪካን ዶላር በ160 ብር ከ64 ሳንቲም ተገዝቶ በ163 ብር ከ85 ሳንቲም ይሸጣል። ዩሮ በ187 ብር ከ20 ሳንቲም ተገዝቶ በ190 ብር ከ94 ሳንቲም ይሸጣል። ፓውንድ ስተርሊንግ በ212 ብር ከ84 ሳንቲም ተገዝቶ በ217 ብር ከ10 ሳንቲም ይሸጣል። ዩናይትድ አረብ ኤምሬትስ ድርሃም በ46 ብር ከ19 ሳንቲም ተገዝቶ በ47 ብር ከ11 ሳንቲም የሚሸጥ ይሆናል። አድማጮቻችን፣ አሁን ደግሞ ባልደረባችን በዛቤት አራጌ በዝርዝር ወዳዘጋጀችው የቢዝነስ መረጃ የማሳልፋችሁ ይሆናል። መረጃዎችን ስሙልኝ ያላችሁ ሁልጊዜም አንድ እርምጃ ቀዳሚ የሆነው ዳሽን ባንክ ነው። በአዲሱ ዓመት ዳሽን ባንክ እስከዛሬ ተሰምቶ የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም ይሎታል። እርስዎ ዳሽን ባንክ ምርጫውን ካደረጉ በስልኮ በዳሽን ባንክ ሱፐር አፕን በቀን እስከ 5 ሚሊዮን ብር፣ በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ፣ ህይወትዎን ቀላልና ዘመናዊ ያድርጉ ይሎታል። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የኋላ አስተላላፊ ድርጅቶች በኩል የተላከለውትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የ10% ጉርሻ የሚያበረክትሎታል። ሁልጊዜም አንድ እርምጃ ቀዳሚ ሆነው ዳሽን ባንክ።
5: ሄሎ ጓደኛዬ፣ ያበደ ያልሽኝ ገንዘብ ልልክልሽ ነበር። ሄዳሽን ባንክ አካውንት አለሽ?
6: ፋይዳ አለኝ።
5: አዎ ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ ሄዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ ሄዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
7: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆነው በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆነው ይክፈቱ። ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
8: አሊኮ ዳንጎቴ ከ600 ሚሊዮን አፍሪካውያንን ከጨለማ ለማውጣት ከ10 ቢሊዮን ዶላር በላይ ሊያፈስ ነው። የዳንጎቴ ግሩፕ ሊቀመንበር እናም የአፍሪካ ትልቁ የነዳጅ ማጣሪያ ፋብሪካ የሆነው የዳንጎቴ ሪፋይነሪ አብዛኛው ባለድርሻ አሊኮ ዳንጎቴ በአፍሪካ የኃይል ዘርፍ ከ10 ቢሊዮን ዶላር በላይ ለማፍሰስ አንድ እቅድ እንዳለው ገልጿል። ዳንጎቴ እንደገለጸው የኤሌክትሪክ እጥረት አፍሪካ ከሚገጥሟት የልማትና የምርታማነት ችግሮች ዋናዎቹ እናም አንዱ ነው። ስለዚህ የአፍሪካን የኃይል አቅም ለማሳደግ በኢኮኖሚ እድገት ላይ ትልቁ ሚና እንዳለውም ተናግሯል። የቅዱ አስገራሚ ክፍል ደግሞ ለኃይል ፕሮጀክቱ ገንዘብ ለማዘጋጀት ከአሁኑ የንግድ ስራዎቹ አንዳንዶቹን ሊተው እንደሚችል መግለጹ ነው። በተለይም የብረት ስራ ፕሮጀክቱ ሊሰረዝና ለኃይል ማመንጫ ሊያውለው እንደሚችል ጠቁሟል። ከ600 ሚሊዮን በላይ አፍሪካውያን በጨለማ እንዲቀሩ መፍቀድ የለብንም ሲል ዳንጎቴ ተናግሯል። እንደ ዳንጎቴ አባባል ኤሌክትሪክ ለኢንዱስትሪ፣ ለንግድ፣ ለትምህርትና ለሌሎችም የኢኮኖሚ ዘርፎች መሰረታዊ ነገር ነው። በቂ የኃይል አቅርቦት ከሌለ ዘላቂ የኢኮኖሚ እድገት ማምጣት እንደሚከብድም ገልጿል። ይህ ቅድም የተገለጸው የዳንጎቴ ሪፋይነሪ በአክሲዮን ገበያ በማስመዝገብ ከተያዘው ቅድ ጋር በተያዘ በተደረገም ቃለ መጠይቅ ነው። ዳንጎቴ በቀጣዮቹ 3-4 ዓመታት በአፍሪካ ትልቅ የኢኮኖሚ ለውጥ እንደሚመጣ በማመን ኃይልን እንደ ቀዳሚ ትኩረት እንደሚወስድም ገልጿል። በአጭሩ የዳንጎቴ እቅድ ትልቅ የገንዘብ መዋለ ንዋይ ወደ ኃይል ማመንጫ በማዞር የኤሌክትሪክ እጥረትን ለመቀነስ ያተኮረ መሆኑም ተገልጿል። እቅዱ በተግባር ምን ያህል ሰፊ ተጽዕኖ እንደሚያመጣ ግን በሚቀጥሉት ዓመታት የሚታይ ይሆናል። አሜሪካ ከ10 ሺዎች የሚበልጡ ስደተኞችን ወደ ሌሎች ሀገሮች ለመላክ ከ410 ሚሊዮን ዶላር በላይ አዘጋጅታለች። የአሜሪካ መንግስት ከሀገራቸው ዜጎች ያልሆኑ ስደተኞችን ከአሜሪካ ካስወጣች በኋላ ወደ ሌሎች ሀገሮች እንዲቀበሏቸው ለማድረግ ቢያንስ 410 ሚሊዮን ዶላር መመደቧን የዋሽንግተን ፖስት ምርመራ ዘግቧል። በዋሽንግተን ፖስት እነዚህ ስምምነቶች በተለምዶ ሰርድ ካንትሪ ዲፖርቴሽን ተብለው ይጠራሉ። ትርጉሙም አንድን ሰው የራሱን ዜጋ ወደ ሆነበት አገር በቀጥታ ከመመለስ ይልቅ ሌላ አገር እንዲቀበለው ማድረግም ነው። በዋሽንግተን ፖስት የተመለከቱ የአሜሪካ መንግስት የውስጥ ሰነዶች መሰረትም እስከ ሰኔ 2026 ድረስ ከአሜሪካ ከ31 አገሮች ጋር እንዲህ ያሉ ስምምነቶችን ለማመቻቸት ቢያንስ 410 ሚሊየን ዶላር ፈቅዳለች ወይም ቃል ገብታለች። በአጠቃላይም ከ25000 በላይ የሚሆኑ ሰዎች ወደ 28 ሶስተኛ ሀገሮች ተልከዋል። አሜሪካ 49 የአፍሪካ ሀገሮች ጋር ለመደራደር ጥረት ለማድረጓን ሰነዶችም ያመላክታሉ። ከነዚህ 13 ሀገሮችም ስምምነት ላይ ደርሰዋል። ሌሎችም 9 ሀገሮች ደግሞ በድርድር ላይ ነበሩ። ካሜሮን እስከ 1000 ሰዎችን ለመቀበል ተስማምታለች። እስከ ሰኔ 2026 ድረስም 36 ሰዎችም ተልከዋል። ለድርጅቶችም 30 ሚሊዮን ዶላር ተመድቧል። ዲሞክራቲክ ሪፐብሊክ ኮንጎ ሌላኛው ሀገር ስትሆን እስከ 2000 ሰዎችን ለመቀበል ተስማምታለች። 15 ሰዎችም ተልከዋል። አሜሪካም 75 ሚሊዮን ዶላር ለድርጅቶችም ቃል ገብቷል። ስምምነቱ ግን የአፍሪካ ዜጎችን እንደማትቀበል ይደነግጋል። ኢስዋቲኒ እስከ 150 ሰዎችን ለመቀበል ተስማምታለች። አሜሪካም ለመንግስቱ 5.1 ሚሊዮን ዶላር ለመክፈልም ተስማምቷል። እስከ ሰኔ ድረስም 19 ሰዎች ደርሰዋል። ከነሱም የቪየትናም፣ ላኦስ፣ ኩባና ጃማይካ ዜጎችም ይገኙበታል። ሌላኛው ሀገር ሩዋንዳ ስትሆን እስከ 250 ሰዎችን ለመቀበል ተስማምታለች። 7 ሰዎችም ተልከዋል። ጋና እስከ 250 ሰዎችን ለመቀበል ስትስማማ 71 ሰዎችም ተልከዋል። ሴራሊዮን እስከ 300 ሰዎች ለመቀበል ተስማምታ 22 ሰዎችም እንዲሁ ተልከዋል። ዩጋንዳ እስከ 500 ሰዎችን ለመቀበል ተስማምታ 8 ሰዎችም ተልከዋል። ጉዳዩ ታዲያ ለምን አነጋጋሪ ሆነ የሚለውን ስንመለከተው የሰብአዊ መብት ተሟጋ ተሟጋቾችና ጠበቆች እነዚህ ስምምነቶች የተላኩት ሰዎች የሚደርሰባቸውን የሰብአዊ መብት አደጋ በተመለከተ ጥያቄን አስነስተዋል። ለምሳሌ ወደ ኮንጎ የተላኩት 15 የላቲን አሜሪካ ሰዎች ከግማሽ በላይ ወደ ኋላ የተወለዱ አገሮቻቸው መመለሳቸውም ተዘግቧል። በጋናም የሰብአዊ መብት ጠበቆች በስምምነቱ ላይ ክስ መመስረታቸውን ዘግቧል። ባጭሩ የአሜሪካ መንግስት የስደተኞችን መመለስ ለማፋጠን ከአፍሪካና ከሌሎች አህጉራት አገሮች ጋር ስምምነቶችን ያደረገችም ትገኛለች። እስከ ሰኔ 2026 ድረስም ቢያንስ 410 ሚሊዮን ዶላር ከዚህ ፕሮግራም ጋር ተያይዞም ተመድቧል።
9: ሄሎ ጓደኛዬ፣ ያበደርሽኝ ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
5: ፋይዳለኝ።
9: አዎ
5: ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
7: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆነው በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆነው ይክፈቱ።
10: ወንድም አካውንት አለ?
7: ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
11: በአዲስ አመት ዳሽን ባንክ እስከዛሬ ተሰምቶ የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም ይሉታል። እርሶ ዳሽን ባንክ ምርጫውን ካደረጉ በስልኮ በዳሽን ባንክ ሱፐር አፕ በቀን እስከ 5 ሚሊዮን ብር በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ፣ ህይወቶን ቀላልና ዘመናዊ ያድርጉ ይሉታል። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የኋላ አስተላላፊ ድርጅቶች በኩል የተላከለውን ገንዘብ ሲቀ በሉ ከተወዳዳሪው ውጭ ምንዛሬ ተመን በተጨማሪ የ10% ጉርሻ የሚያበረክትልዎታል። ሁልጊዜም አንድ ምርጫ ቀዳሚ ሆነው ዳሽን ባንክ። የዳሽን መልስ ማድረጎችን ወለናንተ በማድረስ አብራችሁ ቆይታ አደረኩኝ። ከሌሎች የጻቢያ ፕሮግራሞች ጋር መልካም ቀን ይሁንላችሁ።
0: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። አብራው ይቆዩ ካብራው እንደ ዳሽን ባንክ ያስፈሩ ተስፋው ስምሮይቴው ካብራው ይቆዩ መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ባጀጀለማ
1: ኢንሹራንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል። በዓሉ የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን በአስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎች አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቱና ለንብረቱ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገልጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንና ድረገጾቻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር መልካም በዓል።
2: የተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት FM 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
3: እንግባይልኝማ አብየጋሺ
4: አብየጋሺ
3: ተጠንቅቀህ ንዳ ነፍስ እንዳታጠፋ
4: አካል እንዳትጎዳ
3: አጣውም ብዙ ነው አንተም ሳታስበው ትገባለህ። ዳበልኝማ

0: መንገድ ስታቋርጭ ጠንቀቅ በይ በሞቴ ፍቅርዬ ህይወቴ መንገድ ስታቋርጭ ጠንቀቅ
1: አውቶ ሴፍቲ
2: አብይ ጋሽ ተጠንቅቀን

ሊተረፍዳችሁልን የተከበራችሁ አድማጮቻችን፣ አውቶ ሴፍቲ ጀመረ። ተወዳጁ ብስራት ኤፍኤም 101.1 ላይ ኢንስፔክተር ናሹ ስቱዲዮ ገብተናል። ቆንጆ ቴክኒክ ላይ አለች። ዛሬ ረቡዕ ነው። የእናንተን ሀሳቦች፣ አስተያየቶች፣ ጥቆማዎች፣ መልእክቶች፣ ጥያቄዎች የምናስተናግድበት ቀን ነው። ምን አያችሁ? ምን ታዘባችሁ? ምን መሆን አለበት? የሁልጊዜ ጥያቄያችን ነው። ትደውላላችሁ። ሁለቱም ስልኮቻችን ክፍት ናቸው። እነጋገርባችኋለን። 0912614817 እና 0966845434 ላይ ሀሳቦቻችሁን እንቀበላለን። ከዛ ባሻገር በቴሌግራም ቻናላችን የምትልኳቸውን፣ በዩቲዩብ ቻናላችን የምትልኳቸውን እንዲሁም በአዲሱ ደግሞ በአውቶ ሴፍቲ አፕሊኬሽን ሀሳብ መስጫ ላይ የምትልኳቸውን ሀሳቦች እናነሳሳለን። መሀል መሀል ላይ ዛሬ የአደጋ የምናወራበት መረጃ ቀን አይደለም፣ ግን አንድ የሚያሳዝን አደጋ ኮማንደር ደረጃ ያደረሰን መረጃ አለ። እሱ ላይ እነጋገራለን። የከንቲባውን ሕይወት ያጠፋ አደጋ በጣም የሚያሳዝን የመተሐራ ከንቲባ የነበሩ ሰው በትራፊክ አደጋ ሕይወታቸውን አጥተዋል። ይሄ ራስን አጥፍቶ ሰው አጥፍቶ ራስን እንደማጥፋት አይነት ምንድን ነው አጥፍቶ መጥፋት አይነት ነገር ነው የሚመስለው። በአሽከርካሪ ነበሩ፣ በሾፌር ነበሩ። ሾፌሩም ወዲያው ሕይወቱን አጣ። እሳቸውም ቆይተው ሕክምና ሲያገኙ ቆይተው ሕይወታቸውን አጡ የሚል በጣም አሳዛኝ ነገር ነው የሰማሁት። መረጃውም የሚያሳየው እንደዛ ነው። ሁሌ የምንለው ነገር ነው እንግዲህ ምናልባት የባለስልጣን የስራ ኃላፊ ሾፌር ሆናችሁ አሽከርካሪ ሆናችሁ የምትንቀሳቀሱ ግድ የለም። ትራፊክ ፖሊስ ወይንም እዛ የመንገድ ተቆጣጣሪዎቹ ላይከሷችሁ ይችላሉ፣ ላይቀጧችሁ ይችላሉ፣ በእነሱ ስም ልታልፉ ትችላላችሁ። አደጋ ግን አያልፋችሁም። በቃ አደጋ ከማንኛውም ሰው ጋር እኩል ነው የሚያያችሁ። ይህን በእናንተ ጥፋት በሌላውም ጥፋት ቢሆን አደጋው ከመጣ መጣ ነው። አደጋ ስልጣንን አያይም፣ የሶሻል ስታተስን ግምት ውስጥ አያስገባም እንላለን ሁሌ። ሀብታም ነው፣ ድሃ ነው፣ ባለስልጣን ነው፣ ተራ ሰው ነው አይልም። የተማረ ነው ያልተማረ ነው አይልም። ከመጣ መጣ ነው። ስለዚህ እንዲያው ቢያንስ አደጋው እንዳይደርስ ብንጠነቀቅ፣ ቢያንስ አደጋው እንዳይደርስ ብንጠነቀቅ። ይሄ ደርቦ መሄድ፣ ከመጠን በላይ ፍጥነት ላይ መሆን የመሳሰሉ ነገሮች በተደጋጋሚ የኃላፊዎች ህይወት እየጠፋ ስለሆነ በትራፊክ አደጋ በተደጋጋሚ የኃላፊዎች ህይወት እየጠፋ ነው። እናነሳዋለን። ይሄ በጣም መነጋገሪያ ሊሆን የሚገባም እንደ ሌሎችም አሽከርካሪዎች እባካችሁ ለወደፊቱ እንድጠነቅቁበት የሚያደርግ መረጃ ስለሆነ እናነሳዋለን ብዬ ነው። ከዛ ባሻገር በዋናነት የእናንተን ሀሳቦች፣ አስተያየቶች፣ ጥቆማዎች፣ መልክቶች፣ ጥያቄዎች ነው የምንቀበለው። ትደውሉናላችሁ፣ እናንተን እናስተናግዳለን። አስቀድመን ግን የአጋሮቻችንን መልእክቶች ሰምተን አጋሮቻችንን አመስግነን ነው የምንመለሰው። የኦሮሚያ ህብረት ስራ ባንክ የዚህ ፕሮግራም የክብር ስፖንሰር የሁልጊዜ አጋራችን ነው። የኦሮሚያ ህብረት ስራ ባንክ በአዲሱ አመት ኮፕሪሚት የተሰኘ የገንዘብ መላኪያ አፕ ተግባራዊ አድርጓል። ከውጭ ሀገር የሚላክን ገንዘብ በኮፕሪሚት የምታስልጉ ከሆነ የላቀ የምንዛሬ ተመን እጃችሁ ላይ ይገባል። በኦሮሚያ ህብረት ስራ ባንክ ሂሳባችሁ ወይንም በየትኛውም ባንክ ሂሳባችሁ ሊገባ ይችላል። እያሌም ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ዘንባባ ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላቦራቶሪ ዘመናዊ ህክምና መሳሪያዎችን፣ ስፔሻሊስት ሐኪሞችን ይዞ 24/7ቱንም ቀን እናንተን እያገለገለ ነው። የትኛውም የጤና ችግር ካለ አለሁ ይላል። ወንጌላዊት ህንፃ ጀርባ ናይል ኢንሹራንስ አጠገብ ነው የምታገኙት። ማለዳ ፎም በማለዳ ፎም

0: ፎም እዚህ ፕሮግራም የክብር ስፖንሰር የሁሉ ጊዜ አጋራችን ነው። ፒስ ራይድ ዛሬ እኛን ተቀላቅሏል፣ አጋራችን ሆኗል። ፒስ ራይድ ከፒስ ራይድ ጋር ቀና ነው መንገዱ እያለን ነው። ፒስ ራይድ አሁን የሜትር ታክሲ አሽከርካሪዎችን እየመዘገበ ነው። ስራ ኦልሬዲ ጀምረዋል። በነገራችን ላይ ከሁለት ዓመት በላይ ሆኖታል። አዲስ የሳምንት የሁለት ሳምንት ፕሮጀክት አይደለም። ከሁለት ዓመት በላይ ሲደራጅ በደንብ ሲያስጠና ሲያጠና ነው የቆየው።
1: የነ ቶሎ ቶሎ ቤት አይደለም ማለት ነው።
0: አዎ፣ በደንብ መሰረት ያለው ጠንካራ ድርጅት ሆኖ ነው፣ ጠንካራ ተፎካካሪ የሜትር ታክሲ አገልግሎት የሚሰጥ ድርጅት ሆኖ ነው የመጣው። 6885 የጠሪ ማዕከሉ ነው። ቦሌ ደንበል ስምንተኛ ፎቅ ላይ ነው የሚገኘው። ስለዚህ የሜትር ታክሲ አገልግሎት የምትሰሩ ወንድሞቻችን ፒስ ራይድንም ተቀላቀሉ፣ በፒስ ራይድ አገልግሎት ስጡ። አነስተኛ ኮሚሽን 5.5% ኮሚሽን መክፈላችሁ ብቻም አይደለም፣ የተለያዩ ጥቅማ ጥቅሞችን የምታገኙበት። እሱም ብቻ አይደለም፣ ችግር በገጠማችሁ ጊዜ፣ አደጋ በገጠማችሁ ጊዜ፣ ስራ መስራት የማትችሉበት ደረጃ በደረሳችሁ ጊዜም ፒስ ራይድ ከጎናችሁ ለመቆም በርካታ ስራዎችን እየሰራ ነው። ከተለያዩ ተቋማት ጋር እናንተን ሊያግዙ የሚችሉ በርካታ ስራዎችን እየሰራ ስለሆነ ከፒስ ራይድ ጋር ስሩ እያለ ነው። ለሜትር ታክሲ አሽከርካሪ ተጠቃሚዎችም እንደዚሁ አዲስ አበባ ከተማ ብቻ ሳይሆን በዙሪያ ሸገር ሲቲ፣ ሸገር ከተማም ዙሪያም አካባቢውን ጭምር ነው የሚሰራውና ረዥም ርቀት ለመጓዝ ተመጣጣኝ በሆነው ክፍያ ይሄ ማለት እንግዲህ ለአሽከርካሪውንም ሳይጎዳ ተሳፋሪውንም ሳይጎዳ አገልግሎት የሚያገኝበትን ሲስተም ነው የዘረጋው። ተሳፋሪዎች ደንበኛ ሲሆኑ ቦነስ አላቸው፣ የተሳፋሪ ቦነስም አለው። ተሳፋሪዎች ምናልባት ከሆነ በወር አንዴ ነው
1: በወሩን ሙሉ ተጠቅሞ
0: ወደ ስራ ሲመጡ ከስራ ሲመለሱ በነጻ አገልግሎት የሚያገኙበት ቦነስ ሁሉ አለው።
1: ደንበኛ ከሆኑ ነው።
0: ደንበኛ ሲሆኑ ዘመኛ ካልሆንክማ ታዲያ ሁሌ በነጻ ማለት ነው።
1: ነፍሰ ጡሮች ሆኖ ደግሞ በዚሁ በተከታታይ የሚጠቀሙ ከሆነና ወደ ቼክ አፕ ወደ ምናምን የሚጠቀሙ ከሆነ በተለይ ልክ ሲወልዱ ሰርቪስ አገልግሎት ይሰጣሉ። እንኳን ደስ አለ ምናምን ስጦታ ሁሉ ምናምን አለ።
0: ልጅ ያሳድጉ ክርስትና ያነሳሉ። ፒስ እውነትን ፒስ ነው። ፒስን ተቀላቀሉ፣ በፒስ ተጠቀሙ እያለን ነው። 6885 ላይ ደውላችሁ ፒስ ራይድ በሉኝ ይለናል። ዞሮ መግቢያዬ አያት ሪል ስቴት በአዲሱ ካሳንችስ አያት ሳይት፣ በሌሎችም ሳይቶቹ አፓርትመንቶችን፣ ሱቆችን ገንብቶ ኑ፣ ጥሪት ያዙ፣ ገንዘባችሁንም ትክክለኛ ቦታው ላይ አውሉት እያለን ነው። ተጨማሪ መረጃዎችን ደግሞ የተለያዩ የአያት ቅርንጫፍ ቢሮዎች አሉ። በእነዚህ ቅርንጫፍ ቢሮዎች ጎራ ብላችሁ መረጃዎችን ውሰዱ። አዲስ ባንክ ኮከብ 870 መሰላል ላይ ይደወል፣ አፕሊኬሽኑን አውርዱና ሞባይል ባንኩን ተገልገሉበት። ለወዳጅ ዘመድ ብር ለመላክ፣ ወደ ኤምፔሳ፣ ወደ ቴሌብር፣ የተለያዩ ባንኮች ለመላክ፣ የትምህርት ቤት ክፍያ ለመክፈል እጅግ ቀልጣፋ፣ እጅግ ዘመናዊ ነው፣ ተገልገሉበት ይለናል። ሶሲ በ15 ደቂቃ ውስጥ ቅድም በስድስት አልኩ ከዛ በአምስት አልኩ በ15 ደቂቃ ውስጥ የሚበስል ለጾምም ለፍስክም የሚሆን በጾም በፍስክም የሚበላ ከእጅ ንክኪ የጸዳ ኬሚካል ያልተጨመረበት ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ በአይኤስኦ የምግብ ቁጥጥር የምግብ ደህንነት ቁጥር የተረጋገጠ ነው። ተመገቡልኝ እያለን ነው። ሶሲንም ተመገቡ። ስፖንሰሮቻችን፣ አጋሮቻችን እናመሰግናለን። አንበል
1: መጽናስ ያስገባል። ጤና ይስጥልን። ሰላም ነው? እንዴት ነህ?
2: አለን።
1: እንታወቅ።
2: ጌት የድሬው እባላለሁ።
0: የድሬው ጌት?
1: የድሬ ማን?
0: ጌት ድሬ።
2: አሁን ለጊዜው አዲስ አበባ ነው። ምን
1: አዲስ አበባ ነው ያለ?
0: ዋና የድሬ መሆኑ
1: የት አካባቢ ላይ ነው ያለው?
2: አሁን ፋሪስ ነው ያለሁት።
1: እንቅስቃሴው እንዴት ነው?
2: መኖርበት አካባቢ ቆይ ፈጭ ስለሆነ በእነኚህ መስመር ውስጥ ያሉትን ሁለት አስተያየቶችን ለመስጠት ነው።
0: እሺ ታሪክ ቆይ ፈጭ

0: ያው አንደኛው ሐሳቤ ምንድነው ከኮየሶጪ ወደ ቃሊቲ መገንጠያ ወይ ደግሞ ወደ ሳሪስ ምንገንጠያ
1: ወደ ሳሪስ ያጭ አዲስ አበባ መብራት
0: አዲሱ መብራት እሱ ጋር ምንድነው ያለኝ ሐሳብ አንድ ተጨማሪ መብራት ከታች ከኮዬ ስንመጣ ዳገቷ ላይ እቺ አጭሯ መብራት አለች አይደለ ስለዚህ ምትተከል እሱ ያስፈልጋል ምክንያቱም እኔ ከራሴ ብዙ ጊዜ
1: ለከ ከቡልቡላ መምጫው ጋር
0: ከቡልቡላ መምጫው ጋር
1: ስንመጣ እሷ በጣም አደጋ የሚበዛበት ቦታ ነው
0: ትክክል ትልልቅ ኮንቴነር የጫኑ ሎቤድ መኪናዎች እኔ አሁን ትንሽ መኪና ነው የሚይዘው ኮምፓክት ያሪስ ነው ከኋላ ቆሜ የፍልፊቱ ማዶ ያለው መብራት አይታየኝም አረንጓዴ ብራ ምን ይብራ አይታየም እሱ ገና ባላንስ እየሰራ ነው ከስር ተከትሎ
1: ሲሄድ የራሱ መብራቱ ነው የምትለው
0: አዎ መብራቱ ምንም አይታየም ተከልሏል እና በትልልቅ መኪናዎች ስለተሸፈኑ ከፍልፊት ሳሩ ጋር አንዳንዴ ኮቺ አጭር መብራት ምትተከላለች ከፍልፊት
1: ልክ መግቢያው ላይ ማለት ነው
0: መግቢያው ጋር እሷን መብራት ከኋላ ላለን ተሽከርካሪዎች እንዲታይ አንድ እሷን ቢተክሉልን
1: በነገራችን ላይ እሱ ብቻ ቦታ ሳይሆን ሌላውን ቦታ ላይ እንደዚህ ተንጠልጣዩ ከላይ ያለው መብራቶች በትልልቅ መኪናዎች ይሸፈናሉ ለዛ መፍትሄው እስኪስተካከል ድረስ መኪናዎች ተጠግቻችሁ አትሂዱ እናንተ በተቻለ መጠን ምክንያቱም ምንድነው መኪናው ተጎትቶ እስኪወጣ ድረስ ያኛው ቀይ መብራት በርቷል አይታይም የማይታየው መንገድ ላይ ደግሞ ዝም ብሎ መሄዱ ተገቢ ስላልሆነ ወደኋላ ቀረት ብለም ራቅ ብሎ ማየቱ ጥሩ ነው የሚሆነው እንዳልከው አንዱ መፍትሄ ምልክት መብራቱ ሌላ መብራት ተዘጋ መተከሉ ጥሩ ነው እሺ
0: አንድ ይሄ ነው ሁለተኛው ደግሞ ይሄ ሳሪት በባቡሩ መንገድ ያለው መስመር አለ ከአቦ የእግረኛ መሻገር ያለ አይደለ ከዛ ጀምረ እስከ ላይ እስከ አዲስ አበባ ቶታል ድረስ ማለት ነው መንገዱ በጣም ብልሽሽት ያለ መንገድ ስለሆነ
1: እንዳለ እሱ አይ እስከ ላይ ድረስ
0: አሁን ብዙ ጊዜ ማለት ነው አሁን ባለፈው የዛሬ ወር አካባቢ ለአራት ቀን ተዘግቶ ተሰርቶ ክፍት ተደረገ በሳምንቱ ተበላሽቷል አሁን እየተሰራ ያለው ኮረትና ሲሚንቶ ተቦክቶ እየተሸፈነ ነው ያ ደግሞ ከባድ መኪና ሲያልፍበት መልሶ እየፈረሰ
1: እንትን ነው ለክረምት ለጊዜያዊ መፍትሄ ነው እሱ እውነት ነው ጉድጓድ ሆኖ ከመቀመጥ እንደው ገረጋንቲም ምንም ሲሚንቶም ተቦክቶ ቢሞላ ይሻላል ከሚል አንጻር ነው መሰረታዊ የሆነ የአስፋልት ስራ አይደለም እርግጠኛ ነኝ የሚሰራ ያለው መንገዱ ደግሞ በጣም ትልልቅ ተሽከርካሪዎች የሚንቀሳቀሱበት ነውና ስለዚህ ጠንከር ያለ ደሳ ነው የሚፈልገው እንግዲህ አሁን በጋውን እርግጠኛ ነኝ እሱ መንገድ በጣም ያልታየ መንገድ ነው በጣም ብልሽት ያለው ነው እስከ ጎተራ ድረስ በለው እስከ ጎተራ ድረስ
0: ትክክል ትክክል ምክንያቱም የባቡሩ ራሱ እኮ ክብደት ነው ይመስለኛል አሁን እንትን ይያል ያለው በተለይ አሁን ካየኸው አስፋልቱን በባቡሩ ጠርዝ ላይ ያለው በሙሉ ተጨራምቷል አስፋልቱ ስለዚህ እዚህ ጋር የተለየ አይነት ኢንፍራስትራክቸር ኢንጂነሪንግ እንትን ሰርተውለት ልዩ የሆነ አስፋልት ነው መሰረት ያለ ደረጃውን የጠበቀ አስፋልት ነው
1: አረ መጀመሪያው ነው ግንቡስ ይሰራ ሳይጨርሱት ሄዱትም አሉ እኮ እነ ለማናገር
0: ትክክል
1: ሳይጨርሱት ያሄዱት እስካሁንል ይሄ ባቡሩ ሲሰራ አስፋልቱን ጭርስ አድርጎ ያሄዱበታል አሁንም አድረስ ነው እሷ
0: ባቡሩ በጣም ክብደት ስላለው የባቡሩ ክብደት አስፋልቱን እየጎዳው ነው ያለው ከዚህ ላይ ካያችሁት በባቡሩ በኩል ያለው
1: ተበላሽቷል
0: አካባላስቶን ታጥፎ ተጨራምቷል አስፋልት ስለዚህ ስታንዳርዱን የተበቀ አስፋልት ከላይ እስከ ታች ቢሰራ ክራውድዱም ይቀንሳል ምክንያቱም አንድ መስቀለኛ ያለው ዛዲ አባጋ ነው ከላይ ከቆተራ ጀምረ
1: መዞሪያ
0: አንድ ያለው መዞሪያ ያለው እሱ ስለሆነ ክራውድድ ነው በዚህ ላይ ያለው ስለዚህ አስፋልቱ ቢያንስ የተሻለ ከሆነ ግን
1: ፍሰት ይኖራል
0: ምቹ የሆነ ፍሰት ይኖራል ብዬ አስባለሁ እኝን ሁለት ሐሳብ ልስጣችሁ
1: ይሄ በጣም ከልብ
2: ነው ሰግናለሁ
0: እሺ
3: ግሪስ ተለይ ሄሎ አንድ አድማጭ ዝኛው ጋር ተነስተልን
4: አውሩስተልን ሰላም ነው
3: አለን አለን ሰላም ነው እንታወቅ
4: ሰላም ነው
3: አለን አለን ማንንም በል
4: ካይ ካርሽ ነገሌ ነበር ምደውለው
3: ካርሽ ነገሌ
4: አው
3: ዋው አርሽ ነገሌ ድረስ ሰማን ዲ በመረም ሰማን በዩቲዩብ ነው በሬዲዮ
4: አረ
1: በኖርማል ነው በሬዲዮ አምቦ ምናም በደንብ እኮ ይሰማል
3: አርሽነግሌ ይርቃል እንዴ ካምቦ?
4: አርሽነግሌ
1: ይርቃል
3: አርሽነግሌ እኮ ይርቃል ብዬ ነው ካምቦ። እሺ እንዴና ማን ነው አገሩ እንዴናው?
4: ሁሉ ሰላም ነው ሰላም ነው።
3: እንግስቃሴው ሰላም ናቸው?
4: አማን ነው ሰላም ነው።
3: እሺ እሺ ወንድማችን ንገረ።
4: አሬ ደሞ የታዘብኩት ነገር እንዴ መንገድ ላይ ከቡታ ማነ ከዘዋይ ቡታ ጀራ መንገድ አስተያልሰት ነበር እንዴ?
3: እሺ እሺ እሺ
4: ታ በታሪፍ ዙሪያ ነው ታሪፉ በመናራ ላይ የሚያስቆርጡ ሲስተም ብሎ የሚያስቆርጡ 170 ብር አጥለም።
3: አዎ
4: መንገድ ላይ ገና ስትገባ ያው ተጨምራለ ይላሉ 130 ብር ተጨምራለ 300 ብር ካፍለ ነው የምትሄደው ይላሉ። ካፈዝቡን እንደዛ ያስከፈሉት ነው የሚወስዱት። አንድ ቀን መንገድ ላይ ትራፊክ ቆማሉ አጥለም ትራፊክ ቆማሉ ለምን እንደው እንደና ቻናጆት ምናምን ትራፊክ ዋጋ ስንት ነው ምናምን ተይቆም ራሱ አጥ
1: አይ ግን እናንተስ ትራፊኩን በታገኙ እንደዚህ ያስከፍሎኛል ብላችሁ አትነግሩ?
3: እንዲ ወርደው ወርደው
4: ወርደው አራካርጎ ያቆሙታል መኪናውን።
3: አይ ነው ሲጀመር እናንተ የማግኘት ተሳፋሪው ትራፊኩን የማግኘት እድሉም የለውም እኮ ታቃላ። ራቅ ብሎ ይቆምና ወርዶ ሄዶ ነው የሚያገኘው እኮ አይደል? ሄዶ እኮ ነው እንጂ ቀረብ ብሎ ቢጠይቅ እኮ ይነግሩታል። ትራፊኩ መጥቶ ቀረብ ብሎ ስንት ነው ታሪፍ የከፈልከው? ቢል ሚናገራታ
1: ልክ ነው ልክ ነው
3: ግን አይጠይቅማ። ማውቅም አይፈልጉም እኮ ማውቅም አይፈልጉም።
4: አው እነሱ ወይ ሞተር ይዛሉ ሞተራቸውን ተደግፈው ይቆማሉ ወይ ጥላ ቦታ ወንበር ይዘው ቁጭ ይላሉ። ከዛ አርቆ ይቆማል። ከዛ የሚሰጠውን የሚያረጋውን ይሄዳል።
3: ይመጣና ሰላም ሰላም ብሎ ይሄዳል።
4: አው ያው ሰላም የሚለው እንደ ራሱ መንገዳ።
3: አው ሰላም ብሎ ይሄዳል። በቃ እንደዛ ነው። እኔ በልዩ ሁኔታ ምናልባት እኔ የሚመለከተው የትራንስፖርት እና ሎጂስቲክስ ከሆነ እንዲሁ በሚስተር በሲሊኮን በመንግስት የሆነ ሚሽን ብቻ ለሆኑ እንትኑ ይሰጡ መቆጣጠር
1: መሰለኝ እንደ 2019 የሆነ እንደዚህ በመንግስት ደረጃ ከፍ ባለ ደረጃ ዞሮ የህዝቡን ብሶትም ለማወቅ ማለት
3: ነው። አይደለም ማለት ቀላል አይደለም ደግሞ ቀላል በዛ። እኔ ደግሞ የምጠይቀው ብር በጣም በዛ ነው። በእርግጥ ታሪፉና የወጪው የነዳጁ የስፔር ፓርቱ የጎማው እኔ ምን ስታስበው አይመጣጠንም ይሆናል አይመጣጠንም እናውቃለን እኮ። ግን
1: እሱ ማስተካከል ነው
3: እሱን ለማስተካከል ተብሎ ግን እጥፍ እና ከዛ በላይ መጠየቅ ደግሞ በጣም ከባድ ነው። ሰውም የለውማ ሰው ያኛው የሚከፍለው ስኬት ያመጣል።
1: እሱን ነው እኮ ማሰብ እኮ ኑሮ እኮ ነው ሰው ማሰብ
4: ከባድ ነው። ለምሳሌ መቶ ኖርማል 166 ብር ከምናምን ሳንቲም ነው ታሪፉ ላይ የሚለው። እነሱ ደግሞ 130 ብር አስጨምራል 300 ብር ነው። 48 ኪሎ ሜትር ነው ምሳሌ ከቡታጀራ
1: አጨምራት
4: እኮ 48 ኪሎ ሜትር ነው።
3: እኔም ምለው እንደ 100 ምናምን ብር አንድ 300 እንደ 200 እንኳን አያረጉትን
1: ተቀልዳለህ።
3: አይ ከምሬ እኮ ነው ምል እንደ ምል እኮ የሆነ ነገር ስጨምራ ማጠጋጋት ነው አይደል? 8 ብር ከሆነ 10 ብር ትላለህ አይደል? 16 ብር ከሆነ 20 ብር ትላለህ። 28 ብር 27 ብር ሲሆን 30 ብር እንጂ ዝም ብለህ 8 የ8ቱን ብር ባንዴ 20 ብር ትጠራለህ እንዴ? ባንዴ 30 ብር ትጠራለህ እንዴ?
1: ኖር ነው።
3: እንዴ አከብዳቸው
4: የሚመለከተው ክፍል ካለ
3: በጣም በተደጋጋቢ ነው። በተለያዩ በተለይ አሁን ባልከ ቡታጀራ መስመር በቃ የተለመደው ነው።
1: የቡታጀራ ከዚህ ወልቅጤ መስመር
3: ያምቦ
1: ወልቅጤ
3: ያምቦ
1: ይሻላል እንደው
3: ምናምን መስመሮች በጣም በተደጋጋሚ ነው ሰው እያለ ያለው።
1: በጣም አሪፍ ያለው አሁን እየተወራለት ያለው መልካም የአዳማ መንገድ ነው።
3: አዎ እባካችሁ ተቆጣጠሩ። ህዝቡ እባካችሁ ጠብቁን እያላችሁ ነው። ተቆጣጠሩን ተቆጣጠሩልን ኪሳችንን ጠብቁልን እያላችሁ ነው የስራ ኃላፊዎቹ። እባካችሁ ያው መልክት ተላልፏል።
4: አሁን
3: ማ የመስቀል አዎ አዎ
4: የሚመለከተው ክፍል እስቲ ካለ
3: እሺ። ያው እኛ ቤት አቤት እያልን ነው በተደጋጋሚ እየተነሳ ነው ነገር። እሺ ወንድሜ እሺ እሺ እሺ ሰላም አለ። እሺ እሺ
1: ሌላ አድማጭ ጠና ስትልን አረ የት ነው ተራ ቦታ ነው ያለው? ምንም ችግር የለም። ማንም በል ግን
4: ደረጀ ይባላለሁ።
1: ደረኬት አካባቢ ነው ደሞ
4: አባንሽ ተራ ተራ ላይ ነኝ
1: ያለው። ዋናው ቦታ ነው ያለው?
4: ዋናው ቦታ ነው እዚህ ስላሚ ዶት ተካታይ ነኝ ሬዲዮ ያው ለትሻሳን
1: ዲስ አካሊ ይሄው ገባን።
3: ኳን ተገናኘ
1: ኳን ተገናኘ
4: ለትሻሳን ዲስ
1: ተንፈስ እንግዲህ የፈለከውን።
4: አዎ የመጀመሪያ ልጆች ታሳብ ዋናው ዋናው በጣም የተጎዳንበት እንደኔ ትትገቡ መግቢያ ላይ የተነሳው ታጫም ተቋጣሪ እና እኛ ጋር ያለው ችግር በጣም የጎላ ነው። እሱ እንደው ቢታይ እንደው ወረድ ብሎ የሚያያካል ቢኖር በጣም ተቸግረን ቢሮ ስንሄድ እኮ በትህትና ሲያናግሩና ሲያስረዱን አይተናል። የበላይ አለቆች ከዚህ በፊትም ማሲ በዘውትር ቀን በአማን ቀን ደውዬልህ ነበር ያለ አግባብ ተከስሼ ብዬ ወደ መገናኛ አካባቢ ጠቁማኝ ነበር።
0: ከውጣ ወረዱ በቃ ዝም ይክሱን ከጥይክስ ስለተከነሰልኝ ይሄድኩ እና ሁለተኛ ሐሳብ ደግሞ አደር ላርግና እዚህ በካማኑል በሰባተኛ በመጣበት መንገድ ተቆጣጣሪ ብዙም የለም ታክሲ በጣም ይበዛል እኔ እንኳን በዛ በታች በኩል ሲዘጋ በአቋራጭ በዚህ ይሻላል ብለን መጣና ነገ ጦራነች ይዘጋል መንገድ በጣም ኮካ ምናምን በማኑኤል በማኑኤል ከወንጌት ከምናምን ከየት ነበር የሚመጡ ታክሲዎች አሉ ብቻ ከቀራኒ የሚመጡ ታክሲዎች አንድም ሰው አያልፍም ማሲ እዛ ጋር አራግፈው መሀል መንገድ ላይ ደርበው መጥተው ዙሮ ነው የሚሄዱ ትሬን ታክሲ ነው ግን የአማኑኤል ታክሲዎች እና የግራናት ታክሲዎች በጣም መንገድ ይዘጋሉ እዛ
1: ጋር እዛ ወርዶ ዞሮ የሚመለሱ ናቸው መንገድ የሚዘጋጉት እዛ የለም ተቆጣጣሪዎች የሉም
0: የሉም ደግሞ
1: ካማኑኤል ዝቅ ብሎ ነው
0: ካማኑኤል
1: ስትመጣ
0: ወደ
1: ሰባተኛ
0: ዳገታ
1: የለችን ከሆነ ዳገታ እሱ ጋር
0: በጣም
1: በጣም
0: ባላንስ
1: አድርገን
0: ብዙ ነገር ላይ እነዚህ ነገሩ እንድታዩልን ብዬ ነው አመሰግናለሁ
1: በጣም እናመሰግናለን መልካም ቀን መልካም
0: አገኛችሁም ግን በጣም ነው የምንረካው
1: እናመሰግናለን
0: ስሜቴ እየተረገረልኛል የሚሰማኝ አመሰግናለሁ
1: እናመሰግናለን መልካም ቀን
3: እሺ
0: አሜን እሺ ለሁላችንም
3: እሺ እሺ ሌላ እንደማይ ተናስተልን
2: ተናስተልን
3: ሰላም ነው
2: ሰላም
3: አለን ማንንም በልከይት ነው
2: አበባየው
3: የት ነው ያለው
2: አሁን ስራ
3: ወጣ ለኛ ታክሳ ባለ ደግሞ አባዩ ኦ ኖ አባዩ ደንበኛችን እውነት ነው እውነት ነው ስራ ላይ ነው ያለው
2: ያው እንግዲህ ያለውን ነገር ሰምቻለሁ ያው የመንገዱ ችግሮችም ያው እንዳሉ ሆኖ አሁን ቀጣይ ላይ እንግዲህ ጠግናቸዋል ችግሩ
3: ጠግናውን ይጀምራል
2: ይጀምራል ያው ክረምትም ስለሆነ ነው
3: አዎ
2: ይጠገናል እና አሁን ደግሞ እኔ ሌላ ሐሳብ ለመስጠት እንፈልገው አሁን ያው እንደምታውቁት የትምህርት ሰዓት ነው። አብዛኛውን ጊዜ የምታዘበው ነገር በጣም በእውነት አንዳንድ ታክሲዎች ህፃናቶችን ይዘው ሲሄዱ በጣም የሚያሳዝን በቃ እንደ ወላጅ ራሱ ምንድን ነው የሚለው ህፃናቶች ተደራርበው በቃ አይደሉ እንዴት ነው ይሄ ነገር ትራፊኮች
1: የተማሪ ሰርቪስ
3: አዎ ሰርቪስ ላይ ቀርቡ ልጆችን በነገራችን
1: አንዳንዶቹ አንዳንዱ
3: አንዳንዱ ያሳዝናል እውነት ለምናገር ያስፈራል
2: አው እና ይሄ ነገር ቢታሰብበት ነው
3: ሌላ እውነት ነው ቁጥጥር መደረግ ያለበት እዚህ ጋር ነው
2: ትልቁ ነገር ልናገር እንፈልገው እነዚህ የህዝብ ትራንስፖርቶች ምን አለ የትራፊክ እንትን ያው እኔ የእናንተን ፕሮግራም ህዝቡ ቢሰማው እኔ አንዳንድ ጊዜ በትራንስፖርት እሄዳለሁ ሲሄድ የተለያየ እንትን ይሄንን ህዝቡ ቢሰማው ራሱ ህዝቡ ይማራል እዛ ውስጥ አሽከርካሪ ይኖራል የተለያየ ነገር ስንሰማ እኮ ነው ልንነወጥ የምንችለው እና አብዛኛውን ጊዜ የህዝብ አገልግሎት የሚሰጡ እንትኖች መስሪያ ቤቶች ራሱ በዚህ ቀን ይሄንን ሚዲያ ከፍታቸው ክትትል ያደርግ ህዝቡ የመንገድ አጠቃቀም እንዲያውቅ የማሽከርከርን እንትን እንዲያውቅ ይሄ ቢደረግ ጥሩ ነው ለማለት ነው
3: ሌላው
2: ደግሞ በዚህ በቅድመ አሁን አሩሲ ላይ ስላለው ልጁ እኔም አሁን አብዛኛውን ጊዜ ቤተሰቦች ወደ ደብረ ብርሃን ናቸው ወደዛ መስመር ሲሄድ ይሄ ነገር አለ አለ ግን ይሄንን አሁን ከደብረ ብርሃን ስንነሳ እዛው ትራንስፖርት ውስጥ ገብተህ ቆርጠህ ነው የምትወጣው
3: ቆርጣችሁ
2: ቆርጠህ ነው የምትወጣው ከአዲስ አበባ ግን ምንድን ነው ታሪፉ ይሄን ያለው እዚህ ላይ ትጨምራለህ ትላለህ ህዝቡም አንድ ነው የሚሆነው እኔ አሁን በአሽከርካሪዎቹም አልፈ እኛ ፈሪዎች ሆነናል
3: ተዛፋሪ
2: አሽከርካሪውን ለመናገር ረዳቱን ለመናገር ህዝቡ ነው ፈሪ ሆነው አንተ ስትናገር እኔ ልትፈልል ይሄዳል የህግ ውጥነትን እኮ እያስፋፋን ያለ ነው እኛ ነው ህዝቡ አይደለም አሽከርካሪዎች በእነሱ አልፈርድም ህዝቡ አንድ የመሆን አቅም የለውም በቃ እና ለዛ ነው ህግ ውጥነትን እየተስፋፋ ሊሄድ ይቻላል በሚመጣው ነገር ላይ እዚህ ጋር እንናገራለን እንጂ እዛ ጋር ሄዶ ለምን ይሄ ተደረገ ታሪፉ ይሄን ያለ ብሎ የመናገር አንድ ምን ይናገር እንደውም አንተ ስትናገር ሌላውን ተሆን ባለፈውም ተናግረ በማሽከርከር ሲያሽከረክር ከፍጥነት በላይ ሲያሽከረክር እሳውም እኔ አብዛኛውን ጊዜ እናንተ ወደ ደብረ ብርሃን መስመር ሄዳችሁ ከሆነ መስመሩ ክፍት ነው ብዙ ክራውድ የለበትም አሁን በዚህ በአዲስ አዳማ ስትሄድ ወደ ደብረ ዘይት ናዝሬት እነዚህ አካባቢዎች ክራውድ ናቸው ግን በየመንገዱ ላይ በእውነት ታዝበህ ከሆነ የሚወድቅ መኪና እኔ በየቀኑ ሲል በጣም
3: ሀገር ነው

ካቻ ካቻ ብቻ። እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: The shots pulled. The shots pulled. The shot FM and the Batuan de Tabat. Can you swap the Kenny Gar, Bumat Tabab?
1: የዕለተ ረቡዕ የብስራት ስፖርት ፕሮግራማችን ተጀምሯል። ጤና ይስጥልን፣ እንደምን አረፈዳችሁ የተወደዳችሁና የተከበራችሁ አድማጮቻችን። የብስራት ስፖርትን ለመከታተል ከአሁን ሰዓት ጀምሮ ፕሮግራማችን ማድመጥ ትችላላችሁ። እስከ 5 ሰዓት ድረስ እንቆያለን። የብስራት ስፖርት ዋና አዘጋጅ መንሱር አብዱል ቀኒ ነው። የፕሮግራም መሪ ደግሞ እኔም ዘላለም ሙላቱ።
2: አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ቃል መግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ሪሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ የሁሉም ምርጫ። ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዩ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላችኋል። ኑ የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላችኋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ። ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901 83 68 58 ላይ ደውሉ። ዋናው ወደፊት።
3: በወር 105,000 ብርና ከዚያ በላይ የተጠራ ትርፍ የሚያገኙበት አዋጪ ቢዝነስ፣ አጃክስ የማምረት ቢዝነስ። አጃክስ ለዕቃ ማጠቢያነት የሚያገለግል በየቀኑ የሚፈለግ ምርት ነው። ይህ ቢዝነስ በአገራችን በቀላሉ በሚገኙ ጥሬ ዕቃዎች የሚሠራ በመሆኑ አነስተኛ ወጪና ከፍተኛ ትርፍ የሚያስገኝ ድንቅ የኢንቨስትመንት አማራጭ ነው። በቀን ባለ 200 ግራም 3000 አጃክስ ይመረታል። የማሽን ዋጋ 450 ሺህ ብር ሲሆን ወደ አዲስ እይታ በመምጣት የአጭር ጊዜ ስልጠና በመውሰድ ቢዝነሱን መጀመር ይቻላል። በተጨማሪም የፒዛና የኬክ ቦክስ የማምረት ቢዝነስ በወር 88 ሺህ ብርና ከዚያ በላይ የተጠራ ትርፍ የሚያገኙበት እጅግ አዋጭ ቢዝነስ። ፒዛ ቦክስ በቀላሉና ሀገር ውስጥ በሚገኝ ጥሬ ዕቃ የሚሰራ ምርት ነው። በካፌዎች፣ በፒዛ ቤቶች፣ በዳቦና በኬክ ቤቶች ትልቅ የገበያ ፍላጎት ያለበት ዘርፍ ነው። በተለያየ ከለርና መጠን ወይም ሳይዝ አርማ በማተም ጥራት ያላቸውን የፒዛ ቦክስ ማምረት ይቻላል። በቀን በትንሹ 400 ፒዛ ቦክሶችና 100 የኬክ ቦክሶች ማምረት ይቻላል። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ነው። ለተጨማሪ መረጃ 0978212121 ወይም 0901842121 ላይ ሃሎ ይበሉ። አዲስ

10 ዓመታችን በስኬት አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15 በመቶ ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25 በመቶ የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ሕንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቤንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያይ። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ። ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወራዊ የአገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወትዎን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካዛንቺስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከ9 በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር በሲኢቢ ብር ፕላስ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁ ንጽህናን በተፈጥሯዊ መንገድ የምንጠብቅበት አዲስ አጋር አግኝተናል። ክሊዮፓትራ ሳሙና
ከተፈጥሯዊ ንጥረ ነገሮች ተዘጋጅቶ በሽታ አምጪ ባክቴሪያዎችን የሚከላከል ልዩ ሳሙና ክሊዮፓትራ ሳሙና። ከጠቢባን ንጽህና ውበት ውበትም ንጽህና ነው። ክሊዮፓትራ ሳሙና። ሄኖሲስ የለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5 በመቶ ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91 በመቶ ትርፍ ማከፋፈል የቻለ ሲሆን እስከ 25 በመቶ የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሱ አቅርቧል። በቄራ፣ ጀሞ፣ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር።

የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርተር እና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ

0: ከነዚህ አጋሮቻችን ጋር የረቡዕ መስከረም 13 ቀን 2019ን ብስራት ስፖርት ሲጄ ቀርብ ያለው ውድ ስፖርት ቤተሰቦች እንደምን አረፈዳችሁ? እንዴት ናችሁ? ሶስት ርዕሶች አሉኝ ዛሬ፣ ሶስት ተጫዋቾች ላይ የሚያተኩሩ። አሁን እስከዚህኛው ኢንተርናሽናል ብሬክ ድረስ የእንግሊዝ ፕሪሚየር ሊግን ጨዋታዎች ስንመለከት ብዙ ተጠብቆባቸው ወደ ክለቦቻቸው መጥተው እድልም እየተሰጣቸው ወይም ደግሞ እድል አንሷቸውም ቢሆን አሁን ባለንበት ወቅት ላይ ምቾት የማይሰማቸው ተጫዋቾች አሉ። ለነዚህ ሶስቱ ተጫዋቾች ሰዓቱ የሚመች አይደለም። ቪክቶር ጊዮኮሬሽ በአርሰናል እስካሁን የሊግ ጨዋታ አልጀመረም። ፍሎሪያን ቪርስ ቢጫወትም በሊቨርፑል እምነት የሚጣልበትን ብቃት ማሳየት ተስኖታል። ኤስቴቫ ዊሊያን በቻቪ አሎንሶ በቂ እድል እያገኘ አይደለም። የእነዚህን ሶስት ተጫዋቾች ወቅታዊ ሁኔታ የዛሬው ፕሮግራማችን አንድ በአንድ ዳሰሳ ያደርጋል። በቅድሚያ የአርሰናሉን አጥቂ፣ ከዚያ ወደ ሊቨርፑል እንሄዳለን። ኤስቴቫው በሶስተኛ ክፍል ይቀጥላል ማለት ነው። በተቻለ መጠን አጠር አጠር ላረግ ሞክራለሁ። እንግዲህ የፕሮግራሙ ፎርማት በጣም ጠለቅ ያሉ ትንተናዎች የሚቀርቡበት ስለሆነ በወፍ በረር ነገሮችን ብዙም ለማየት አልወድም፣ ግን ባለን ሰዓት ተጠቅመን እነዚህን ሶስት ወቅታዊ ጉዳዮችን ማነሳሳት ይገባናል። እንዲህ እያልን እንግዲህ በጨዋታዎች ላይ ያተኮሩ ፕሮግራሞች ስለሚበዙን ውድድሩ እየተካሄደ ባለበት ሰዓት ላይ እንደዚህ ያሉ ሀሳቦችን ለማንሳት ጊዜ ላይኖር ይችላል እና በዛ ሰዓት ያላነሳናቸውን ሁሉ አሁን እያነሳን ይህን ጊዜ መጠቀም ይኖርብናል። ፕሮግራሙ ብስራት ስፖርት ነው። ሬዲዮ ጣቢያው ብስራት ኤፍኤም 101.1 ነው። በመላው ዓለም ደግሞ በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል በኩል በቀጥታ እያደመጣችሁ ትገኛላችሁ። የፕሮግራሙ አዘጋጅ እኔ መንሱር አብዱልቀኒ ነኝ። ቴክኒሻናችን ቆንጅት መንገሻ ደግሞ እንዲሁ ከእኔ ጋር እስከ አምስት ሰዓት ድረስ በቴክኒኩ እየደገፈችኝ ከእናንተ ጋር እናረፋፍዳለን ማለት ነው። እስቲ በዩቲዩብ ለምታደምጡ በኮሜንት ሴክሽኑ ስር ጻፉልኝ፣ የቪክቶር ጊዮኮሬሽ እጣ ፈንታ ምን ሊሆን ይችላል? ሚኬል አርቴታ እያመነበት ያለ አይመስልም። ካይ ሃቨርትዝ ፊት ይሁን እንጂ 70-80% ፊት ሲሆን እንኳን ሳይቀር ሃቨርትዝን ሲመርጥ እናየዋለን። ዘንድሮ ደግሞ በእነዚህ የሲዝኑ ጅማሬ ጨዋታዎች ላይ በደንብ ተመልክተናል። ተለቅ ተለቅ ባሉ ግጥሚያዎች ላይም የሚፈልገው ሃቨርትዝ። ሁለቱ ተጫዋቾች ደግሞ ልዩነት አላቸው። ለቪክቶር ጊዮኮሬሽ አሁን ብቸኛው የስብስብ ውስጥ ያለ 9 ቁጥር ሆኖ ሳለ፣ ቦታው ግን በተፈጥሯዊ አማካይ ተጫዋች ነው የተያዘበት። ይሄ እንደ ተጫዋች በአርሰናል እንዲቆይ የሚያበረታታው አይመስልም። አመቺ ሁኔታዎች ካሉ ወደ ሌላ ክለብ ለመዘዋወር ፍላጎት ሊያሳይ የሚችል አይነት ተጫዋች የሚገጥሙ አይነት እጣ ፈንታ ነው እኔ የገጠመው። በዚህ በኩል አርቴታ ላይስ መፍረድ ይቻላል ወይ? ቀጣይ እጣ ፈንታውስ ምን ሊሆን ይችላል? በዩቲዩብ ኮሜንት ሴክሽን ስር እስቲ አስተያየታችሁን አስፍሩልኝ። ፕሮግራሙን በዚሁ ጀምራለሁ። የቪክቶር ጊዮኮሬሽ ጉዳይ በተጫዋቾች ዙሪያ የዝውውር አሉባልታዎች ከበዙ፣ እዚያም እዚህም በተለያዩ ሚዲያዎች ላይ ስለ መልቀቃቸው ጠቆም የሚያደርጉ መረጃዎች ከበዙ፣ እነዛ ተጫዋቾች ባሉበት ቦታ ሴትል ያደረጉ አይደሉም ማለት ነው። በቦታቸው ተረጋግተው በአስተማማኝ የመቆየት ነገር ካላቸው እንደዚህ አይነት ወሬ ሊወራባቸው አይችልም። በመጀመሪያ ወሬው ነው የሚቀድመው። አንድ ተጫዋች ከመውጣቱ በፊት ሴትል የማድረግ እንደው ልብንም መንፈስንም እዛው አረጋግቶ እዛው ባለበት ክለብ በሚኖርበት ከተማ ቁጭ የማለት ጉዳይ ተጫዋቹ በመጀመሪያ በስብስብ ውስጥ የሚመች ቦታ አለ ወይ፣ ለብቃቱ እሱ ብቃት አለኝ ብሎ ለሚያስበው ማለት ነው፣ ለብቃቱ የሚመጥን ቦታ ተሰጥቶታል ወይ በአሰልጣኙ ወይ በተንታኞች በሚዲያው ግምገማ ሳይሆን በራሱ ግምገማ። የትኛውም ተጫዋች በ65 ሚሊዮን ፓውንድ የተገዛ ተጫዋች በዚህኛው በአዲሱ ክለቤ መጫወት አለብኝ ብሎ ነው የሚያምነው። ችሎታ አለኝ ብሎ ነው የሚያምነው። እንደው በብቃት ወረድ ብል እንኳን ብቃቴን መልሼ እንዳገኝ የጨዋታ እድል ማግኘት አለብኝ ብሎ ነው የሚያምነው። እና ይህንን እድል ካላገኘ ያ ተጫዋች አልተረጋጋም፣ አርፎ ሊቀመጥ አይችልም። ይሄ ለሁሉም ተጫዋቾች የሚሰራ አይደለም። ዝቅተኛ ብቃት ያላቸው ተጫዋቾች ስኳድ ፕሌየርስ ከሆኑ እንደዚህ ማለት አይቻልም። በስብስብ ውስጥ ደረጃቸው እንደ ተጣዋቂ ከተጣዋቂ በታቸው ከሆኑ ያንን እድል በማግኘታቸው አመስጋኞች ናቸው። በጊዮኮሬሽ ደረጃ ግን በዋናው አሰላለፍና በቋሚው አሰላለፍና በተጠባባቂው ወንበር መካከል ያሉ ተጫዋቾች ግን የራሳቸው ጥያቄዎች ይኖራቸው። ቅድም መግቢያ ላይ እንዳልኳችሁ የዚህ ስዊድናዊ አጥቂ ትልቁ ጥያቄ ቦታው የተያዘበት በሚፎካከረው አውት ኤንድ አውት 9 ቁጥር አይደለም። ቦታው በቋሚነት የተያዘበት ተፈጥሯዊ አማካይ በሚባል ወደ አርሰናል ሲመጣ በኦፌንሲቭ ሚድፊልደርነት እንጂ በአጥቂነት ባልመጣ ተጫዋች በካይ ሃቨርስ። ስለዚህ ሰሞኑን ወሬ በስቷል፣ ላለመረጋጋቱ ምልክት ተደርጎ ሊወሰድ ይችላል። ወሬው ምንድን ነው? ጃንዋሪ ይምጣ እንጂ ቪክቶር አይኑን ወደ ውጪ ጣል አድርጓል የሚል ነው። ተለቅ ተለቅ ያሉ ሚዲያዎች ሳይቀሩ ይህንን ነገር በጨረፍታ በገደምዳሜ ነካ አድርገው ያልፉታል። ነገር ግን የዝውውር አሉባልታ ሱስ ያለባቸው ብዙም የማይታመኑ ሚዲያዎች ደግሞ አጋነው ያወሩታል። ለምሳሌ ኤሲ ሚላን ፈላጊው እንደሆነ በጃንዋሪ ከወዲሁ ጃንዋሪ እስኪመጣ እየጠበቀ እንደሆነ በውሰት ሊወስደው እንዳሰበ፣ ምክንያቱም ጎንካሎ ራሞስ በዚህ ክረምት ያዘዋወረው ፖርቱጋላዊ እንደጠበቀው እንዳልሆነለት፣ ለዚህም 9 ቁጥር ቦታ ላይ ቪክቶር ጊዮኮሬሽን እንዳሰበ፣ አርሰናል ራሱ አሁንም ሚኬል አርቴታ ልቡ ከዩሊያን አልቫሬዝ ዞር እንዳላለ፣ አልቫሬዝም በአትሌቲኮ ማድሪድ እንደምታዩት ሪኢንቴግሬት ያደረገ አይመስልም። እየተጫወተ አይደለም ልላችሁ አይደለም፣ እየተጫወተ ነው፣ ግን ቋሚ አይደለም። አሁን በማድሪድ ደርቢ እንኳን ጨዋታ አልጀመረም፣ ተቀይሮ ነው የገባው። አልቫሬዝ በአትሌቲኮ ማድሪድ አስገዳጅነት በሜትሮፖሊታኖ ቆየ እንጂ ብዙ ያስቀየማቸው የቡድኑ አባላት አሉ፣ አሰልጣኙን ዲየጎ ሲሞኔን ጨምሮ። በዚህ ምክንያት አንዳንድ ወገኖች በአትሌቲኮ እንዲቆይ ተደረገ እንጂ ሲሚዮኔ እንደ በፊቱ እንደ ቀድሞ አልቫሬዝን ሊጠቀምበት አልፈለገም ይላሉ። ያኮረፉት የተቀየሙት ወገኖች ስላሉ አሰልጣኙን ጨምሮ ደግሜ ልንገራችሁ፣ ይሄ በቆይታው ላይ ምቾት ፈጠረ አይመስልም። በአልቫሬዝ ደረጃ ያለ አጥቂ ሬር ነው መቼም፣ ከስንት አንድ ነው በጃንዋሪ ዝውውር ይፈጽማል ማለት። እሱን አብረን የምናየው ነው። ግን ይሄ መኮራረፍ ወይም ደግሞ ተጫዋቹ ተነሳሽነቱን የማጣት ነገር፣ ተጠባባቂ የመደረጉ ነገር የሚቀጥል ከሆነ በጃንዋሪ ወይ የተመኘው ባርሰሎና ይቀልበዋል፣ አሊያም ደግሞ አርሰናል አማራጭ ሊሆንለት ይችላል ብለን መገመት እንችላለን። እንግዲህ ግምታዊ ነው እና አሁንም አርሰናል ሚኬል አርቴታ አይኑን ከአልቫሬዝ ላይ እንዳላነሳ፣ ኤሊ ጁኒየር ክሩፒን ከቦርንመዝ እንደዚሁ በጃንዋሪ ሊሞክሩ እንዳሰቡ፣ ትላንትና ደግሞ የወጡ መረጃዎች ያው ብዙዎቹ በጣም የታመኑ ስላልሆኑ እንደው ሩመሩ እየበዛ ስለሆነ እሱን ልነግራችሁ ነው። ብሪያን ብሮቢ የሰንደርላንዱ አጥቂ ሃትሪክ ሰርቶ የተሸነፈው ማለት ነው በሳምንቱ መጨረሻ፣ ከአያክስ በ17 ሚሊዮን ፓውንድ ነው ሰንደርላንዶች ያገኙት ይሄን የ24 ዓመት አጥቂና ይሄን ደች ወደ አርሰናል ለማምጣት ይሄን እንኳን ቶክ ስፖርትም ጠቆም አድርጎታል የቢቢሲ ሬዲዮ 5። እነዚህ ወሬዎች አሉ። አርሰናል በእነዚህ አጥቂዎች ላይ ትኩረት ማድረጉን አላቆመም። እርግጥ የብሮቢ አዲስ ነው እና ሌሎችም ወሬዎች አሉ እና እንደዚህ አይነት ወሬ የሚወራ ከሆነ በዛ ተጫዋች ቆይታ ላይ ማንም ሊጠራጠር ይችላል። በቃ ሴትል አላደረገም ማለት ነው። እንዲያውም ወኪሉ እድሎችንም እየፈለገለት እንደሆነ ፈላጊ ክለቦች ካሉ ለመደራደር ዝግጁ መሆኑን በዚህ በኩል ከበስተጀርባ እየሰራ እንደሆነ ሲነገር ነበርና በአርሰናል ያለውን የቪክቶር ጆኮሬሽን ሁኔታ ካያችሁ ግን እነዚህ ነገሮች ላይሆኑ ይችላሉ ብሎ መናገር ከባድ። አርሰናል አንድ አጥቂ አማራጭ ለጃንዋሪ የሚፈልገው በጆኮሬሽ ብቻ አይመስልኝም። በሱ ብቻ ሊሆን አይችልም። ምክንያቱም ሶስት አጥቂዎች ኦፌንሲቭ ተጫዋቾች ወጥተውበት አንድ ብቻ ነው የተከው። ግራ ክንፉን ማጠናከር፣ ፊቱን ማጠናከር ምን ለጃንዋሪ የአርሰናል ስራ ሊሆን ይችላል? አጥቂ አምጥቶ በታክቲካዊ ነገሮችን በማሻሻል ፊት መስመሩን የበለጠ ውጤታማ ለማድረግም በጃንዋሪ አርቴታ አንድ ነገር ሊሰራ እንደሚችል እንጠብቃለን። በይበልጥ ደግሞ ከግራ ክንፍ የሚነሳ አጥቂ ገበያው ላይ ካለ በጃንዋሪ ለአርሰናል አላማ የሚመጥን ከሆነ እዛ ላይ ትኩረት ማድረጉ አይቀርም። ጆኮሬሽ ቢኖርም ጆኮሬሽ ቢለቅም የአርሰናል የጃንዋሪ አላማ ቢያንስ ተሞክሮ እናየዋለን በጃንዋሪ። እና አንዳንድ ወገኖች ምን ይላሉ? ሚኬል አርቴታ ባለፈው ሲዝን ጥቅል ግምገማ በቪክቶር ጆኮሬሽ ብዙም ደስተኛ አይደለም። ከተጠበቀው በታች ሆኖ ነው የተገኘው። እንደዚህ የምንለው ተጫዋች እኮ በ21 ጎል በሁሉም ውድድሮች አርሰናል ኮከብ ጎል አስቆጣሪ ነው። ግን አርሰናልን በራሱ ኢቮሉሽን ወደ ሌላ ደረጃ ለማሳደግ በሚደረገው ጥረት ላይ ከዚያ የተሻለ ጎል አስቆጣሪ ይፈልጋል። የዛሬ ዓመት ከ12 ወራት በፊት ጆኮሬሽ የመጣበትን ዓላማ ታስታውሳላችሁ? የፊት መስመሩን የጎል ምርት ለመጨመር። ያንን በታሰበበት ልክ ግን አላሳካም። ቀስ ብሎ ነው ወደ ጎል አስቆጣሪነቱ ራሱ የመጣው። እና በይበልጥ ደግሞ ጆኮሬሽ አነስ ባሉ ቡድኖች ላይ ነው ጎል የሚያስቆጥረው የሚልም ትችት አለበት። ተለቅ ተለቅ ባሉት ጨዋታዎች ላይ ይጠፋል። እና ከዚህ ዓላማ አንጻር ጆኮሬሽ ይሄ ውድድር ያለፈው ውድድር ዘመን ሲጠናቀቅ በተደረገው የአርሰናል አጠቃላይ ሲዝናል ግምገማ በሚኬል አርቴታ በኩል ብዙም ከፍ ያለ ነጥብ አልተሰጠው። አይሸጥ የተባለ አይደለም። በቃ አሁን ካልተሸጠ ተብሎ ወይም እንደ ማርቲኔሊ አይነት ጣፈንታ እንዲገጠው አይደለም። ግን የተሻሉ ነገሮች ከተገኙ ግን ጆኮሬሽ ቢወጣ እንኳን አርቴታ ቅር የሚሰኝ አይነት አሰልጣኝ አይመስልም ነበር። ሁኔታው ሲታይ የተሻሉ ነገሮች አሁን ለምሳሌ አልቫሬዝም አንድ ሰሞን ታስታውሳላችሁ፣ አልቫሬዝ ወደ አርሰናል እንዲመጣ ከአትሌቲኮ ማድሪድ ጋር ተጫዋች ሲደመር ገንዘብ ድርድሮች ሳይኖሩ አይቀሩም። በአርሰናል በኩል ይሄ ፍላጎት አለ ምናምን የሚሉ በአትሌቲኮ ማድሪድ በኩል ጆኮሬሽን ፍላጎት አለ የሚሉ ወሬዎች ነበሩ። እና ይሄንን ከዛ ጋር ስትገጣጥሙት ይመስላል ግን አርሰናል ቀድሞውኑ በአጥቂው መስመር ላይ በዝውውር ገበያው ላይ ያለመውን ሁሉ አሳክቷል ማለት አይቻልም። ቢያንስ ሚኬል አርቴታ አሳክቷል ማለት አይቻልም። ለምን ታስታውሳላችሁ? መስኮቱ ከመዘጋቱ በፊት በነበረው ጨዋታ ትኩረቴ ሁሉ ጨዋታው ላይ ነው አለ። አሁን ጨዋታውን ጨርሰናል፣ በቃ በቀጣዮቹ 24 48 ሰዓት ሐሳቤን ሁሉ ወደዛ አዞራለሁ ሲል ነበር። እንደዛ ብሎ የመጣ አጥቂ የለም። ግልጽ ነበር፣ ሚኬ አርቴታ ይናገረው ነበረ እናመጣለን እያለ። እና ይሄም ያሳየው አርቴታ ፈልጓል፣ ክለቡ ግን ያልፈጸመው ነገር አለ ማለት። ክለቡ ስላችሁ ወይ አንድሪያ ቤርታ ምናምን፣ በድርድር ላይ ያልተሳኩ ነገሮች አሉ። እና እነዛ አሰልጣኙ ያሰባቸው ዝውውሮች ተፈጽመው ቢሆን ኖሮ ጆኮሬሽን ይዞ መቀጠሉ እንደዚህ እንዳሁኑ ላይሆን ይችላል። ግን ያ ስላልተሳካ ከእርሱ ጋር መቀጠል ግድ ብሏል። ምክንያቱም ሁለቱ ጋብርኤሎች ወጥተዋል፣ ትሮሳር ለቋል፣ የመጣው አንድ ተጫዋች ነው። እዛ ጋር በጣም መሳሳት አለ በአርሰናል። አሁንም ስጋቱ ይሄ ነው። እስከ ጃንዋሪ እንዴት እንዘልቅ ይሆን የሚያስብለው ይሄ ነው። በነገራችን ላይ በብራይተን ጨዋታ ላይ ጠለቅ ብላችሁ ካያችሁት አርሰናል ማርቲኔሊን ሚስ አድርጓል። ምክንያቱም ምንድን ነው ሚስ አድርጓል የሚባለው? ማርቲኔሊ በየጨዋታው ላይ የሚጠቅም ተጫዋች ስለሆነ ነው ማለት ሳይሆን፣ ይህንን ጨዋታ ማሸነፍ ይችል ነበር አርሰናል ማርቲኔሊ ቢኖር ኖሮ ማለት ሳይሆን፣ በዞሊስ ቦታ ላይ ተጫዋቹ ክሪስቶስ ዞሊስ የተጠበቀውን ያህል ካልሆነ በእርሱ ቦታ ላይ ምን ተፈጥሯዊ ሆነ የግራ አጥቂ ማስገባት ያስፈልጋል አይደል? ምን አሁንም በኤቤሬች ኤዜ ላይ ሌላ ሙከራን ያደረገው በዛ አልተሳካም። ኤዜ ግራ ሙከራ በአብዛኛው ስኬታማ አይደል? እና ዞሊስ በደከመበት ጊዜ ዞሊስ ቢጎዳ ዞሊስ ቢቀጣ ብላችሁ ካሰባችሁ የግድ እዚህ ቦታ ላይ አርሰናል ሚስ የሚያደርገው ተጫዋች አለ አሁን እስኪተካ ድረስ። ማን ነው እሱ? ማርቲኔሊ ነው። ትሮሳር ማ ተተካ እኮ ትሮሳር ተሽጦ ነው ሶሊስ የመጣው። እና ይሄ ነገር ሚኬል አርቴታን እያባነነ ሊያቆየው ይችላል እስከ ጃንዋሪ መስኮቱ እስኪከፈት ቦታውን እንደው ለጥያቄው አጥጋቢ መልስ እስኪያገኝለት ድረስ ብዬ ነው ማሰብ። አሁንም በሜክሺፍት ተጫዋች እየተሸፈነ ያለው እና በሌላ በኩል ማባከንም ይሆናል ኤቤሬች ኤዜን በማይመቸው ቦታ ያጫወትኮ ፐርፎርም ካላደረገ በራሱ ኮንፊደንስ ላይ የሚያሳድረው ኔጌቲቭ ተጽዕኖ ይኖራል። እና አሁን ወደ ጆኮሬሽ ጉዳይ ስመለስ ታዲያ ከዚሁ ጋር የተያዘ ስለሆነ ነው ያነሳሁት። አሁን በሚኬል አርቴታ እምነት የተጣለበት አይመስል ወይም ደግሞ አርቴታ የሚሰጠው እምነት ወረድ ያለ እንደሆነ ሃቨርትስ ፊት እስከሆነ ድረስ ጆኮሬሽን ተጠባባቂ ማድረግ አሁን የአርቴታ ግልጽ የሆነ አማራጭ እንደሆነ አይተናል። ከአምስት የሊግ ጨዋታዎች የተጫወተው 29 ደቂቃ ብቻ የሊጉን ብቻ ከወሰድ ይሄ አርቴታን እምነት እያገኘ እንዳልሆነ ያሳያል። ሃቨርትስ ከረጅም ጊዜ ጉዳት በኋላ ሲመለስ እንኳን አርቴታ ወዲያውኑ ሲያሰልፈው እናያለን። በሃቨርትስ ላይ ያለው እምነት ከጂኦኮሬሽ ይልቅ ከአርሰናል የጨዋታ ስታይል ጋር የበለጠ የሚሄደው ጀርመናዊ እንደሆነ እየነገረንም እኮ ነው። ውድ አድማጮች የአርሰናል አሁን የጨዋታ ስታይልና አሁን ያለበት ሁኔታ በየጨዋታው ላይ ተገማች መሆን ይሄ ምንድን ነው? ያሸንፋል ብለህ ከፍ ያለ ግምት የምትሰጠው ከአንደርዶጎች ጋር የሚጫወት ቡድን ብዙ ጊዜ ጨዋታን ዶሚኔት ማድረግ አለበት፣ ኳስ መያዝ አለበት፣ ማጥቃት አለበት አይደል? አርሰናል አሁን ያለበት ደረጃ ያ ስለሆነ በዚህኛው የጨዋታ ስልት ጆኮሬሽ የሚመቸው አይደለም። አስተያየቶች ይህን ነው የሚጠቁሙት። ለዚህ ጀሬሚ አሊያዲየርን ታስታውሱታላችሁ? ረጅም ጊዜ አርሰናልን የደገፋችሁ ወይም ፕሪሚየር ሊግ ያያችሁት ይሄ ፈረንሳዊ ተጫዋች በአንድ ወቅት የአርሰናል አጥቂ ነበር እና ሰሞኑን አንድ ቦታ ላይ ይህን ጉዳይ ሲተነትን ጥሩ ሀሳብ አግኝቼበታል። እሱን ላጋራችሁ። እሱ የሚለው የእኛም ማስተዋል እንደሚነግረን ቪክቶር ጆኮሬሽ ስፔስን የሚያጠቃ አጥቂ ነው። ከተከላካይ በስተጀርባ የሚሮጥበት ስፔስ ይፈልጋል። ኳስ ጣል ካደረክለት ከፊቱ ስፔስ ካለ ክፍት ቦታ ካለ ከዚያ በኋላ ብቃቱን ሊያሳይ ይችላል። ስፔስ ከጠበበ ግን ኳስ ይዞ ድሪብል አድርጎ ተጫዋች አልፎ ተቀባብሎ ከተከላካይ በስተጀርባ የሚገባ አይነት አጥቂ አይደለም። እና አሊያዲየር የሚለው አርሰናል አሁን ፖሴሽን ሄቪ ቡድን እየሆነ ነው ይላል። በዚህ ምክንያት ኳስን ተቆጣጥሮ መጫወት ቀዳሚ ዓላማው ባይሆንም ሚኬል አርቴታ አሁን ባለው ዶሚነንት ይሄ የሊጉ አሁን አንዱ ትልቁ ቡድን ስለሆነ ተጋጣሚዎች ኳስ ሊተውልህ ይችላሉ። ዳታው የሚያሳየው ይሄ ነው። የአርሰናል አማካይ ፖሴሽን ዘንድሮ 58% ነው በጨዋታ። ይሄ ከብራይተንና ከማንቸስተር ሲቲ 60-60% ካላቸው ቀጥሎ የሚጠቀስ እና ኳስ አርሰናል ይዞ ከኋላ ቢልድ አድርጎ ተቀባብሎ እላይ ሲገባ ተከላካይ ምንድን ነው የሚያደርግ? የተከላካይ መስመር የተጋጣሚ ወደኋላ ድሮፕ ያደርግና ወደ ግብ ጠባቂው የበለጠ ዲፕ ሆኖ ነው አርሰናል ላይ የሚደርስ። እና ይሄ ማለት ለጂኦኮሬሽ ስፔስ ያሳጣል ማለት ነው። ሃቨርትስ ግን ለዚህ ይሆናል የፎልስ ናይን ባህሪ ስላሉ ከፊተኛው መስመር መለስ ብሎ በቅብብል ይጫወታል በሊንክ አፕ። ምክንያቱም ተፈጥሯዊ አማካይ ስለሆነም ሁለቱን ቀይጦ መጫወት ይችላል። ጆኮሬሽ ግን እንደዛ አይደለም። ኳስ የሚጠብቅ ተቀባይ አጥቂ ነው። ወደኋላ ተመልሶ አቀብሎ ብዙ አጥቂዎችን ከፊት አድርጎ እንደ ፕሌይሜከር የሚያደርገው አጥቂ አይደለም። እና ስፔስን ማጥቃት በቻነሎች በኩል መሮጥ በማጥቃት ትራንዚሽን ጊዜ ኳስን በቶሎ በማግኘት ላይ ተመሰረተ ብቃት ነው ያለው። እና አርሰናል ይሄንን የፖሴሽን መጠኑን ካፍ የሚያደርግ ቡድን ከሆነ ተጋጣሚ ኳስ ሰጥቶት የሚጫወት አይነት ከሆነ የግዴታ ተጋጣሚ በሚጠቃበት ጊዜ መስመሩን ወደኋላ ማጥበቡና ለአርሰናል አጥቂዎች ስፔስ ማሳጣቱ አይቀርም። እና በዚህ የጨዋታ ስልት ከጆ ኮርሽልዝ ሃቨርስ ላይ እንዲያምን ሆኗል ሚኬል አርቴታ። ስለዚህ ሁለተኛ ግምት የሚሰጣቸው ጨዋታዎች ላይ ሊያሰልፈው ይችላል ማለት ነው። እንደዚያ ከሆነ ለምሳሌ ናፖሊ ጨዋታ እንደዛ ማለት በጣም ከባድ ነው። አዌይ ሳን ፓውሎ ስቴዲየም ዲየጎ አርማንዶ ማራዶና ስቴዲየም ላይ ነው። ቢሆንም የናፖሊ ወቅታዊ ሁኔታ እንደ ቀድሞ አይደለም፣ ከሁለት ዓመት በፊት እንደነበረው አይደለም። እና በአሰላለፉ ስታዩ አርቴታ ትንሽ ያሳሳው አሰላለፍ አለ በዛ ጨዋታ። እና ቋሚ አደረገው 72 ደቂቃ ተጫወተ። እድል ሲሰጠውም ደግሞ ተመልከቱ ጆ ኮርሽው እድል ሲሰጠውም ማሳየት ተስኖታል። በ72ቱ ደቂቃ 7 ኳስ ባን 9 ኳስ ብቻ ነክቶ 6 አቀብሎ ነው የወጣው። ተሳትፎ እንኳን በጣም ደካማ ነው። እንግዲህ አርሰናል 58% ፖሴሽን በያዘበት በዚያ ጨዋታ አንድም የጎል ሙከራ ሳይሞክር ኦን ታርጌት ኦፍ ታርጌት በዚያ ነው የወጣው። ሁለተኛው ደግሞ የኢፕስዊች ጨዋታ ነው። ካራባው ካፕ ነው፣ ኢፕስዊች ነው ተጋጣሚ። በዚህ ረገድ ቅድም ያልኳችሁን ሙሉ ለሙሉ ያሟላል። እስካሁን አርሰናል ከገጠማቸው ቡድኖች እና ከተጫወታቸው ጨዋታዎች ዝቅተኛ ግምት ሊሰጠው የሚችለው ይሄ ነው። ከተጋጣሚና ከውድድሩ አንጻር ካራባው ካፕ ስለሆነ በዚያ ጨዋታ ላይ 18 ጊዜ ኳስ ነክቷል። የሞከረው አንድ ነው። የቅብብሉም የኳስ ተሳትፎም ዝቅ ያለ ነው። ሙሉ ጨዋታ ተጫወቱ። ይህ እንግዲህ አምና ሁለተኛው ግማሽ ላይ በተለይ በሲዝኑ ሁለተኛ ግማሽ ያየነውን ቪክቶር ጊዮኮሬሽን አይወክልም። እንግዲህ ደክሞ ነው እንዳንል ምን የጨዋታ መደራረብ አለበት የለበትም፣ ግን አጥቂ አይደለም። ነገሮች ካልተሰመሩልህ ደግሞ ከጨዋታ ጨዋታ ኮንፊደንስህ እየወረደ እየተዳከመ ነው የሚመጣው። አሰልጣኝህ የበለጠ ደግሞ እምነት እንደማያሳድርብህ ስታይ፣ ለሌሎች ቅድሚያ የሚሰጥ ከሆነ በተለይ ደግሞ ቅድሚያ የሚሰጠው ተጫዋች ደግሞ ተፈጥሯዊ 9 ቁጥር ሳይሆን ሲቀር ኮንፊደንስህ በከባዱ ነው የሚፈተነው። በስብስብ ውስጥ ብቸኛው 9 ቁጥር ሆነ 9 ቁጥርን ቦታ እንደ ልብ እየተጫወትክበት አይደል፣ አንተ ተመራጭ አይደለም። እና ጊዮኮሬሽ ያለበት ሁኔታ ይሄን ይመስላል። አሁን እንግዲህ ከአርሰናል የጨዋታ ስልት ጋር ራሱን አዳፕት ለማድረግ ጊዜው በጣም የዘገየ ይመስለኛል። አንድ ሲዝን አልፎ ሁለተኛው ሲዝን ላይ ነው ያለው። እና ልክ እንደ ስፔስ ያጣ እንደው ተመልሶ በጥልቀት የመጫወት ብቃቱን እንኳን ብንመዝነው በጣም ደካማ ነው። በቅብብል ረገድ እንደውም አንድ ዳታ ይቻለው ኦፕታ በአርሰናል 515 ኳሶችን ነው እስከዛሬ ድረስ ያቀበለው ቪክቶር ጊዮኮሬሽ። በዚህ የማቀበል ስኬቱ 64.3% ነው። ይሄ በአርሰናል ዝቅተኛው ኳስ የማቀበል ስኬት ነው ከተጫዋቾች ከአጠቃላይ ከአርሰናል ስኳድ። በአንድ ለአንድ አጋጣሚዎች ሜዳ ላይ መሬት ላይ ግራውንድ ዱዌል በምንለው ስኬቱ 34% ከ362 አጋጣሚዎች 122ቱን ብቻ ነው ማሸነፍ የቻሉ። በአየር ላይ የአንድ ለአንድ አጋጣሚዎች አስቦ አጥቂ ነው ፊት አጥቂ እንደ ፎካል ፖይንት ሲያስፈልግ ረጅም ኳስ ሲጣል ለሰከንድ ቦል መሻማት ምናምን ያስፈልጋል አይደል? እዛ ላይም ሃቨርስ የተሻለ ነው ከእርሱ ይልቅ ለሰከንድ ቦል። ግን ኤሪያል ዱዌል ላይ ካየን በየትኛውም አጋጣሚ በአርሰናል 142 ዱዌልስ ላይ በአየር ላይ ተሳትፎ ጊዮኮሬሽ ያሳካው 45ቱን ብቻ ነው። ይሄም እንዲሁ በስብስብ ውስጥ በጣም ዝቅተኛ ተብሎ ተመዝግቧል። የመከላከል ተሳትፎም እንዲሁ ለምሳሌ በሸርተቴ ኦፕታ ሚለው 8 ታክሎችን ወርዷል። እስከዛሬ ያለው የታክል ተሳትፎ 8 ነው። ከ8ቱ 5ቱን ያሳካው ክሪስቶፍ ዞሊስ እንኳን አሁን በዚህ ሲዝን መጥቶ ከመጣ 7 ሸርተቴዎች ወርዶ 6ቱን አሳክቷል። ከወዲሁ ደርሶበታል፣ በስኬት በልጦታል ማለት ነው በአንድም ቢሆን። እና ከአርሰናል ጨዋታ ጋር አዳፕት ለማድረግ ለመላመድ ራሱን ለማስተካከል ራሱ ጊዜ ይሄደበት ይገኛል። ስለዚህ ሚኬል አርቴታ በጂዮ ኮሬሽ ላይ ሳይሆን በሃቨርስ ላይ የበለጠ እምነት እንዲያሳድር ሆኗል። በዚህ ሲዝን አጀማመሩ ጥሩ አይደለም። በዚሁ ከቀጠለ ጃንዋሪ ላይ አርሰናል ቀድም እንዳልኳችሁ አጥቂ ፍለጋ ገበያ መውጣቱ አይቀርም። ከተሳካለት ሁኔታዎች ዮኮሬሽን እንዲሸጥ ሊያስገድደው ይችላል ወይ በውሰት እንዲወጣና ከዛ በሲዝኑ መጨረሻ ላይ እንዲሸጥ ሊያደርገው ይችላል። ከዛ በፊት መሻሻሎች መታየት አለባቸው። ከዛ በፊት ሁኔታዎች ለዮኮሬሽ ካላደሉ በስተቀር ለምሳሌ ሃቨርስ ጉዳት ቢያጋጥመው ያው አርቴታ ተመልሶ ወደ ጆኮሬሽ ፊቱን ማዞሩ አይቀርም። የሱ ተቀያሪ አድርጎታልን። እንደዚህ አይነት ነገሮች ካልሆኑና ባገኘው እድል ሁሉ የስዊድናዊ አጥቂ የበለጠ አሰልጣኙን ካላሳመነ ቆይታው በእውነት በጣም አጠራጣሪ ነው። ለዚህ ነው ወሬዎች የበዙት።
1: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልቶ በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
2: አዲስ ዓመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው ዓመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን

ሁልጊዜም ዝግጁ ሆነ። የጎል ድሎችን የሚፈጥር ተጫውቶ ጓደኞቹን የሚያጫውት ሌሎችን የተሻለ ተጫዋች የሚያደርግ ኳስን ይዞ የተጋጣሚን የመከላከል መዋቅር የሚያፈራርስ የድሪብሊንግ ብቃትም ያለው በስሩቦል ሊቅ የሚባል የቡድን ጓደኛው በቀላሉ ጎል ሊያስቆጥር የሚችልበትን ኳስ አመሻሽቶ የሚያቀብል ኳስ ሲነጠቅ ደግሞ በኃላፊነት መለስ ብሎ እንደገና ኳሱን ለመንጠቅ ጥረት የሚያደርግ በመከላከል ላይ አብዝቶ የሚሳተፍ ይሄ ነው በሌቨርኩዘን የነበረው አጠቃላይ ቪርስን የተመለከተ ግምገማ። ስለዚህ ሊቨርፑል ተጫረተ ከመቶ ሚሊዮን ፓውንድ በላይ ሊከፈልበት ይገባል ብሎ ይህንን ተስፈኛ ጀርመናዊ በእጁ አስገባ። የአውሮፓ አንዱን በቃ የመጪውን ዘመን ትልቁን ፕሌይሜከር አንፊልድ አገኘች ተባለ። ነገር ግን በቀዩ ማሊያ በፕሪሚየር ሊግ ሲሞከር ቪርስ አልተሳካለትም። አንድ ሲዝን ተደነቃቅፎ ጨረሰ። ሁለተኛው ሲዝን ደግሞ አሁን ሲጀምር በአዲስ አሰልጣኝ ስር እንደገና በሌላ ተስፋ መጀመሪያ ሊቨርፑል ማን ነው ቪርስንና አሌክሳንደር ኢሳቅን የአውሮፓን ምርጡን ፈጣሪ የአውሮፓን ምርጡን ጎል ፈጣሪ በእንግሊዝ ፕሪሚየር ሊግ ለታየ ከምርጥ ጎል አስቆጣሪዎች አንዱን በመገጣጠም አንዱ ይፈጥራል አንዱ ያስቆጥራል በሚል የፊት መስመሩን አደረጃጀት በሌላ መልክ መልሶ ሊገነባ አስቦ ነበር ያመጣቸው። ያኔ ግን የኢሳቅ ጉዳይ እንደምታውቁት በሊቨርፑል በፕሪሲዝን እንኳን አልሰራ በዝውውር ንትርክ ውስጥ ነው የቆየው። በዛ ምክንያት ሊሆን ይችላል ተባለ። በዚህኛው ሲዝን ግን ሁለቱም ፊት ናቸው፣ ሁለቱም ፕሪሲዝን ሰርተዋል። ይህንን ተስፋ መልሰው ሊያሳዩ ይችላሉ ከ12 ወራት በፊት የታሰበበትን ተብሎ ነበር። አሁንም ቪርስ ግን በዚህ አጀማመር ኢሳቅ ይሻላል። 4 ጎል አይደል ያለው ባልሳሳ። ቪርስ ግን በየጨዋታው ሐሜት ብቻ ነው እየተከተለው ያለው። ምንድነው ምክንያቱ? የቪርስ ጉዳይ ውድ አድማጮች በጣም እንቆቅልሽ። ለምን መሰላችሁ? ብዙ ዳታውን ስትመለከቱ ቁጥሮች ብቻ ሳይሆን የእንቅስቃሴ ትንተናዎቹ ነው አብራችሁ ካያችሁ ይሄ ልጅ እንደው ሙሉ ለሙሉ በቃ አልቻለም ተብሎ የሚወገዝ ወይም እንዴት ነው የሚወቀስ አይነት አይደለም። የሆኑ ጠንካራ ጎኖች አሉት። ግን ለፕሌይሜከሮች ችግሩ ምን መሰላችሁ? ከቡድኑ ሪትም ከኦርኬስትራው ቅኝት ጋር አብሮ የመሄድ ግዴታ አለበት። በይበልጥ 10 ቁጥር እሱ አይደለም የጨዋታውን ቴምፖ ማኔጅ የሚያደርገው እሱ አይደለም ዋንኛውን የኳስ ስርጭት የቢልድ አፑን ሂደት በሞተርነት የሚያንቀሳቅሰው 10 ቁጥሩ አይደለም። እዚህ ጋር የማጥቃቱን ሂደት በተመለከተ እሱ አንደኛ ሁለተኛው ሞተር ሊሆን ይችላል። ግን የቡድኑ አጠቃላይ እንቅስቃሴ በ10 ቁጥሩ ላይ እዚህ ጋር የሚወሰን አይደለም እንደ ሊቨርፑል ባሉ ቡድኖች ላይ እና ቀላል አይደለም። ተመልከቱ፣ በሶስት ሲዝን 3 አሰልጣኝ ነው ያየው ይሄ ልጅ። ቻቪ አሎንሶን፣ አርነ ስሎትን፣ አሁን ደግሞ አንዶኒ ኢራኦላ። በዚህ ላይ የመጣበት ሊቨርፑል ከባድ ሽግግር ውስጥ የገባበት ሰዓት፣ የሽግግሩ ዋነኛ አካል፣ የሽግግሩ ዘዋሪ ይሆን ዘንድ በትልቅ ኃላፊነት ነው የመጣው። ከቡንደስሊጋ ወደ ፕሪሚየር ሊግ መጥቶ የተሳካላቸው ብዙ አሉ። ግን ለሁሉም ቀላል ነው ማለት አይደለም። ልዩነት አለ ሁለቱ ሊጎች። በተለይ እንደዚህ ያለ ኃላፊነት ስትሸከም የፕሪሚየር ሊግ መከላከል ስፔስን የመከላከል መርህ አፈጻጸም ከፍጥነት ጋር ከኢንቴንሲቲ ጋር የተያዘ ፈጥነህ ማሰብ አለ። በፍራክሽን ኦፍ ሰከንድ ከተጋጣሚ ተከላካዮችና ተከላካይ አማካዮች ይልቅ የፕሪሚየር ሊግ

0: ተከላካዮች ቪርስን ከአስር ቁጥር ዞን አውጥተውታል ወረቀት ላይ። ዮ አርሰናል ማን ነው ይቅርታ ሊቨርፑል አሰላለፉ ላይ ስትመለከቱ 10 ቁጥር ቦታ ላይ ነው ሆሉ ላይ የሚሰለፈው ከተከላካይ በስተጀርባ ማለት ነው። ከአጥቂ በስተጀርባ ይቅርታ፣ ከተከላካዮች ፊት ከተጋጣሚ ተከላካይ አማካዮች አካባቢ ማለት ነው። ይሄ ዞን በቀላሉ በፕሪሚየር ሊግ ላይ የሚከፈት ዞን አይደለም። በጥብቅ መከላከል ውስጥ ያለ ዞን እና አሁን የፍሎሪያን ቪርስን ታች ማፕ ብትመለከቱ እዛ ቦታ ላይ 10 ቁጥር ቦታ ተሰልፎ ግን ኳስ ብዙ የሚነካው 10 ቁጥር ቦታ አይደለም። ወደ ግራ ወደ ቀኝ ወደዚህ አይደላል። አንዳንድ ሰዎች አንዳንድ ተንታኞች ምን ይላሉ? ፍሎሪያን ቪርስ በአንዳንድ የጨዋታ የማጥቃት ሂደት ላይ ዞኖችን ከ ዶሚኒክ ሶቦዝ ላይ ጋር የመደባለቅ ነገር አለበት። ስለ አንዳቸው ሌላኛቸውን ለመሸሽ በሚያደርጉት ጥረት እርሱም እዚህ ተጽዕኖ ውስጥ ገብቷል ይላሉ። ሶቦዝ ላይ ከገባ አንድ ዞን ውስጥ አንተ መውጣት አለብህ። አንተ በገባህበት ቦታ ሌላ ተጫዋች እዛ ገብቶ በተደጋጋሚ መጫወት የለበትም። ሌላ ቦታ ክፍት ይሆናል። ያው ዞናል የሆኑ አስተሳሰቦች አሉ፣ ፖዚሽናል አስተሳሰቦች አሉ በዘመናዊ እግር ኳስ ላይ ዝም ብለ ግር ብለ ኳስ በሄደበት ጣፋጭ እንዳየ ዝም እየተከመርክ የምትጫወተው አይደለም። እርግጥ ኦቨርሎድ ማድረግ የሚባል ነገር አለ በፕላን። ግን እንደዚህ ባሉ ጨዋታዎች ላይ ደግሞ የሚና መከፋፈል አለ። በዚህ ረገድ ቪርስ አልተመቸውም አልተመቸውም። ቆይ ግን ዝርዝር ጉዳይ ውስጥ እንደዚህ ከመገባ እኮ መጀመሪያ ትላንትና አንዲ ሮበርትሰን የቀድሞ የሊቨርፑል ፉልባክ ከዘ ኦቨርላፕ ጋር ያደረገውን ቃለ ምልልስ እስቲ አድምጡ። እንዴት የሚያሳዝን ነገር ያነሳል። ጉዳዩ ብዙ ርዕሶችን ቢያነሱም በውይይታቸው ላይ ሮበርትሰን ዛሬ ቶተንሃም ተጫዋች ነው፣ 9 ዓመት በሊቨርፑል ቆይቷል። ባለፈው ሲዝን መጀመሪያ ላይ በሊቨርፑል መልበሻ ቤት ውስጥ በዲየጎ ጆታ የመኪና አደጋ ድንገተኛ ህልፈት ጋር በተያያዘ እንዴት ሁሉም ቆዝሞ እንደነበረ፣ የሐዘኑ ድባብ እንዴት ተጭኗቸው እንደነበረ፣ ብዙ እግር ኳሳዊ ጉዳዮችን ቸል ብለው እንደነበር ይናገራል። እና እሱ እንደውም ጆታ እኮ እንደው አንድ ተጫዋች አንድ የቡድን ተጫዋች ቲምሜት ብቻ አይደለም፣ ከተጫዋችም በላይ ቅርብ ጓደኛችን ነው ለብዙዎቻችን ይላል። በጣም ቅርብ ወዳጃችን እርሱ በድንገት በሞት ተለይቶን እንዴት እኛ ሁሉን ነገር በአንዴ ልንረሳ እንችላለን ይላል። ይሄ የግሩፕ ሐዘን ፈጥሮብናል ይላል። የአንድ ተጫዋች የሁለት ተጫዋች ሳይሆን የግሩፕ እንዳለ በወል ሁሉ ማዝኗል ነው። ከመልበሻ ቤቱ ምርጥ ጓደኞቻችን አንዱን በማጣታችን ሐዘኑን መሸከም አልቻልንም አለ። እንደውም ቃል በቃል ምን እንዳለ ታውቃላችሁ? በእንግሊዘኛ we didn't care about football ነው ያለው። ስለ እግር ኳስ ደንታ ቢሶች ሆነን ነበር። ዋናው ስራቸው እሱ ነው። ሐዘኑ እንደዚህ አይነት ነገሮችን ዋናውን ስራቸውን ቸል እንዲሉ አድርጓቸዋል። እንግዲህ ለቋል እሱ ነው ያለፈ ታሪክ ነው አይደል? እውነቱን ነው የሚናገረው እዚህ ጋር ሰበብ ያቀርብ አይደለም ለምንም አይነት ውድቀት። አሁን እዚህ ጋር ስለ የቪርስን ጉዳይ ከዚህ ጋር ላገናኝበት የፈለኩበት ምክንያት ምን መሰላችሁ? በዚህ ዘ ኦቨርላፕ ኢንተርቪው ላይ ሮበርትሰን በሁለት በከፍተኛ በውድ ዋጋ የተገዙ ሁለት ተጫዋቾች አሌክሳንደር ኢሳቅና ፍሎሪያን ቪርስ የመጡበት ሰዓት እንደዚህ መሆኑና እነርሱን ለማላመድ ማንም ፍላጎት እንዳልነበረው በሐዘኑ ምክንያት በዚህ ምክንያት ተቸግረዋል። እነዚህ ተጫዋቾች አዲስ መልበሻ ቤት መጡ፣ አዳዲስ ጓደኞቻቸው ቤቱን ማላመድ ሲገባቸው ጓደኞቻቸው ሐዘን ላይ ነው ያሉት። አዲስ ተጫዋችን ማላመድ ግድ ይላል ለነባሮቹ። በፉትቦል ዓለም ይሄ የተለመደ አዲስ በቃ they are brothers in arms አሁን አዲስ የፊልሚያው የትግሉ አካላት ናቸው የሚሆኑት ማለት ነው። የጨዋታው የዘመቻው አካላት ናቸው። አዲስ ገቢዎች ስለሆኑ እነሱን ማላመድ ያስፈልጋል። ያልገባቸው ታክቲካዊ ነገር ካለ የገባቸው ነባሮቹ ተጫዋቾች እያስተማሯቸው ከተማውን እያላመዷቸው ጓደኞች ሌሎች አዳዲስ ጓደኞቻቸውን እያስተዋወቋቸው በክለብ ውስጥ ቤተኛ ሆነው ቤተኝነት እንዲሰማቸው ማድረግ ያለባቸው። እነዚህ ልጆች ግን ባይተዋርነት እንዲሰማቸው ይሄ ሀዘን ምክንያት ሆነ። ቪርስ የዚህም ሰለባ ሳይሆን አልቀረም። ሮበርትሰን እንደሚለው አልታደሉም እነዚህ ልጆች። የወጣባቸው ዋጋ በራሱ ሸክም ሆኖባቸዋል። ሚዲያው ሁሉ ትኩረት ያደርግባቸዋል። ይሄን ያህል ገንዘብ ይወጣ እስቲ በዚህ ጨዋታ እየተባለ ቪርስ ምን ያህል ፈጠረ፣ ምን ያህል አስቆጠረ፣ ምን ያህል ቡድኑን ጠቀመ። ልዩ ክትትል ይደረግባል። በ20 ሚሊዮን የተገዛና በ117 ሚሊዮን የተገዛ እኩል ሊታይ አይችልም። ያውም በእንግሊዝ እግር ኳስ ያውም ገንዘብን በጣም ገንዘብ ላይ ትኩረት በሚያደርግ ሚዲያ የ117 ሚሊዮን ፓውንዱ ፍሎፕ ይሉታል ሲፈልጉ እኮ በቃ ምንም አልተሳካለትም ወድቋል ነው እኮ በግልጽ ቃል ሞራልህን እንክትክት በሚያደርግ እኮ ቅጽል ነው የሚጠሩ ሚዲያዎቹ ምንም አያዝኑልህም የወጣብህ ገንዘብ ነው በቅድሚያ ለነርሱ ትኩረት እና ሰውኛ የሆኑ ጉዳዮችም አሉ እግር ኳስ ላይ ኢትስ ጀስት ታክቲካል ቴክኒካል ምናምን ብቻ የሰው ለሰው ግንኙነት እኮ ነው እግር ኳስ አይደል? የቡድን ስራ ስለሆነ በጋራ ለማሸነፍ በጋራ መግባባት አለብ ወይ በታክቲካዊ ሐሳቦች ያ ብቻ በቂ አይደለም በመስተጋብር መፍጠር አለብ። መልበሻ ቤት ውስጥ ህብረት መፍጠር አለብ በጋራ ለጋራ አላማ ለማሸነፍ ወደ ሜዳ መግባት አለብ። ይሄ ሰውኛ ግንኙነት ነው ሂዩማን ሪሌሽን በጣም ይፈልጋል። የሰው ልጅ ደግሞ በርግጥ በተፈጠረው አዳፕት እንዲያደርግ ነው የተፈጠረው። የትም ቦታ ቀዝቃዛ ቦታ የሚኖሩ ሰዎች አሉ፣ በጣም በረሃማ ቦታ የሚኖሩ ሰዎች አሉ። አዳፕት ያደርጉ ነው አይደል? ልክ እንደዚያ አዲስ እግር ኳስ ክለብ አዲስ መልበሻ ቤት ውስጥ ስትገባ አዳፕት ታረግ ዘንድ ሰዋዊ ባህሪ እድል ይሰጣል። ግን ደግሞ ሚረዱ ሰዎች ያስፈልጋሉ፣ ሁኔታዎች አስፈልጊ ናቸው። ቪርስ እና ኢሳቅ ይሄንን አላገኙም ነው የሚለው ሮበርትሰን። አሁን በአጠቃላይ በአነጋገሩን ስታዩ ምክንያቱ እነ ሮበርትሰን ስላልፈለጉ ሳይሆን ሀዘኑ በነባሮቹ ተጫዋቾች ላይ ያሳደረው ተጽዕኖ ከባድ ስለነበር እንጂ የነ ቪርስ ጓደኛ ሆኖ አይደለም። ጆታ እንደ ሰው ሊያዝኑ ይችላሉ በጆታ ህልፈት፣ እኛም ማዝነናል። ግን በጓደኝነት ስሜት አይደለም። ከዛ ውጪ ታክቲካዊ በሆኑ ጉዳዮች ላይ ሶስት አሰልጣኞች በሶስት ሲዝን ያፈራረቀ ተጫዋች ነው። ሁለት ሊግ፣ ሶስት የተለያዩ የጨዋታ ስልቶች፣ ሶስት የተለያዩ ፎርሜሽኖች። መቼም የአርነ ስሎትና የአንዶኒ ኢራኦላ የጨዋታ ስልት አንድ ሊሆን አይችልም። ስልት ሐሳቡ ኢራኦላ የመጡት እኮ በደቹ አሰልጣኝ ዘመን የቀዘቀዘውን ያንን የጋለን ጨዋታ እንዲመልሱ። ቀዝቃዛ ጨዋታ ስታይል ነው ያኛው፣ ይሄኛው ደግሞ ሮክ ሮል ፉትቦልን ለመመለስ የሚደረግ ጥረት። እዚህ ጋር በጣም መሮጥ አለብህ፣ በጣም ፕሬስ ማድረግ አለብህ፣ በጣም እዛም መታተር አለብህ። ስሎት ጋር ይሄ ነገር ብዙም አይደለም። ቻቪ አሎንሶ ጋር በቡንደስሊጋ በሌላ መልክ ነው ይሄ ልጅ የተጫወተ እና ደግሞ ይሄ ፕሪሚየር ሊግ የላቀው ትልቁ ሊግ ስለሆነ ሊቨርፑልን የሚገጥሙ ቡድኖች ሁሉ አምና ሲገጥሙት የነበረው እንደ ሻምፒዮን ልክ ዘንድሮ አርሰናልን እንደሚገጥሙት ሁሉ ተጋጣሚዎች ሻምፒዮን ብለው አክብደው ነው የሚገቡት እና እነዚህ በውድ ዋጋ የተገዙ ተጫዋቾች የሚጫወቱበትን ቦታ ላይ ልዩ ትኩረት ያደርጋሉ። ያ ቦታ ተቆልፎበታል። እንደዛም ሆኖ ልጁ ግን ይፈጥራል ሌላ አንድ ችግር ደሞ ልንገራችሁ ይፈጥራል ከሌቨርኩዘን ያነሰ ፈጠራ ነው እርግጥ የፈጠራ ሬቱን ካያችሁ ከኳስ ጋር የሚገናኝበት ብዛት ስሩ ፓሶቹ ብዛት መስመር ሰንጣቂ ኳሶቹም ብዛት አጠቃላይ በእንቅስቃሴ ያለው ተሳትፎ ብዛት በመከላከል በማጥቃት ያለው ሚና በተለያየ መመዘኛ ብዛቱን ካያችሁ ከሌቨርኩዘን ወርዷል ቢሆንም ግን አሁንም ይፈጥራል ይሄ ልጅ አምናም ሲፈጥር ነበር ችግሩ ግን በርሱ ቦታ ያሉ ተጫዋቾች ይፈጥራሉ ክሬት ያረጋሉ ኳሱን የሚቀበሉ ታጥቂዎች ማያስቆጥሩ ከሆነ ግን ለነርሱ ፈጠራው ይደበዝዛል አይወራለትም በቃ ቻንስ ክሬትድ በሚል ብቻ የሚወራ እና የሊቨርፑል አጥቂዎች አሁን የተፈጠረላቸውን እድል ወደ ጎል በመቀየር ረገድ የነበራቸው ያሳዩት ድክመት በቪርስ ዝና ላይም ተጽዕኖ አሳድሮ እንጂ ቁጥሮች በተቃራኒው ነው የሚከራከሩለት ይፈጥራል የሚቀበሉት ተጫዋቾች አያገቡም እንጂ ነው እና ይሄም ወሳኝነት አለው የሊቨርፑል ሽግግር ፊት መስመር ላይ የተፈጠረው በዚህ ሁለት ሲዝን የታያለው ለውጥ በአዲሱ ገቢ ባለፈው ሲዝን መጀመሪያ ላይ ወደ ቡድኑ ወደ የተቀላቀለው ቪርስ ላይ ተጽዕኖ ማሳደሩ ግልጽ ነው። ካለፈው የውድድር ዘመን መጀመሪያ ጀምሮ በእንግሊዝ ፕሪሚየር ሊግ ቢያንስ 2000 ደቂቃዎችን ከተጫወቱት ተጫዋቾች መካከል ይላል ኦፕታ በየ90 ደቂቃው ቢያንስ 2 የጎል ሙከራዎችን ያደረጉና ያመቻቹ 7 ተጫዋቾች ብቻ ናቸው እነሱም ራያን ሸርኪ ብሩኖ ፈርናንዴዝ ቡካዮ ሳካ ፊል ፋደን አንቶን ስታክ ዶሚኒክ ሶቦዝላይና ፍሎሪያን ቪርስ ከነማን ጋር እንደተሰለፈዩ ሸርኪ ብሩኖ ፈርናንዴዝ ሳካ ፋደን ከተጋጣሚ የፍጹም ቅጣት ምሳጥን ውስጥ ከርሶ የበለጠ ኳስ የነኩት 6 ተጫዋቾች ብቻ ናቸው ካለፈው ሲዝን መጀመሪያ አንስቶ ያለውን ቁጥር ካየን ከርሶ የተሻለ ስኬታማ ድሪብሊንግን ያስመዘገቡ 10 ተጫዋቾች ብቻ ናቸው በሊጉ ላይ እንዲሁም ወደ ፍጹም ቅጣት መሳጥን ውስጥ ኳስን በማቀበል በመስጠት ረገድ ቪርስ ከሊጉ ምርጥ 20 ተጫዋቾች አንዱ እና ሁሉ ነገር ጭልምልም ያለ አይደለም ማለት ነው ግን ይሄንን ዞን 14 የማጥቂያ ዋነኛ የ10 ቁጥሮቹ ቦታ ግን ተቆልፎበታል እዛ ላይ ግን እንደልብ መንቀሳቀስ አልቻለም በሌቨርኩዘን በጨዋታ በአማካይ 19 ኳስ ይነካ ነበር በዚህ ዞን ውስጥ በሊቨርፑል ይሄ በ5 ቀንሷል በጨዋታ በ5 በየጨዋታው አባዙት በአመት 40 50 ጨዋታ ቢጫወት በ5 አባዙትና አጠቃላይ በአመቱ ላይ በውጤታማነቱ ላይ የሚያሳድረውን ተጽሮ በዛ ውጤት ለኩት ብዙ ነው ትንሽ ይመስላል 5 ነው ይሄ ዞን 14 የምንለው እንግዲህ ወርቃማው ዞን የምንለው ከፍጹም ቅጣት ምሳጥኑ ዲ ግማሽ ጨረቃ ፊት ያለው የሜዳ ክፍል በቅርብ ርቀት ላይ ያለው ወይም ደግሞ በማጥቃቱ ሂደት እላይ ከምንላቸው ወሳኝ ቦታዎች አንዱ ብዙ የጎል ሙከራዎች ይሞከራሉ ብዙ ጎሎች ይቆጠራሉ ከዛ አደገኛ ክልል ስለሆነ ያንን ቦታ ለመከላከል በሚደረግ ጥረት የእግር ኳስ ፎርሜሽን ራሱ በየዘመኑ ራሱን እየቀያየረ እንዲመጣ ሆኗል በ442 ነበር በፊት ዓለም ይጫወተው ብዙ ጊዜ በአንድ ወቅት ግን ሁለተኛው አጥቂ የባከነ ሲመጣ ተደራቢ አጥቂ ተደረገ 4-4-1-1 ለምሳሌ ኢንቪንሲብል አርሰናል እንደዛ ነበር የሚጫወቱት ዴኒስ ቤርካምፕን ከበስተጀርባ አድርገው እንደ 10ም እንደ ተደራቢ አጥቂ ማርገው ያንን ደግሞ ተደራቢ አጥቂ ያለውን ተጽዕኖ በማቆም ረገድ ቡድኖች መፍቴ ሲያመጡ አሰልጣኞች ደግሞ ምን አደረጉ የበለጠ ሳባረጉት 4-2-3-1 አደረጉና በ4-2-3-1ም 10 ቁጥሩ ቦታ ሲያጣ እነዚህ ሃፍ ስፔስ የሚባሉ በክንፉና በማከለኛ ኮሪደር መሃል ያለው ቦታ በግራና በቀኝ እሱን የመጠቀም ነገር መጣ አሁን ልክ ተደራቢ 10 ቁጥሮች ደብል 10 ቁጥሮችን የሚጠቀሙ ቡድኖች አሉ ልክ ቼልሲ ለምሳሌ ከአጥቂ በስተጀርባ ሁለት ያጠበቡ 10 ቁጥሮችን ይጠቀማል አይደል? ሁለት ሃፍ ስፔስ ላይ 10-10 ተጋርተው ቦታው እንዲጫወቱ ተደረገ። እና በዚህ ኢቮሉሽን መካከል 10 ቁጥሮች መከራን ያዩት እንደ ቪርስ ያሉት ፕሌሜከሮች። ስለዚህ የግድ ወደ ግራ ወይ ወደ ቀኝ መውጣት አለባቸው። አሁን በሊቨርፑል የበለጠ ይሄን ኡነታ ቪርስ ያየው ይመስላል። ቢሆንም ግን ቁጥሩ ሙሉ ለሙሉ ደሞ ጭልም ያለ ስላልሆነ ይኸው አሰልጣኙ እድል እየሰጠው ነው። አሁንም እድል እየሰጠው ነው፣ አንድ ቀን ይነሳል በሚል። ይሄ ውድድር ዘመን ግን ከአጀማመሩ ለፍሎሪያን ቪርስ የሚመቻሉ ነው።
1: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
2: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን ነኝ።
3: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
2: አንቺ ከደወልሽልኝ በኋላ ነው የሰራሁት።
3: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
2: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
3: ጥብሱም፣ ቀይ ወጡ፣ ክትፎም ሶሲ ሲያየ ነው?
2: አዎ ላበሳሰልም በጣም ቀላል ነው።
3: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
2: በዛ ላይ በፕሮቲን የበለጸገ ነው።
3: እሺ የት ነው የማገኘው?
2: በየሱቁና ሱፐርማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
3: ባለሱቅ ሶሲ ሶያ ስጠኝ
4: አለ። በድቃቁ ባንኳሩ
3: ሁለቱንም አይነት ስጠኝ።
5: ህይወት ነገር ለማስዋብ የሚደረግ የማይቋረጥ እንቅስቃሴ ነው። ከቢሮ እስከ ገበያ፣ ሰውነታችን ሁሌም ለአቧራ፣ ለተለያዩ ቆሻሻዎችና በየጊዜው ለሚፈራረቁ የአየር ንብረት ሁኔታዎች የተጋለጠ ነው። ቀኑን ሙሉ ከቆሻሻ ብዛት የተጎዱትን እጅና ፊቶችን በአስተማማኝነት የሚጠብቅ ዘላቂ የንጽህና ጋሻ ክሊዮፓትራ ሳሙና ከተፈጥሮ ንጥረ ነገሮች ተሰርቶ ቆሻሻንና ባክቴሪያን በማስወገድ ለቆዳው የዕለት ተዕለት የንጽህና አጋር በመሆን ቆዳው ለስላሳና ተፈጥሯዊ ወዙን ጠብቆ እንዲቆይ የሚረዳ አዲስ ሳሙና። በራስ መተማመኑን የሚጨምረውን ክሊዮፓትራ ሳሙናን በሁሉም መሸጫ ቦታዎች በተመጣጣኝ ዋጋ ያገኙ። ክሊዮፓትራ ሳሙና፣ ንጽህና ውበት፣ ውበትም ንጽህና ነው። ለበለጠ መረጃ 6101 ይደውሉ። በታደሰ ፍላቴ ኃላፊነቱ የተወሰነ የግል ማህበር የቀረበ ክሊዮፓትራ ሳሙና።
6: እንኳን ለአዲሱ ዓመት አደረሰን። ዲጂታል እቁብ ላለፉት 5 ዓመታት ጥራትን ከቅልጥፍና አጣምሮ ብዙዎችን ከዓለማቸው በማገናኘቱ የላቀ ክብር ይሰማዋል። ዲጂታል እቁብ ዛሬም አቅምና ፍላጎትን በእጅጉ ያገናዘቡ ዘመናዊ የእቁብ አይነቶችን ከ9 በላይ የክፍያ አማራጮች ጋር በልዩነት አቅርበዋል። ለነጋዴዎች፣ ለሾፌሮች፣ ለሰራተኞች ዕለታዊ፣ ሳምንታዊና ወርሃዊ እቁብ መጣል ይቻላል። በዲጂታል ካሉበት ሆነው ስራውን እየከወኑም ሆነ በእረፍቶ ጊዜ ስልኮን ያውጡና አሁኑኑ ህልሞን እውን የሚያደርጉበትን እቁብ ይጀምሮ። ዲጂታል እቁብ መተግበሪያውን ያውርዱ፣ አሊያም በቴሌ ብር፣ ሲቢኢ ብር ፕላስ፣ ዳሽን ሱፐር አፕ እና ኤምፔሳ ላይ ያገኙታል። ለበለጠ መረጃ ወደ 6091 ይደውሉ። ልዩነታችን ዋስትናችን፣ ዲጂታል እቁባችን። መልካም አዲስ ዓመት።
7: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ የሆነ ዓመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውድ ዓመት ሸመታው፣ ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ። ኢትዮ ቴሌኮም።
8: ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊየን፣ ለቤት እስከ 16 ሚሊየን፣ ለንግድ እስከ 3 ሚሊየን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም የቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎትን አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማካፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባም አገልግሎትም ለርሶ አቅርቧል። በቄራ ጀሙ መገናኛና ቱሉዲም ቱቅረንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎችም ቅረንጫፎች ለመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ስራ ማህበር።

0: ከአጋሮቻችን መልክቶች ተመልሰናል። ያደመጣችሁ የምትገኙት ብስራት ስፖርት ነው። በብስራት ኤፍኤም 101.1 ሬዲዮ በኩል እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል በኩል በቀጥታ በመላው ዓለም እየተደመጥ እንገኛለን። ሶስተኛ ርሳለን። በተመሳሳይ የኤስቴቫው ዊሊያንን ጉዳይ ማንሳት ያስፈልጋል። ሶስት ተጫዋቾችን መርጠናል እዚህ ጋር እንዲህ አይነት ጥያቄ ያለባቸው፣ ቪክቶር ጆኮሬሽ፣ ፍሎሪያን ቪርትስ፣ አሁን ደግሞ ኤስቴቫው ዊሊያም። መልካቸው ይለያይ እንጂ ሶስቱም ተጫዋቾች የየራሳቸው ጥያቄዎች አሉባቸው። የጆኮሬሽ የበዛ የጨዋታ ዕድል የማግኘት ጉዳይ ነው። የቪርትስ የጨዋታ ዕድል ያገኛል፣ የብቃት ውጤታማ ሆኖ የመታየት ጉዳይ ነው። አሁን ተጠባባቂ መደረግ አለበት ወይ፣ በሊቨርፑል ሰዓቱ ነው ወይ የሚሉ ጥያቄዎች ሁሉ እየተነሱ ነው ያለው። አሰልጣኙ ግን ዕድል ይሰጡታል። አሁንም ኤስቴቫው ደግሞ አሁን ዕድል ማጣቱ ብቻ አይደለም፣ በመጪዎቹ ወራትስ ከቻቪ አሎንሶ ጋር እስከቀጠለ ድረስ በቼልሲ ዕድል ያገኛሉ ወይ? ዕድል ስላችሁ በየጨዋታው መጨረሻ ላይ 15 ደቂቃ 10 ደቂቃ ተቀይሮ የመግባት ጉዳይ አይደለም። ባለፈው የውድድር ዘመን ከተሰጠው ከፍ ካለ ተስፈኝነት አንጻር በዚህኛው በሁለተኛው ሲዝን ይበልጥ ሰማያዊ ማሊያ ለብሶ በሜዳ ላይ የሚታይባቸው ደቂቃዎች መብዛት ነበረባቸው። አሁን ግን አንሰዋል በጣም እና ይሄንን ጥያቄ ስናነሳ ታዲያ ለአሎንሶ ውሳኔው በጣም ከባድ ሊሆን እንደሚችል እንረዳለን። ሁለት ምክንያቶች ይህን ልጅ በመጪዎቹ ወራትም ዕድል እንዳያገኝ ያደርጉታል ብለን እንድንከራከር ያስችሉናል። ሁለት ምክንያቶች፣ አሁን ቼልሲ 10ኛ ደረጃ ላይ ነው ያለው፣ ጎሎች በብዛት የሚቆጠሩበት ቡድን ሆኖ መጥቷል በአሎንሶ ስር። እንደውም ወርስት ዲፌንስ አይደለ? 12 ጎል ነው የተቆጠረበት። 12 ጎል በአምስት ጨዋታ የተቆጠረበት ቡድን የለም ከሀያዎቹ ተርታ። 11 የተቆጠረባቸው አሉ፣ ኢፕስዊች ታውን እና ክሪስታል ፓላስ። ኮቬንትሪ ሲቲ 10 ተቆጥሮበታል። ከታች የመጡት እንኳን ያነሰ ጎል በተቆጠረባቸው በዚህ ሰዓት ይቅርታ አድማጮች፣ በዚህ ሰዓት እንኳን ቼልሲ የበለጠ ጎሎች የተቆጠረበት ቡድን ሆኖ መጥቷል። እና አሁን ተከላካይ ክፍሉን ማጠናከር አለበት፣ የመከላከል አጨዋወቱን ማረም አለበት በሚባልበት በዚህ ሰዓት እኛ የምናወራው ደግሞ ስለ ቡድኑ ጥንካሬ፣ ስለ ፊት መስመሩ አንድ ቦታ ነው። በመጀመሪያ ጆዋ ፔድሮ፣ ሞርጋን ሮጀርስ እና ኮል ፓልመር ይህንን ሲዝን በቼልሲ የጀመሩት የቡድኑ ጠንካራ ኃይል ሆነው ብዙዎችን ባስደነቀ አጀማመር ነው። የሶስቱ ውህደት ቼልሲን ሶስተኛው ቤስት አታክ አድርጎታል በስካውኑ በሊጉ በእነዚህ አምስት ጨዋታዎች። አሁን ብዙ ጎል ያስቆጠረው ብራይተን 16 ነው ወይ? ብራይተን 16 ጎል አስቆጥሮ ምርጥ አጥቂነት ይታያል። አሁን ሶስተኛ ደረጃ ላይ ተቀምጦ ማንቸስተር ሲቲ 13 አስቆጥሯል። ብሬንትፈርድ እና ቼልሲ ናቸው። ብሬንትፈርድ፣ ቼልሲ፣ ሰንደርላንድ እና ኮቬንትሪ 10-10 ነው። ይቅርታ፣ ብሬንትፈርድ እና ቼልሲ 10-10 አስቆጥሯል። ስለዚህ በማጥቃት በኩል ቼልሲ አጀማመሩ ብዙም ለሐሜት የሚዳረግ አይደለም። መከላከሉ ላይ ካልሆነ ታዲያ ጠንካራ ጎኑ ካልተሰበረ ለምን ይደነቅ? ለምን ይጠገናል? ፔድሮስ ተጎድቶ ሰሞኑን ሌላ ተጫዋች ተጫውቷል በቦታው። ሞርጋን ሮጀርስ እና ኮል ፓልመር ግን በጥሩ ብቃት ጀምረው አሁንም ቻቪ አሎንሶ የሚተማመንባቸው ተጫዋቾች ሆነዋል። እና ለኤስቴቫ ዊሊያም ቦታ ኬት ያምጣ? ፉክክሩ በፉክክር ረገድ ካየነው እነዚህ ተጫዋቾች የተሻሉ ናቸው፣ አንድ በሉ። ይሄም ግን ከዛ በፊት መነሳት ያለበት አብይ ጉዳይ አለ። በዚህ ረገድ ቻቪ አሎንሶ በ3-4-2-1 የሚጫወት አሰልጣኝ ነው። በቼልሲም ልክ የሌቨርኩዘኑን ያንን ፕላን ነው መልሶ የደገመው። እዚህ ጋር በፎርሜሽን ረገድ 3421 ደግሞ ንጹህ 10 ቁጥሮችንና የክንፍ ተጫዋቾችን ወይ ታች ላይን ዊንገሮች አያስተናግድም ቦታ የለው። ከፊት 19 ቁጥር ያሰልፋል፣ ከበሱ በስተጀርባ 210 ቁጥሮች ያ 10 ቁጥሩን ቦታ ተጋርተው ግራ ቀኝ እየወጡ መሃል እየገቡ ይጫወታሉ። ሞርጋን ሮጀርስና ኮል ፓልመር ማለት ፓልመራውን ከወደ ቀኝ አድልቶ ይጀምርና ነው ወደ መሃል እየገባም ይጫወቱ። ሮጀርስ ደግሞ ከወደ ግራ አድልቶ ይጀምርና ወደ መሃል እየገባ ይጫወታል። ይበልጥ የሃፍ ስፔስ አጥቂዎች ናቸው ሞርጋን ሮጀርስና ኮል ፓልመር። ከተከላካይ ከአጥቂ በስተጀርባ ሩጫቸውን የሚጀምሩ ግን የማከለኛው ኮሪደር ላይ አይደለም መነሻቸው። ሲስተሙ ራሱ በሚያጠቁት ተጫዋቾች ካየነው ጠባብ ነው። የዊሊያም ቦታ ደግሞ ከነጩ መስመር እየተነሱ ማጥቃት ነው። 3 4 2 1 ለዊሊያን አይነት ተሽላይን ዊንገሮች ቦታ የለው። ወደ ቀኝ አድልቶ ሊነሳ ይችላል ኮል ፓልመር፣ ግን ያ 10 ቁጥር ባህሪ ነው ያለው። ስቴቫው ግን ያ 10 ቁጥር ባህሪ አይደለም ያለው፣ የክንፍ ተጫዋችነት ባህሪ ነው። እና ሲስተማቲክ ችግሮች አሉ ማለት ነው። ይሄን ተጫዋች ይዞ ለመቀጠል ለቻቪ አሎንሶ ሊመልሰው የሚከብደው ከባድ ጥያቄ ያነሳበታል። አለበለዚያ ሲስተም መቀየር አለበት። አለበለዚያ ደግሞ ኤስቴቫው ራሱ በሌላ ፖዚሽን ላይ አዳፕት ማድረግ አለበት። ለምሳሌ ከባድ ጥያቄ ሌላ የሚያነሳው በዊንግ ባክ ቦታ እሱን ማሰለፍ የሚለው ነው። ሞክሮታል እኮ ተቀይሮ ሲገባ። ግን ይሄ ልጅ ዊንግ ባክ ነው ወይ? ዊንግ ባክ እኮ የመከላከልም ስራ መስራት አለበት። እንዳስፈላጊነቱ 50 50 ነው። ስታጠቃም ላይ ስትከላከልም ኋላ ነው። የመከላከል ተሳትፎ እንደየትኛው ኦፌንሲቭ ተጫዋች ከርሱ ሊጠበቅ ይችላል፣ ግን ራሱን ወደ ንጹህ ተከላካይነት ግን ሊቀይር የሚችል አይነት ተጫዋች አይደለም። የርሱ ጥንካሬ ከወደ ቀኝ ከክንፍ ተነስተው እየሰበሩ በመግባት ከፍጹም ቅጣት ምሳጥኑ በስተቀኝ በኩል ወደ ጎል የሚመታቸው ኳሶች ናቸው፣ ወይም ለጓደኞቹም ያቀብላቸው ኳሶች ናቸው። በቀኝ በኩል የተጋጣሚን ተከላካይ ማተራመስ ይችላልበታል። ስለዚህ በሁለቱ ምክንያቶች ውድ አድማጮች ኤስቴቫ ዊሊያም በቼልሲ ስለመቆየቱ አሁን ጥርጣሬ ውስጥ ገብተናል። በፕሪሚየር ሊግ የመጀመሪያ ሲዝን ራሱን አሳይቶ ኦ ይበል ይበል በቃ ቱቱ ምትሉት ልጅ የሚያድግ ልጅ ከአይን ያውጣ ምትሉት ልጅ አይነት ነው በመጀመሪያው ሲዝን ያሳየው። ስለዚህ ሁለተኛው ሲዝን ላይ አሁን በደንብ መሬት ረግጦ የሚጫወትበት በቡድን ውስጥም ቋሚ ቦታ የሚያገኝበት መሆን ነበረበት። ግን ያሰልጣኝ ለውጥ እንደዚህ አይነት ችግር ያመጣባል። ፉክክሩ ከባድ ነው ከነ ኮል ፓልመር ጋር፣ እነሱም ማስቀመጥ አይቻልም። አነስ ባሉ ተጋጣሚዎች አነስ ባሉ ግጥሚያዎችና ውድድሮች ላይ ካልሆነ በስተቀር እንደ ኤፍኤል ካፕ እንደ ካራባው ካፕ አይነት ውድድሮች ላይ እንደዛ አይነት ለርሱ ቋሚ ድል ሊሰጠው ይችላል እንዳየ ነው። እንደዛም ሆኖ እኮ ረፍት ላይ ደግሞ ቀይሮ አስወጣው አይደል ባለሳሳት ፐርፎርማንሱ ዙም ማላ መረቀው ቻቪ አሎንሶ። በዚህ በኩል ተጫዋቹ ደስተኛ አይደለም ባሰልጣኙ የሚሉ ወሬዎች ነበሩ። ሰሞኑን ግን ለዚህ ማስተባበያ ሰጥቷል ብራዚላዊ። ሁሉም አሰልጣኝ የራሱ መንገድ አለው። እኔ ማድረግ ያለብኝ ራሴ መቆጣጠር የምችለውን ጉዳይ ላይ ብቻ ነው ትኩረት ማድረግ ያለብኝ አለ። በቻልኩት መጠን በልምምድ ሜዳ ላይ የብቃቴን ምርጡን ጥረቴን ማሳየት አለብኝ እና የኔ ኃላፊነት ይሄ ነው አለ። ሊለቅ ይችላል የሚሉትን ወሬዎችም አጣጥሏል። ገና እኮ ረጅም ሲዝን አለን ከፊት ለፊታችን እና ብዙ ድል ሊመጣልኝ ይችላል እና ይሄ ትክክል አይደለም ሲል ነበር። እንደዚህ ባለ ሁኔታ ላይ እንዲህ ባለ ጥያቄ ፊት በእርሱ ቦታ ያለ ተጫዋች መመለስ የሚገባውን የመለሰው ኤስቴቫው። ግን አሎንሶ በቼልሲ የሚቀጥል ከሆነ አሎንሶ የፎርሜሽን ለውጥ ማያመጣ ከሆነ ዊሊያም ቦታ ይኖረዋል ተብሎ አይታሰብም። ቢኖሮ ቢኖሮ እንኳን ቀደም ባልኳችሁ አይነታ እድሎች ነው። እርሱ ደግሞ ሁለተኛው ሲዝን ላይ ራሱን በጣም ማሳየት ወደ ሌላ ደረጃ የሚሸጋገርበት ሲዝን ሆኖ ነው ሁለተኛው ሲዝን የሚያየውና ያ ይሆነለት አይደለም። እስከ ጃንዋሪ ድረስ ይሄ ነገር የሚቀጥል ከሆነ ጃንዋሪ ላይ እኔ መገምተው በውሰት ሊሰጥ ይችላል ይሄ ልጅ። እና ፉትቦል የራሱ ዲፕሎማሲ አለው። ተጫዋች አሰልጣኙን ወቅሶ መረበሽ የለበትም መልበሻ ቤቱን። ኃላፊነት የሚሰማው ተጫዋች ይህን የሚያደርጉ የሚገጥማቸውን ትርምስ ታውቃላችሁ። ከአሰልጣኙ ጋር ያው በዕለት ተዕለት እንደ አለቃም ስለሚገናኝ የግድ በአደባባይ የሚናገረው ነገርና በሆዱ በውስጡ የሚይዘው አንድ ሊሆን አይችልም። ወይም ከወኪሎቹ ጋር የሚያወራው አንድ ሊሆን አይችልም። እና እግር ኳስ ተጫዋች በሱ ደረጃ በሱ ዕድሜ ላይ ያለ በርሱ አይነት ብቃቱን በትንሹ ያሳየ ከጅምሩ ተስፈኛ የተባለ መቀጠል አለበት እየተጫወተ ተከታታይ ጨዋታዎችን መጫወት የራሱንም የጨዋታ ላይ ተጽኖ እድገትንም ማሳየት ነው የሚሆነው። እና ለመልቀቅ ማሰቡ አይቀርም ይሄው በዚሁ ከቀጠለ ማለት እስከ ሲዙን ማጠናቀቂያ ድረስ እንዲህ ባለ ተጠባባቂነት ይሄን የመሰለ ተስፈኛ እንዲቀጥል መፍቀድ ማለት ልጁን መግደል። ወኪሎቹም ተጫዋቹ እንዶ ለንደን ይሻለኛል እዚሁ ልቀው ቢል እንኳን ሚወተውቱት አይነት ተጫዋች ተው ማትጫወት ከሆነ በቃ እድገትህ ይገታል። እና አሎንሶ ታዲያ አንድም መከላከሉን ማስተካከል አለበት። ለመከላከሉ ለማስተካከል ደግሞ በመከላከል ረገድ ድንቅ የሆኑ አጥቂዎችን ኦፌንሲቭ ተጫዋቾችን ሳይቀር ነው ማሰለፍ ያለበት። ሁለተኛ በፉክክር ረገድ የሞርጋን ሮጀርስ እና የኮል ፓልመር አጀማመር አስደናቂ ነው። በእነርሱ ቦታ ላይ እነሱን አስቀምጠ ተጫዋችን ማሰለፍ ተገቢ አይሆንም። እሱም አጥብቦ እንዲጫወት አድርገህ ካስጀመርከው ማለት ነው። ኤስቴቫውን ግን ከሁሉም በፊት ሲስተማቲክ ችግር አሎንሶንና ዊሊያንን ኤስቴቫ ዊሊያንን የማያስማሙ አሎንሶ የ3-4-2-1 ፎርሜሽን አሰልጣኝ ነው። ኤስቴቫ ዊሊያም ደግሞ የክንፍ ተጫዋች ነው። ይሄ ፎርሜሽን ደግሞ ለክንፍ ተጫዋቾች ቦታ የለው እና የሚዛለቁ ይመስላችኋል?
1: የብስራት ስፖርት የክብር አጋሮች አቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ፣ ዋናው ስፖርት፣ አዲስ እይታ፣ አያት ዞር መግቢያይ፣ ሶሲ ሶያ፣ ቴሌብር፣ ዲጂታል እቁ፣ ኪሊዮፓትራ ሳሙና፣ ኤኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር። አጋሮቻችን እናመሰግናለን። ክቡራትና ክቡራን አድማጮቻችን የዛሬው ብስራት ስፖርት ፕሮግራማችን እዚህ ላይ ያበቃል። አብረናችሁ የቆየነው የፕሮግራም ዋና አዘጋጅ መንሱር አብዱልቀኒ፣ እኔም የፕሮግራም መሪ ዘላለም ሙላቱ በዚህ እንሰናበታችኋለን። ቀሪ ውሏችሁ ያማረ ይሁን። መልካም ቀን። ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ደቅደቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ። እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: መሰለኛ ፋሽንና ውበት በብስራት በፋሽን በውበት አጠባበቅ አመጋገብና ጤናማ የአኗኗር መንገዶች ላይ ያተኩራል።
1: ፋሽንና ውበት በብስራት
0: ቀኑ ያማረ እንዲሆን ለትክክለኛ ያለባበስ ምርጫው ለዘመናዊና ባህላዊ የውበት መጠበቂያ ፍላጎቶ ትክክለኛ ሰዓት
1: ስለኛ ፋሽንና ውበት በብስራት
0: ሰኞ ረቡዕና አርብ ከቀኑ 6 ሰዓት እስከ 6 ሰዓት ፋሽንና ውበት ላይ ያተኮሩ መረጃዎች ለእናንተ ጥያቄዎችን ምላሾችን ይዘን አብረነን
1: ኤልሳ ሰፋ ሚዲያና ኮሙኒኬሽን ኦያያ መልቲሚዲያ ጋር በመተባበር
0: ስለኛ ፋሽንና ውበት በብስራት

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል በዓለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞ እና ኡፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የአስር በመቶ ጉርሻ ያገኛሉ።
1: አብረው ይቆዩ ከብረው እንደ ዳሽን ባንክ ያስፈሩ
0: መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ

ጤና ይስጥልን። እንዴት አረፈዳችሁ? እንዴት ቆያችሁ? ጣቢያው ተወዳጁ ብስራት ኤፍኤም 101.1 ፕሮግራሙ ስለኛ ነው። ተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። እለቱ ረቡዕ ነው። እስከ 6 ሰዓት ተኩል ድረስ ቆይታ ከሚያደርገው ዝግጅታችን ጋር አብራችሁ እንድትቆዩ መንጋብዛችሁ። ኤልሳ ሰፋ ባልደረባዬ፣ ኃይለ ጊዮርጊስ ወንድሙ፣ ቴክኒኩ ላይ ደግሞ ቆንጅት መንገሻ አለች። የዕለተ ረቡዕ ፕሮግራማችንን እየተከታተላችሁ ከኛ ጋር ሁኑ። እንደ ማግኔት ከሚስበው ውበቷ በተቃራኒ የሰውነት ጠረኗ መገለል የፈጠረባት የአንዲት ቆንጆ ልጅ ታሪክን እንነግራችኋለን በዕለተ ረቡዕ ፕሮግራማችን። ፀሐዩ ጠንከር ሲል በየትራንስፖርቱ በየቢሮ የሚባባሰው መጥፎ ጠረን የሚያሳስባቸው ብዙ ናቸው። የሰውነት ጠረን ከሰዎች ጋር ባለን ግንኙነት ተጽዕኖ አለው ወይ ብለን እንጠይቃለን። እንግዲህ በፕሮግራማችን ከኛ ጋር እንድትቆዩ በአክብሮት አብራችሁ እንድትሆኑ እንጋብዛለን አድማጮች። ስለዚህ የስልክ ቁጥራችንን የምታውቁ አድማጮች አጭር የጽሑፍ መልእክት ብቻ እንድትልኩልን በአክብሮት ጋብዛችኋለሁ። አጭር የጽሑፍ መልእክቶችን እየላካችሁ ከፕሮግራማችን ጋር ቆይታ ማድረግ ትችላላችሁ። መደወሉ ያው ስልኩ ስለማይነሳ እኛን ያውከናል። ስለዚህ እሱን ባታደርጉት በአክብሮት እንጠይቃለን። ስለዚህ እንደ ማግኔት ከሚስበው ውበቷ በተቃራኒ የሰውነት ጠረን መገለል የፈጠረባትን ቆንጆ ታሪክ በስለኛ ፕሮግራማችን ይዘናል። ፀሐዩ ጠንከር ሲል በየትራንስፖርቱ በየቢሮው የሚባባሰው መጥፎ ጠረን የሚያሳስባቸው ብዙ ናቸው። የሰውነት ጠረን ከሰዎች ጋር ባለን ግንኙነት ተጽዕኖ አለው ወይ ብለን እንጠይቃለን። የቆዳ ስፔሻሊስት የሰጡንን ምላሽ ይዘን እስከ 6 ሰዓት ተኩል በእነዚህ ጉዳዮች ከእናንተ ጋር እንቆያለን። በትዳር ውስጥ፣ በፍቅር ውስጥ፣ በስራ ቦታ፣ በተለያየ ሁኔታ ሁላችንም የራሳችን ጠረን አለን። አንዳንዴ የጠረን መቀየር ወይንም ከተፈጥሯዊ እኛን ከሚገልጸው ውጪ ጠረን በሚቀየርበት ጊዜ ደግሞ ግንኙነቱ ላይ ችግር ማምጣቱ አይቀርም። ሀሳብ እንድትሰጡ በአክብሮት ጋብዘናችኋል። በእነዚህ ጉዳዮች ነው እስከ 6 ሰዓት ተኩል ድረስ የምንቆየው። በፌስቡክ ገጻችን ስለኛ ፋሽንና ውበት እንደዚሁም ቴሌግራም ላይ በማለዳ የዕለቱ ፕሮግራም ምንድን ነው ከ12 ሰዓት ጀምሮ እዛ ላይ አድርገናል። አሁን ደግሞ በቲክቶክ ለምትከታተሉን ከደቂቃዎች በኋላ ደግሞ በዩቲዩብ ገጻችን ጆይን ለምታደርጉን አድማጮች የዕለቱ የፕሮግራም ርዕሰ ጉዳይ ይሄ ነው። ሁልጊዜ አንድ እርምጃ ቀዳሚ የሆነው ዳሽን ባንክ ለእኛ የሚገባውን ምቾት የሚያቀርብልን ማደዳ ፎም፣ የጥርሳችንን ፈገግታ የአፍና የጥርሳችንን ጤና የሚጠብቀው ባቢ ስፔሻሊቲ የጥርስ ሕክምና፣ ስቶክላንድ ብራንድ አልባሳት ከ48 በላይ የብራንድ አልባሳትን ለኢትዮጵያ ገበያ የሚያቀርበው ሀያት ሪል ስቴት፣ ሶሲ ሶያ እንደዚሁም ኮምፎርት የልብስ ማለቅለቂያ የዚህ ፕሮግራማችን የክብር ስፖንሰሮች ናቸው። መልእክቶቻቸውን እንሰማና ተመልሰን እንገናኛለን። ባነሳነው ጉዳይ ላይ በአጭር የጽሁፍ መልእክት በፌስቡክ፣ በቴሌግራም፣ በቲክቶክ እንደዚሁም ከክብር ስፖንሰሮቻችን መልእክት በኋላ በዩቲዩብ አስተያየቶቻችሁ እንድትሰጡ በአክብሮት እንጋብዛለን። መልካም ጊዜ ይሆንላችሁ።

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ጃብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።

0: እንጃ ቀዳሚ
1: ሰውና ተጽዕኖ ፈጣሪ ያለማችን ሰዎች የሚያዝውትሯቸውን ዓለም አቀፍ ጥራታቸውን የተጠበቁ አልባሳት ይፈልጋሉ። በኢትዮጵያ ኢንዱስትሪ ፓርኮች ተመርተው ወደ አሜሪካና አውሮፓ ሚላኩ ከ48 በላይ ታዋቂ ብራንዶችን ስቶክላንድ ይዞሎት ቀርቧል። ከህፃናት እስከ አዋቂ የጂም፣ የዋና፣ የመኝታ፣ የጫጉላ ቤት እንዲሁም ለስፖርታዊ እንቅስቃሴ የሚሆኑ ዘመናዊ አልባሳትን በቅናሽ ዋጋ በጅምላና በችርቻሮ ያገኙ። ዓለም አቀፍ ስታይል በሀገር ውስጥ ምርት በስቶክላንድ። አሁን ይጎብኙ ስቶክላንድ በ0911 575257 57 ላይ ይደውሉ።
2: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ 5ኛ ቅርንጫፉን በለደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንፃ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ ያፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ለደታ ፍርድ ቤት ፊት ለፊት የማርያም ህንፃ ሳይረል ስቴት ፍለፊት የተባበሩት ማዲያጎን ጀሞ 1 አንደኛ በር ዴሊና ሞል ቦሌ ሚካኤል ድሪም ቪው ሆቴል አጠገብ ቤተል ቢጫ ፎቅ እንዲሁም ከኢትዮጵያ ውጪ ባርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777 ፈገግታውን እንጠብቃለን። ባቢ
3: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
4: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
5: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አላይ ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
6: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
7: ወይኔ እኔ ራበኝ፣ ምንም አልሰራውም ግን ነኝ።
8: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ? አንቺ ከደወልሽልኝ በኋላ ነው የሰራሁት። በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
7: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
8: ጥብሱም ቀይ ወጡ ክትፎም ሶስት ሶያ ነው?
7: አዎ፣ ለአበሳሰልም በጣም ቀላል ነው።
8: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
7: በዛ ላይ በፕሮቲን የበለጸገ ነው።
8: እሺ የት ነው የማገኘው?
7: በየሱቁና ሱፐር ማርኬት ታገኘዋለች። ከፈለግሽ በደቃቁም በአንኳሩ።
8: ባለሱቅ ሶሲ ሶያ ስጠኝ
9: አለ። በደቃቁ በአንኳሩ
8: ሁለቱንም አይነት ስጠኝ።
0: በድጋሚ ጤና ይስጥልን ጣቢያው ተወዳጁ ብስራት ኤፍኤም 101.1 ፕሮግራሙ ስለኛ ነው። እስከ 6 ሰዓት ተኩል ድረስ ከእናንተ ጋር ቆይታ የሚያደርገው የስለኛ ፕሮግራማችን ተጀምሯል። በዩቲዩብ ገጻችን ስለኛ ፋሽን እና ውበት ሰብስክራይብ ያደረጋችሁ ቤተሰባችን ሁኑ። በቀጥታ በሳምንት 4 ቀን እናስተላልፋቸው ፕሮግራሞች መከታተል ትችላላችሁ። የተላለፉትንም እንደዚሁ ወደ ዩቲዩብ ገጻችን ጎራ ብላችሁ በድጋሚ መስማት የምትችሉበትን እድል አመቻችተናል። ቲክቶክ ላይ ነገር ባይን ይገባል የምትሉ አድማጮች እያያችሁ የሬዲዮ ፕሮግራሙን በቀጥታ በቲክቶክ መከታተል ትችላላችሁ። መልካም ጊዜ እንዲሆንላችሁ ተመኝተናል። ቀደም አድርገን ፕሮግራሙን እንዳስተዋወቅ ነው እንደ ማግኔት የሚስቡበት ምን አይነት ነው ኃይሌ?
10: መግነጢሳዊ የሚባለው
0: መግነጢሳዊ
10: መግነጢሳዊ በቃ ዘውም ያስቀርኩ ነው
0: ዘው ስቦ የሚያስቀር እንትን
10: አይነንም ልብንም እየጎተተ
0: የሚያስቀርስቡ
10: ይለጥፋል ወስዶ ዛ ነው የሚያላተምሽ ከ
0: መውጨይ ነው
10: ዘው ውበት ጋራ አጣብቆም አይለቅምኩ አጣብቆም
0: አይለቅም። ታዲያ በእንዲህ አይነት አጣብቆ ከመይለቀው ባህል ያገላለጽ እንደ ማግኔት ከሚስበው ውበቷ በተቃራኒ የሰውነቷ መጥፎ ጠረን መገለል የፈጠረባትን ቆንጆ ልጅ ታሪክ እነግራችኋለሁ በኋላ ላይ። ከዚህ አያይዘን ፀሐዩ ጠንከር ያለ ነው፣ መስከረም ነው። የክረምት ወቅት እንግዲህ በወቅት አቆጣጠር የክረምት ወቅት የሚያበቃበት ጊዜ እየደረሰ ነው። ፀሐያማ ነው አብዛኛው አካባቢ። ታዲያ የፀሐዩ ወቅት መምጣትን ተከትሎ በየትራንስፖርቱ በየቢሮ የሚባባሰው መጥፎ ጠረን የሚያሳስባቸው ሰዎች ብዙ ናቸው። ፀሐይ ሲሆን የበለጠ ያገነዋል ይሄንን ሽታ መጥፎ ጠረን ማለት ነው። ታዲያ የሰውነት ጠረን ከሰዎች ጋር ባለን ግንኙነት ተጽዕኖ

Yeah.

0: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብያለሁ። ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለሳኖኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስ ለሻም ይለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
1: መግዛት መሸጥና ማከራየት እንዲቀሏል እንዴ?
2: አዎ፣ ሁሉንም በጆ ስልክ ላይ ይገኛል። ቤት፣ መኪና፣ ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ ስልክ ቁጥር 0994411111 ላይ ይደውሉ።
3: በዚህ ኑሮ ሁሌ አዲስና ትኩስ ቁርስ ማዘጋጀት እኮ ራሱን የቻለ ፈተና ሆነብኝ።
4: እሱ ብቻ መስሎሽ ጠዋት ሆሎ የሚደርስ ደግሞ ልጆቹ ጥርግርግ አድርገው የሚበሉት ቁርስ ማግኘት እኮ ጭንቅ ነው።
5: እኔማ ከምንም በላይ ለቤተሰቤ ጤናና ኃይልን የሚሰጥ አልቢ ምግብ ነው ያጣሁት።
6: አሁን ጭንቀቱ ቀርቷል። የኔ የበለጸገ የበቆሎ ዱቄት በቪታሚኖች እና በሚራሎች የበለጸገ ከግሉተን ነፃ የሆነ ገንፎ ቢባል ጨጨብሳ፣ ልጆቹ የሚወዱት ልዩ ፓንኬክ። የኔ የበለጸገ የበቆሎ ዱቄት ከጥራቱ አይነቱ ከአይነቱ መበርከቱ በ400 ግራም በ1 ኪሎ እና በ3 ኪሎ እንደ ልቡ የሚገኝ
7: ሁሉም ምርጥ ቁርስ በእኔ ጀምራል።
8: ፕሮግራሙ ወዝወዝ አዲስ ነው። ጣቢያው ደግሞ ተወዳጁ በስራት ኤፍኤም 101.1 አብራችሁን ስላላችሁ እጅግ አድርገን አመሰግናናል። ከ6 ሰዓት ተኩል እስከ 7 ሰዓት ተኩል በብስራት በኩል ስታደምጡት የነበረው ወዝወዝ

0: ዛዲስ የስካሁንን ይመስላል
1: ልንወጣ
0: ራዲዮ ከፍታችሁ ወዝወዝ ስላላችሁ እናመሰግናለን
1: ወንበስ ብለናል
0: ማሂኪን ጓሻንተ ሰላሚናና ፓስት ቤት ፕሮዳክሽን አብረናችሁ ቆይተናል ማይኮንም ስቱዲዮንም ላሻ ማስረክበናል ጫዋ ተፈረሰ
1: ዳቦ ተቆረሰ
0: ቻው ቻው ቻው አዲስ አበባ
2: ሰዓቱ የምርቃት ነው ቀናችሁ ይቅና ዘመናችሁ ይመር ከባንካችን አዋሽ ጋር በአዲስ አመት ያስባችሁት ይሳካ ያዙ ምርቃት ለበዓሉ ሲገበያዩ በአዲስ አበባ እንዲሁም ሌሎች ከተሞች በተመረጡ ካፌዎች ሬስቶራንቶች ሱፐርማርኬቶች ያሻውተን እየሸመቱ ከጳጉሜ 1 እስከ መስከረም 26 በሚቆየው ተመላሽ ምርቃት ይንበሽበሹ የአዋሽ ባንክን ኪዋር ተጠቅመው በአዋሽ ብር ፕሮና በአዋሽ ባንክ ፖስ ማሽኖች በአዋሽ ካርድ ክፍያ ያስፈጽሙ ከከፈሉት ላይ ተመላሽ ይደርሶታል እስከ 7% ምርቃት ባንካችን አዋሽ ደባይሎታል ያዙ ምርቃት እንደተንበሸበሽን አዲስ ዘመን ያዝልቀን እንደተመረቀን አመት ያድርሰን መልካም አዲስ አመት አዋሽ ባንክ
3: በእለት እለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት አመታት አለፉ ቅድሚያ ሊሰጡ የሚገባውንና ለአመታት የሚያሳርፈንን የኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈልጉ ሳይታለም የተፈጠረ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን አመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ አመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ አመት።

0: de aurului joci, e zarea în ochi, ne găfreuchi, de aurului joci.
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
2: አሻም
3: አሻም አሻም
2: አሻም አሻም
4: ካሽ ፕሮሞሽን ከብስራት ኤፍኤም 101.1 ጋር በመተባበር የሚያቀርበው ፕሮግራም
2: በማህበራዊ ህይወት፣ በባህል፣ በሰዎች ልዩ ልዩ ገጠመኞች፣ በቢዝነስ እና በአፍሪካ ጉዳዮች ላይ ያተኩራል።
3: አሻም
2: ሰኞና ረቡዕ ቀን ቅዳሜ ጧት ከ2 ሰዓት እስከ 3 ሰዓት የፕሮግራሙ አዘጋጆች ምስክር ጌታነውና ሚካኤል አለማየሁ። አሻም የሁላችንም ጉዳይ።
5: አሻማሻም ጅጌ ተወደዳችሁ አድማጮቻችን እንደምንላችኋል። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ላይ አሻም የሁላችንም ጉዳይ የዕለተ ረቡዕ በአፍሪካ ጉዳይ ላይ የሚያተኩረው ፕሮግራማችን ተጀመረ። ከኛ ጋር ቆይታ ታደርጉ ዘንድ በታላቅ አክብሮት ነው የምንጋብዛችሁ። ፕሮግራሙን አዘጋጅቼ ወደ እናንተ ያቀርብ ከእናንተ ጋር ቆይታ የማደርገው ምስክር ጌታነው ነኝ። ቴክኒኩ ላይ ደግሞ አሸናፊ አበራ አለ። እንግዲህ ሰሞኑን በቱሪዝም ጉዳይ ላይ ትኩረት እንደምናደርግ ተነጋግረናል። ግን ዛሬ ደግሞ በአፍሪካ ጉዳይ ላይ ይሄንኑ ለአፍሪካ በጣም ትልቅ ፖቴንሻል እንዳላት ይታወቃል በቱሪዝም ዙሪያና ከነዚህ በጣም ትልቅ አቅም ከሚሆኑት ነገሮች መካከል ጥንታውያን የአፍሪካ ከተሞች ናቸው። ስለዚህ እነዚህን ጥንታውያን የአፍሪካ ከተሞችን ዛሬ እንመለከታቸዋለን። በአፍሪካ በጣም ብዙ ጥንታውያን ከተሞች አሉ። ግን አንድ ከተማ ጥንታዊ ነው ሲባል ምን ማለት ነው? ወይም ምንን ሲያሟላ ነው ጥንታዊ የሚባለው የሚለውን ግን ቀድሞ መመልከት የሚያስፈልግ ይመስለናል። የተወደዳችሁ አድማጮቻችን እስቲ እናንተ ቀድሞ እንደው ሐሳቡን አንስቶም ለመነጋገር እንዲመች የጥንታውያን የአፍሪካ ከተሞች ስንል ጥንታዊ ማለት ምን ማለት ነው? አሁን በጥንታዊነት ከሚነሳ አንድን ከተማ የጥንት ከተማ ነው ብለን ለማንሳት የሚያስችሉን መሰረታዊ ክራይቴሪያዎች አሉ። በእድሜ መቆየት ብቻ ነው ወይስ ሌሎች ነገሮች አሉት? በአፍሪካ ውስጥ የሚነሱ በርካታ ከተሞች አሉ። የእኛን አክሱምን ጨምሮ የአክሱም ከተማን ጨምሮ የሱዳኑን ሜርዌን መመልከት እንችላለን። የግብፅን ሜምፊስን መመልከት እንችላለን። ቴብስን የግብፅን እንደዚሁ መመልከት እንችላለን። ካትሬጅ የቱኒዚያን መመልከት፣ እነዚህ የሚታወቁ የማሊ ጄኖ የሚባል ከተማዋን፣ የማሊን ቲምቡክቱን፣ እነዚህን የመሳሰሉ ታላላቅ ከተሞች፣ ሌሎችም የታንዛኒያ ላይም እንደዚህ በርካታ ከተሞች አሉና እነዚህ ከተሞች ጥንታውያን ይባላሉ። ጥንታውያን ይባላሉ ብቻ ሳይሆን ለቱሪዝም በአፍሪካ የቱሪዝም መስህብ አንድ ጉዳይ ይሆናሉ። የአፍሪካም ደግሞ አንደበቶች ይሆናሉ። አፍሪካ ጥንታዊ መሆኗን፣ አፍሪካ የቆየች አህጉር መሆኗን የሚያሳዩ በርካታ ነገሮች የሚነሱባቸው ናቸውና እነዚህንና መሰል ጉዳዮችን እናነሳለን። ምናልባት እናንተ ደግሞ በ0911177774 አስተያየት መስጠት ብትፈልጉ በዚህ ስልካችን በ0911177774 ላይ አንድ ከተማ ጥንት ነው የሚባለው ወይም ጥንታዊ ነው የሚባለው በዚህ ክራይቴሪያ ነው ወይም በዚህ አይነት ጉዳዮች ናቸው። ምክንያቱም በተደጋጋሚ እንሰማዋለን፣ ቃሉ ጆሮ ጠገብ ነው የጥንታውያን ከተሞች ሲባል። ግን ጥንታዊ ከተማ ማለት ምን ማለት ነው ራሱ የሚለውን በደንብ ማየት ያስፈልጋል። በመሰረቱ ዓለም አቀፍ ደረጃ የሚታወቅና የሚታመን አንድ ጉዳይ ቁርጥ ያለ ብያኔ የለውም የጥንታዊ ከተማ ማለት ይሄ ማለት ነው የሚል። ግን የተለያዩ መስፈርቶችን በማምጣት የዘርፉ ባለሙያዎች አንድ ከተማን ጥንታዊ ለመሰኘት ይሄ ያሰኘዋል ይሄ ጉዳይ መሟላት አለበት ይላሉና ዛሬ የአፍሪካን ጥንታውያን ከተሞችና በውስጣቸው ያሉትን አንዳንድ ጉዳዮች እንመለከታለን ማለት ነው። አብራችሁን ትቆዩ ዘንድ በታላቅ አክብሮት ነው መጋብዛችሁ። የዚህ ሰዓት አጋራችን እንደ ሁልጊዜውም ሁሉ አቢሲኒያ ባንክ ነው። አቢሲኒያ የሁሉም ምርጫ በባንክ አሰራሮች ውስጥ ሁሉም ዓለም አቀፋዊና ዘመናዊ አሰራሮችን የሚከተል ባንክ ነው። ከአቢሲኒያ ባንክ ጋር መስራት ዘመኑን በጣም ቀልጣፋ በሆነ መንገድ ለማስኬድ ስራዎችን በተደራጀ መንገድ ለመስራት እና አስተማማኝ እጅ ላይ መሆኑን ለማረጋገጥ ይጠቅሞታል። አቢሲኒያ የሁሉም ምርጫ የሚሆነው በዛ ምክንያት ነው። ወቅቱ የበዓል ነው። እንግዲህ መስቀል የደረሰ ነው። ብዙዎች ወደ ተለያዩ የሀገራችን አካባቢዎች መስቀልን ለማክበር የሚጓዙበት ወቅት እየደረሰ ነው። ከውጭ ያሉ ወዳጅ ዘመድ ቤተሰብ ደግሞ ለቤተሰብ ገንዘብ ይልካል። ስትልኩ በአቢሲኒያ ባንክ በኩል ልኩ ላኩ። ምክንያቱም አቢሲኒያ ባንክ ከተለያዩ ዓለም አቀፍ የገንዘብ አስተላላፊ ተቋማቶች ጋር ይሰራል። በነዛ ስትልኩ ደግሞ ተጨማሪ ጉርሻ አለው። አቢሲኒያ የውጭ ምንዛሪን ገንዘብ መሰረት አድርጎ ከውጭ ሀገር በደሃብሽል፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በቴራፔ፣ በኢትዮ ዳሽ፣ በፋስት ፔ፣ ሪያ እና ሌሎች ገንዘብ አስተላላፊዎች በኩል የተላከለውትን ገንዘብ በባንካችን በኩል ሲቀበሉ ወይንም ደግሞ ሲመነዝሩ በሁሉም ቁርንጫፎቻችን ከቀልጣፋ መስተንግዶ ጋር ተጨማሪ ጉርሻን እናበረክትሎታለን ይሎታል። አቢሲኒያ የሁሉም ምርጫ የአሻም አጋር ስለሆነ ከልብ ነው የምናመሰግነው። በዓሉን ለምታከብሩ በሙሉ ከወዲሁ አቢሲኒያ ባንክ መልካም በዓል እንዲሆንላችሁ ይመኛል። አቢሲኒያ የሁሉ ምርጫ የአሻም አጋር ነው፣ ከልብ ነው የምናመሰግነው። የአጋራችንን መልእክት ሰምተን እንመጣለን። እንደተለመደው አድማጮቻችን በ0911177774 ላይ መልእክቶቻችሁን ቴክስት አድርጉልን፣ መልሰን ወደ እናንተ የምናቀርብ ይሆናል ማለት ነው። መልካም ጊዜ ይሁንላችሁ።
6: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በዕለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
7: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፍስ እድስ ዳአሞ የሎሚ እርካታው ገራሚ 7 አፕ።
2: አሻም የሁላችንም ጉዳይ።
3: አሻም የሁላችንም
5: ጉዳይ። ተመለስን አድማጮቻችን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራሙ ደግሞ አሻም የሁላችንም ጉዳይ ነው። የተወደዳችሁ አድማጮቻችን በእለተ ረቡዕ በአሻም ሁልጊዜም የሚቀርበው የአፍሪካ ጉዳይ ነው። በተለየ ደግሞ ከአለፈው ሰኞ ጀምረን የዓለም የቱሪዝምን ቀኖች መሰረት አድርገን ስለ ቱሪዝሞች እናወራለን ብለን ነበርና ዛሬ ለአፍሪካ የቱሪዝም ግብዓት ከሆኑት ነገሮች መካከል የአፍሪካ ከተሞች ናቸው። በመሰረቱ በዓለም ደረጃም የተለያዩ ጥንታውያን ከተሞች ጥንታውያን ታሪኮችን መሰረት ያደረጉ በርካታ ነገሮች ይነሳሉ። በአፍሪካ በኢትዮጵያ በአፍሪካ እንደሚነሳው ሁሉ ዓለም አቀፍ ሁኔታዎች አሉ። ለምሳሌ በአፍሪካ አክሱም አለ፣ የቲምቡክቱ አለ፣ ካትሬጅ አለ፣ የግሬት ዚምባብዌ በዚህ በሳውዝ አፍሪካ አካባቢ በደቡብ አፍሪካ አካባቢ አለ። ሌሎችም ነገሮችን ማንሳት ይችላል። በዓለም ላይም በጣም በርካታ ሀገሮች በርካታ እውቀቶች በተለያየ ዘመን በተለያየ ወቅት የሚነሱ ናቸው። አንድ ነገር ግን ጥንታዊ ነው ለማለት ዘመን የጠገበ ነው ለማለት የዛ ዘመን አፍ ነው የዛ ዘመን አንደበት ነው ብሎ ለመናገር ሁልጊዜም እንደሚደረገው ሳይንሳዊ ምርምሮች እና ሌሎች ነገሮች ይደረጋሉ። ለምሳሌ ዛሬ እንደምናየውን ጥንታዊ ከተሞችን ስንመለከት መረጃዎች እና ጥናቶች እንደሚያመላክቱት ጥንታዊ ከተማ የሚለውን ነገር በእድሜ ዝም ብሎ ብቻ ረጅም ዘመን ስለኖረ ብቻ ጥንታዊ ይባላል ወይ የሚለውን ጥያቄ ያነሱና በተለይ ሁለት ባለሙያዎች የታሪክና የአርኪኦሎጂ ባለሙያዎች ምን ያደርጋሉ? የተለያዩ መመዘኛዎችን ያስቀምጣሉ። አንድ ከተማ ጥንታዊ ነው ለመባል የከተማው እድሜ ብቻ ነው ወይ የሚያስፈልገው? ረጅም ዘመን መኖሩ ብቻውን ያስብለዋል የሚለውን ነገር ያነሱና አይ ከዛ ይልቅ በመሰረታዊነት እንደ መመዘኛ የሚቆጠሩ ኒርሊ እነሱ እንደሚያስቀምጧቸው ወደ 12 ዓለም አቀፍ መመዘኛዎችን ያስቀምጧላቸዋል። ከዛ ጋራም አያይዘው በዓለም ላይ ይሄን ያህል እድሜ ያለው አንድ ከተማ ጥንታዊ ነው ተብሎ ብያኔ አልተሰጠም። የእድሜው መጠን የኤጅ ትሬሽሆልድ አልተቀመጠለትም ማለት ነው። በዓለም ደረጃ ይሄ ነው እድሜው፣ ከዚህ እድሜ ያልዘለለ ወይም የዘለለ ብለው ያስቀመጡት ነገር የለም። ከዛ ይልቅ ክራይቴሪያዎችን ያስቀምጣሉ። አንድ ከተማ ጥንታዊ ነው ለመሰኘት የሚያስፈልጉ ነገሮች አሉ። አንደኛውና ዋናው ጉዳይ የረጅም ጊዜ ተከታታይነት ያለው የረጅም ጊዜ ታሪክ ባለቤት መሆን ነው። ሎንግ ሂስቶሪካል ኮንቲኒቲ የሚሉትን ማለት ነው። እቺን በጥቅል ሲያስቀምጧት በዛ ከተማ ላይ ለረጅም ጊዜ የፈጀ ነዋሪነት ወይም የሰፈረ ህዝብ መኖሩ ሴትልመንት የሚባለው ማለት ነው። የሰፈረ ህዝብ መኖሩ ይሄ መታየት አለበት። በዚህ ውስጥ ይላሉ ለበርካታ ክፍለ ዘመን ወይም ለሚሊኒየሞች ያህል የታሪክ አሻራ ተትቶ የታለፈበት ነገር መኖር መቻል አለበት። ይሄ አንደኛው ያንን ከተማ ጥንታዊ ነው የሚያስብለው ነው። ይሄ ሎንግ ሂስቶሪካል ኮንቲኒቲ ማለት ነው። ለረጅም ጊዜ በዛ አካባቢ የሰፈረ ህዝብ ኖሮ በዛ ውስጥ ደግሞ መቶ ዓመታት ወይም ሺህ ዓመታት የሚቆጠርበት የታሪክ መዝገብ መኖር ሲችል ነው ይላሉ። ሁለተኛውን ሲያነሱት ወደ ዋናው ጉዳያችን እንድንመጣ ብዬ ነው። ሁለተኛውን ሲያነሱት የአርኪኦሎጂካል ኤቪደንስ ወይም የዚህ የከርሰ ምድር መረጃዎች አሉት ወይ ነው። ለምሳሌ አንድ ከተማ ወይም ስለ ከተማም ስለምናወራ አንድ ከተማ በቁፋሮ ህንፃዎች የሚገኙበት ቢሆን፣ በቁፋሮ መንገዶች የሚገኙበት ቢሆን፣ በቁፋሮ አማካኝነት የሸክላ ስራዎች፣ ሌሎች መሳሪያዎች፣ የምግብ ማብሰያ ሊሆን ይችላል፣ የጦር መሳሪያ ሊሆን ይችላል፣ ሌላ ጉዳዮች ቢገኝበት፣ የኢንስክሪፕሽንስ ቢገኙበት ማለት ይሄ የግርግዳ ላይ ጽሁፎች ቢኖሩበት፣ የግርግዳ ላይ ጽሁፎች ጽሁፍ ብቻም ሳይሆን ልክ እንደዚህ ስዕል የሚመስሉ ነገሮች የሚገኙበት ቢሆን፣ ሳንቲሞች ቢገኙበት፣ ቅርጽ የወጡ ነገሮች ቢገኙበት፣ ቤተ መቅደሶች ቢኖሩ፣ ቤተ መንግስቶች ቢኖሩ፣ ወይንም ደግሞ ሌላ አይነት የቀረ ማቴሪያል የቀረ የሆነ ነገር የሚባል የሚገኝ ከሆነ ይሄ የሚገኘው በኤክስካቬሽን ነው፣ በዚህ በቁፋሮ አማካኝነት ነው። የአርኪኦሎጂ የቁፋሮ ስልት አለ። እንደው ተንዶ አይቆፈርም። ስለዚህ በዛ በአርኪኦሎጂያዊ የቁፋሮ ስርዓትና ሲስተም መሰረት የሚገኙ ነገሮች ለየረጅም ዘመን ታሪክ ማሳያ ሆኖ የሚገኙ ከሆነ ሁለተኛው ክራይቴሪያ ይሆናል ማለት ነው። ይሄ ሁለተኛ የአርኪኦሎጂው መረጃዎች መገኘት አንድን ከተማ ጥንታዊ ያስብሏል። እድሜው ብቻ አይደለም ማለት ነው አያችሁ። ሶስተኛ ቋሚ ሰፋሪ ነበረው ወይ? ይሄ ፐርማነንት ሴትልመንት የሚባለው ነበረው ወይ? ለምሳሌ በዛ አካባቢ ከጊዜያዊ ካምፕነት ባሻገር ወይንም ደግሞ የአንድ ወቅት ሲዝናል የሆነ ሰፈራ ባሻገር ሰዎች በዛ ቦታ ላይ በአንጻራዊነት ለረጅም ጊዜ ኖረዋል ወይ? ለምሳሌ በዛ ያለፉ ወይም በዛ በኩል ለአጭር ጊዜ መተው ወይንም ሲዝናል ለሆነ ጉዳይ መተው ቢሆን እዛ አካባቢ የዛን አካባቢ ታሪክ የሚናገር አይሆንም ማለት ነው። ስለዚህ አንድን ከተማ የሚያሰኘው ፐርማነንት ሴትልመንት ያስፈልጋል ማለት ነው። ከሁለቱ ነገሮች ነጻ በሆነ መንገድ አንደኛው ከጊዜያዊ መኖሪያነት፣ ሁለተኛው ደግሞ ለአጭር ጊዜ ከጊዜ ወቅትን ጠብቆ ከመኖር በዘለለ መንገድ ሰዎች እዛ አካባቢ ምን ያህል ኖረዋል። አራተኛው ከተማ መሰል መዋቅር ነበረው ወይ? የዚህ አርባን ኦርጋናይዜሽን የሚባለው ማለት ነው። የዛን አይነት ነገሮች ነበሩት ወይ? ለምሳሌ መኖሪያ ቤቶች ነበሩት ወይ? ገበያ ነበረው ወይ? የሃይማኖት ተቋማት ነበሩት ወይ? የአስተዳደር ቦታ ነበረው ወይ? መንገዶች ነበሩት ወይ? ግርግዳዎች፣ ከተማውን ያጠሩ ከተሞች ነበሩ ወይ? የፐብሊክ ስፔስ የሚባሉት አክቹአሊ ገበያን ሊሆን ይችላል፣ ሰው የሚሰበሰብበት ሊሆን ይችላል፣ ፍትህ የሚሰጥበት ባህላዊ በሆነ መንገድ ተሰብስበው ፍትህ፣ ለቅሶ ወይም ሰምቲንግ ወይም ሌላ ሪቹዋል ሃይማኖታዊ ባህልን መሰረት ያደረገ ሪቹዋልስ የሚደረግበት ነበር ወይ ብሎ ማየት ያስፈልጋል። ስለዚህ ለምሳሌ የከተማ አይነት መንፈስ ከነበረው እዛ ቦታ ላይ ሰዎች ኖረዋል ማለት ነው። ሰዎች ኖረዋል ብቻ ሳይሆን አንድን ከተማ ሊያሰኙት፣ ከተማ እንግዲህ እንደ ዘመኑ ነው ብያን የሚሰጠው፣ እንደ ዘመኑ ነው። ዛሬ ከዓለማችን የከተማ መመዘኛን በተለያየ መንገድ ከፍ ባለገችበት በዚህ ዘመን ክራይቴሪያ አንድን ጥንታዊ ከተማን ይሄ እንዴት ከተማ ይባላል ብለን ዲፋይን ልናደርግ አንችልም። በዛኛው በአርባን ኦርጋናይዜሽን ላይ ስንመለከት የዚህ አይነት ነገሮች መኖሪያ ቤት መኖሩም፣ የገበያ ቦታ፣ የሃይማኖት ተቋማት፣ የአስተዳደር ቦታዎች፣ መንግስት ፓላስ ወዘተ፣ መንገዶች፣ ከተማ ስለሚታጠር በዛን ዘመን በቀደመው ጊዜ ከተማዎች ይታጠራሉ አደለ? የከተማዎችን ግርግዳዎች የተሰሩ የከተማው እንትኖች የፐብሊክ ስፔሶችን ወዘተ ማየት ያስፈልግ። ይህን ካሟላ የቦታው ወይም አካባቢው ጥንታዊ ከተማ ነው ብሎ መውሰድ ይቻላል። ልብ በሉ፣ አክሱምን ወይም ሜሮይን ወይንም ቲምቡክቱን ጥንታውያን ከተሞች ናቸው ስንል በአፍሪካ እነዚህ ነገሮች አሟልተዋል ማለት ነው። ረጅም የታሪክ ኮንቲኒቲ ያለው ታሪክ አላቸው። በቁፋሮ ወይም በዚህ በአርኪኦሎጂ ጥናት ብዙ መረጃዎች ተገኝተዋል። እዛ አካባቢ ቋሚ ነዋሪዎች ነበሩ። የከተማነት ባህሪም ይታይበት ነበር። የአርባን ኦርጋናይዜሽኖች በደንብ ይታዩበት እንደነበር ያሳያል። ሌላኛው ለማህበረሰቡ አስፈላጊ ቦታ ነበር ወይ? ለምሳሌ በአንጻራዊነት ሰው አስፈላጊ በመሆኑ ምክንያት ኮንሰንትሬትድ የመሆን ይሄ የገጠር አይነት አኗኗር ሳይሆን በጣም ተራርቆ ተበታትኖ ሳይሆን በኤሪያው ላይ በአንጻራዊነት በዛ ዘመን ከነበረው አንጻር ወደ አንድ ቦታ ተሰብስቦ ይኖር ነበር ወይ? የሰራውንዲንግ ሴትልመንት ነበር ወይ? ይሄ ለምሳሌ በኢትዮጵያ የቤት አሰራር ባህል መሰረት ሲታይ ከተሞች አራት ማዕዘን ከመሆን ይልቅ ክብ የመሆን ልማድ ነበራቸው። ምክንያቱም ሴንተር ላይ ንጉሱ ይሆናሉ። በንጉሱ ዙሪያ ለክ የሳቸውን ቤት ከቦ በሆነ ዲስታንስ እንግዲህ ራሶቹ አላውቅም ብቻ ስልጣን ያላቸው የመሳፍንቱ መኳንንቱ ይከባሉ ራሶቹ። ከዛ የቀኛዝማቹ ግራዝማቹ ያለ እስከ ጭቃሹ። ከዛ ደግሞ ኮሚኒቲው ወደ ንጉሱ ወይም ወደ መሪው ለመግባት ብዙ ዲስታንስ ይፈልጋል ማለት ነው። በማህበረሰብ ውስጥ በሎካል ወይም በአካባቢው ሹማምንት ማለፍ፣ ከዛ ደግሞ ከነሱ ከፍ ባሉ ሹማምንቶች ማለፍ፣ ከነዛ ደግሞ በጦር መሪዎቹ ማለፍ፣ ከዛ ደግሞ በመንግስት አመራሮች ሰርክል ውስጥ እያለፉ ነው እዛኛው ጋር የሚደረሰው። አሁን ይሄ ሰርክል ታይፕ ነው ማለት ነው። ሰርክል እየሰራ ይሄዳል። ልክ በዛ መንገድ ሰራውንዲንግ ሴትልመንቶችን ይሄ አካባቢው ላይ ሰው ተበታትኖ ሳይሆን ሰብሰብ ብሎ ኮንሰንትሬትድ ፖፑሌሽን መኖር መቻል አለበት ከበዘመኑ አንጻር ብለው ሌሎቹ ያነጋሉ። ሌላው አንድን ከተማ ጥንታዊ ከሚያስብሉት ነገሮች መካከል አንደኛው ፖለቲካል ኢምፖርታንሱ ነው። በከተማው ከፖለቲካ አንጻር ሀገሪቱ ካለፈችበት የፖለቲካ ታሪክ አንጻር የነበረው ሚና ነው። ለተሰለ ለምሳሌ አክሱምን አሁንም እናንሳ ስንል አክሱም በኋላ ምናነሳው ነው በኢትዮጵያ የስነ መንግስት ታሪክ ውስጥ በሀገረ መንግስት ግንባታ ውስጥ በሚሊተሪ ሳይንስ ውስጥ በዓለም አቀፍ ግንኙነት ኢንተርናሽናል ሪሌሽንሺፑን ወዘተ ይሄን በሙሉ ዲፋይን አድርገን አክሱምን እንመልከት ብንል የፖለቲካል ኢምፖርታንሱ ወይም ፖለቲካዊ ጠቀሜታው ከፍ ያለ ነበር። የኢትዮጵያ አንደበት ሆኖ የሀገራችን አንደበት ሆኖ መናገር የሚችል ህያው ታሪክ ነው። ሶ አንድ ከተማ ጥንታዊ ነው ሲባል የከተማው ፖለቲካዊ ጠቀሜታ አብሮ ይታያል ማለት ነው። ለምሳሌ ዋና እንትን መናገሻ ከተማ ነበር፣ በዛ ላይ ሮያል ሴንተር ነበር ወይ? አያችሁ ነገስታቱ መኳንንቱ መሳፍንቱ እንኒን የመሳሰለው ሮያል ሴንተር ነበር ወይ? እነዛ በጣም ሮያል የሚባሉት አካላት ፋሚሊስ ወዘተ በዛ አካባቢ የተሰበሰቡ ነበር ወይ? የአስተዳደር ቁንጮቹ እዛ ናቸው ወይ? ሄድኳርተር ነው ወይ? አድሚኒስትሬቲቭ ሄድኳርተር ነው ወይ እዛ አካባቢ የሚፈለገው ነገር? ለምሳሌ የፍትህ ጉዳይ ሊኖር ይችላል። እንደ ዘመኑ ነው፣ እንደ ዘመኑ ግብር የሚያስገቡ ሊሆኑ ይችላሉ። የሮያል ፋሚሊ ሮያል ጋርዶች ሊኖሩ ይችላሉ። የሮያል ጋርዱ ጋር የሚፈለጉ ነገሮች በዛ አካባቢ ነበር ወይ? ሎካል አድሚኒስትሬሽኖች ሊኖሩ ይችላሉ። በአካባቢ ልክ ዛሬ ወረዳ እንደምንለው፣ ከሱ ከፍ ሲል ክፍለ ከተማ እንደምንለው፣ ልክ በዛ ሌቭል በአካባቢያችን የሚፈለገው ያ አገልግሎት የሚሰጡ ተቋማቶች ነበሩ ወይ? ፖለቲካዊ ጉዳዮች የመሪዎች መኖር ኤግዚስተንስ ጭምር ይታይ ነበር ወይ ብለው ያነሳሉ። ከዛ ባሻገር እንደው ሌሎች ነጥቦችን እስቲ ንገታ ላርግና የአጋራችንን መልእክት ሰምተን ሙዚቃም ሰምተን እንመለሳለን። እንግዲህ እኔ አሁን ወደ 6 ነጥብ ነው የገለጽኩት። የአድማጮቻችን ሲናንተ አንድን ከተማ ጥንታዊ ሊያሰኝ የሚችል እንግዲህ ይሄ እንደ መንደርደሪያ ባለሙያዎቹ የዘርፉ ባለሙያዎች በተለይ የታሪክና የስነ ምህድር አጥኚዎቹ የአርኪኦሎጂ አጥኚዎቹ አንድን ከተማ ጥንታዊ ለመሰኘት እነዚህ ነገሮች መሟላት አለባቸው ብለው ነው የሚናገሩትና ያንን ለማሳየት ያንን ነገር ጥንታዊ ነው አይደለም የሚለው ለማሳየት የተወሰኑ ነጥቦችን አንስተናል። ሲናንተ በ0911 177777 74 ላይ የእናንተን ደግሞ ከቀሩት ክራይቴሪያዎች መካከል የሚመጣላችሁን ነገር እስቲ ጣል አድርጉ። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራሙ አሻም ነው። ፕሮግራሙን አዘጋጅቼ ወደ እናንተ እያቀረብኩ ያለሁት ምስክር ነኝ። የዚህ ሰዓት አጋራችን ደግሞ አቢሲኒያ ባንክ ነው። ባቢሲኒያ ባንክ ተጠቀሙ። ባቢሲኒያ ባንክ አገልግሎቶች በጣም ቀልጣፋ ዘመናዊ አገልግሎቶች ስለሆኑ ወደ አቢሲኒያ ባንክ ጎራ በሉ። የአቢሲኒያ ባንክ ደንበኛ ሁኑ እንላችኋለን። አሸናፊ አበራ ቴክኒኩ ላይ አለ ያጋራችንን መልእክት። እንዲሁም ደግሞ ሙዚቃ ማሰምቶን ለምሳሳት የሚሆን ቆንጆ ሙዚቃ ጋብዞን እንመለሳለን። መልካም ጊዜ ይሁንላችሁ።
6: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
2: አሻም የሁላችንም ጉዳይ።
3: አሻም የሁላችንም ጉዳይ።

0: አሻም የሁላችንም ጉዳይ
1: አሻም የሁላችንም ጉዳይ
2: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው ያድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ተመረጥ ታትሞ በወጡት ሪፖርት ዶክተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
0: አሻም የሁላችንም ጉዳይ።
1: አሻም የሁላችንም ጉዳይ።
3: ተመለስን አድማጮቻችን። ጣቢያው ተወዳጁ ስራት ኤፍኤም 101.1 ነው። ፕሮግራሙ ደግሞ አሻም የሁላችንም ጉዳይ ነው። በእለተ ረቡዕ በአፍሪካ ጉዳይ ፕሮግራማችን ላይ ነው የምንገኘው። የአፍሪካ ጥንታውያን ከተሞችን እንመለከታለን ብለናል። ግን አስቀድሞ መቼም ብዙ ጊዜ ጥንታውያን ከተሞቹ በተለያየ ጉዳይ ይገለጻሉ፣ እነሱን የምናነሳ ሆኖ ግን በዋነኛነት የጥንት አንድ ከተማ ጥንታዊ ነው ancient city ሲባል ምንድን ነው መስፈርቱ? እድሜ ብቻ ነው ወይ የሚለውን እየተመለከተ ነው። የዚህ ሰዓት አጋራችን የፕሮግራም ወደ እናንተ እንዲደርስ ምክንያት የሆነው ደግሞ አቢሲኒያ ባንክ ነው። የአቢሲኒያን ቪዛ ካርዶን ከጉዞ እስከ ኦንላይን ግዢ፣ ከትምህርት እስከ ንግድ፣ ዓለም አቀፍ ክፍያን በቀላሉ ማከናወን የሚችሉበትን እድል አመቻችቶልዎታል። ዛሬውኑ በአቢሲኒያ ቪዛ ካርድ እየተጠቀሙ ዓለም አቀፍ ክፍያዎችን በቀላሉ ያድርጉ ይሎታል። በቪዛ መክፈል በርካታ እድሎችንም ይዞላችሁ መጥቷል። ለምሳሌ የሮም ጥንታዊ ታሪኮችን ሲጎበኙ፣ በኢትዮጵያ አየር መንገድ ለበረራው በአቢሲኒያ ቪዛ ካርድ ትኬት ሲቆርጡ 10% ቅናሽ የሚያገኙበትን እድል አግኝቶሎታል ማለት ነው። አቢሲኒያ የሁሉ ምርጫ ያሻም አጋር ነው። አድማጮቻችን መልእክቶቻችሁን እየላካችሁልን ነው። 0911177774 ላይ መልእክቶቻችሁን ላኩልን። ያው መልሰን ደግሞ ወደ እናንተ እናቀርባለን። ቀደም ብዬ አንድ ከተማን ጥንታዊ የሚያሰኙት ምኖች ናቸው የሚለውን ለረጅም ጊዜ ታሪካዊ ቅብብሎሽ ያለው መሆኑን በአርኪኦሎጂ መረጃ ያለው መሆኑን ቋሚ ሰፋሪ ያለበት መሆኑን የከተማ ባህሪ ያለው መሆኑን ለማህበረሰብ ያለው ጠቀሜታና ፖለቲካዊ ጠቀሜታ ብለን 6 ነጥቦችን አንስተናል። አሁን የቀሩትን ነጥቦች እናንሳ። እንግዲህ በዓለም አቀፍ ደረጃ አንድ ከተማ ጥንታዊ ነው ሲባል እንደው በቀላሉ እድሜው ነው ወይ የሚታየው የሚለውን ነገር ስንመለከት፣ አንደኛ በዓለም ላይ ይሄን ያህል እድሜ የቆየ ከተማ ጥንታዊ ነው የሚል የእድሜ ገደብ የዚህ ኤጅ ትሬሽሆልድ የሚባለው አልተቀመጠም። ስለዚህ እሱ አያስኬደንም ማለት ነው። ስለዚህ የማያስኬደን ከሆነ ምንድን ነው መሆን ያለበት ሲባል የተለያዩ አይነት ክራይቴሪያዎችን አስቀምጠዋል ባለሙያዎቹ ማለት ነው። የፖለቲካውን ካየን ወደ ኢኮኖሚያዊ ጉዳይ እንሄድ። ሌላው ኢኮኖሚያዊ ጠቀሜታው ከተማው በእድሜው በረጅም ዘመን እድሜው በዛ ዘመን ለነበሩ ሰዎች እና ኮንቲኒቲ ወይም ቀጣይነት ባለው መንገድ ሊሆን ይችላል ለማህበረሰቡ የኢኮኖሚያዊ ጠቀሜታ ነገር አለ ወይ? በተለይ በዋነኛነት በዛ ዘመን በሺዎች በሚሊኒየም የሚቆጠር እድሜ ውስጥ ሊሆን ይችላል ያለው ጠቀሜታ ምንድን ነው? ለምሳሌ የዛን ጊዜ ኢኮኖሚ፣ ሰርቪስ፣ ቴክኖሎጂ ወዘተ አንልም። በዘመኑ የነበረውን ነገር እናይና ለምሳሌ በግብርና ላይ እዛ አካባቢ ላይ በአንጻራዊነት ኢኮኖሚውን ያንቀሳቅስ የነበረ ሴንተር ነበር ወይ? ኢኮኖሚያዊ ጉዳዩን ማኒፋክቸሪንግ ሊኖር ይችላል። ለምሳሌ ማኒፋክቸሪንግ ሲባል ትልልቅ ኢንዱስትሪዎችን ማለት አይደለም። የብረት ስራዎች ሊኖር ይችላሉ። የጦር መሳሪያ የሚመረትበት ሊሆን ይችላል። ሌሎች ቢላ ኡኒን የመሳሰሉ ነገሮች የሚመረቱበት ቦታ ነበር ወይ? ለምሳሌ ንግድ። ንግድ አሁን በአንደኛ በከባቢያዊ እዛው በሀገር ውስጥ የሚኖር ነጋዴ ሴንተር ያደረገው ነበር ወይ? ማርኬት ሆኖ እዛ እየመጣ ይዘር። ከዛ ውጪ ደግሞ ባህር ተሻግረው የሚሸጡ የሚሄዱ የሚለወጡ ነገሮች ነበሩ። እና ከዛ አንጻር ንግድስ እንዴት ነበረ? በየዘመኑ ደግሞ የታክስ ስርዓት አለ። መንግስት ሁልጊዜ የሚታወቀው ከጥንት ጀምሮ ባለ ሁኔታ በሚሰበስበው የግብር ነው። ማለት ከመንግስት የሚጠበቀው ነገር ለህዝብ ይሰራል። ማለት የኢንፍራስትራክቸር፣ የሴኩሪቲ፣ የነጋዴዎች በሰላም ወጥተው እንዲገቡ የማድረግ ይሄ እጅግ በጣም ጥንታዊ የሆነ ስርዓት ነው። ጥንት የነበረ ነው። ያንን ተግባራት ካከናወኑ በኋላ ደግሞ ግብር ሰብሳቢው አካል ግብር ይሰበስብ ነበር። በመውጣታቸው በመግባታቸው ውስጥ ሰላማቸው ተጠብቆ እንዲሄዱ የገበያ ቦታዎችን ማድረግ። ሌላ በጣም ረጅም ርቀት ያለው የንግድ ትስስር ይሄ ሎንግ ዲስተንስ ኮሜርሻል ኔትወርክ የሚባለው ረጅም ቦታ ተጉዘው ንግድ ትስስር እኔን የመሳሰለውን ነገር የተከናወነበት ከሆነ አሁን በአእምሯችን አንድን ጥንታዊ ከተማ ስንል እዚህ ይሄ በጣም ጥንታዊ ከተማ እኮ ነው የጆሮ የለመደውና አፍ ላይ የሚመጣ ንግግር እንዳይሆን ምንድን ነው ክራይቴሪያ አንድን ከተማ ጥንት የሚያስብለው ጥንታዊ ነው የሚያስብለው ክራይቴሪያ ዓለም አቀፍ ክራይቴሪያዎችን ነው እያነሳን እና ኢኮኖሚያዊ ጠቀሜታ ሌላኛው። ሌላው መቼም ሰው ሲኖር በህይወቱ ከሚይዛቸው አብረውት ከሚጓዙ ነገሮች መካከል ሃይማኖትና ባህል ናቸው። ሃይማኖትና ባህል ወሳኝ ናቸው። ባህል የረጅም ዘመን የተደጋጋሚ የሚከወኑ ነገሮች ድርብርብ ውጤት ነው። እንደሚታወቀው አንድ ነገር ይሰራል ይሰራል ይሰራል ይሰራል ዘን የዛ ባህል የዛ አካባቢ ማህበረሰብ መገለጫ ይሆናል። በዛ ማህበረሰብ ውስጥ ይሄ ልክ ነው፣ ይሄ ልክ አይደለም፣ ይሄኛ አለባበስ ነው፣ ይሄኛ አለባበስ አይደለም፣ ይሄኛ አመጋገብ ነው፣ ይሄኛ አመጋገብ አይደለም የሚባለው በድንገት አይደለም፣ በረጅም ዘመን ከትውልድ ቅብብሎች ነው። ያ ካልቸር ይሆናል። ከዛ ባሻገር ሰው በምንም ይመን፣ በዛፍ ይመን፣ በውሃ ይመን፣ በድንጋይ ይመን፣ በፈጣሪ ይመን፣ ዋትኤቨር፣ ግን ሃይማኖት ደግሞ አንደኛው ጉዳይ ነው። ስለዚህ ከጥንታዊ አንድን ከተማ ጥንታዊ ከሚያሰኙት ነገሮች መካከል ይላል ክራይቴሪያው ሪሊጂየስ ኤንድ ካልቸራል ሲግኒፊካንስ ነው። በዛ አካባቢ ላይ ያለው የሃይማኖትና የባህል ጠቀሜታ ቦታው ከተማው ለሃይማኖት ከተማው ለባህል የነበረው ጠቀሜታ ይታያል። ረጅም ዘመን እዛ አካባቢ ሰዎች መኖር አለባቸው ብለናል። ፖለቲካዊ አለ፣ ኢኮኖሚያዊ ጉዳይ እንዳለ ሁሉ ማህበራዊ ጉዳይ ደግሞ አለው፣ ሃይማኖትንም ጨምሮ ማለት ነው። ለምሳሌ ቤተ መቅደሶች የምንም ሊሆን ይችላል፣ ቤተ ክርስቲያኖች፣ መስጊዶች፣ እዛ አካባቢ ያሉ ሞናመንትስ የሐውልቶች፣ በዛ አካባቢ የሚኖር የባህል ዳንስ ሊሆን ይችላል፣ አለባበስ ሊሆን ይችላል፣ የቤት አሰራር ሊሆን ይችላል፣ ስርዓተ አምልኮ ሊሆን ይችላል፣ ሪቹዋል የሚባለው ስርዓተ አምልኮ ሊሆን ይችላል። ይሄ ቅድም ያላቸው ኢንስክሪፕሽንስ፣ የድንጋይ ላይ ጽሑፎች፣ አርቶች። አርቶች ሲባል ስዕሎች ሊሆኑ ይችላሉ፣ የድንጋይ ላይ ቅርጾች ሊሆኑ ይችላሉ፣ በቀለም ላይ የሚሰሩ ሊሆኑ ይችላሉ፣ በቆዳ ላይ የሚሰሩ ሊሆኑ ይችላሉ። ግን አርት የሚባለው ነገር የጽሁፍ ትራዲሽኑ ይሄ ሊትራሪ ትራዲሽን የሚባለው ማስዋብ ራሱ ዲኮር የማድረግ ጉዳዮች የባህላዊ የሃይማኖታዊ ተግባራቶችን ሰርጎችን፣ ለቅሶዎችን፣ የነገስታት የቀብር ስነ ስርዓትን ይህንን የመሳሰሉ ለዛ በዛ አካባቢ በተለየ መንገድ የሚታይባቸው ቦታዎች ከነበሩና እነዛ ድርጊቶች ለረጅም ዘመን እዛ ቦታ ሆነው ከሆነ በተለይ ደግሞ እዛ ቦታ ላይ እንዲደረጉ ቦታዎቹ ይመረጡ ከነበረ ለሃይማኖታይም ለባህላዊም ጉዳይ ይመረጡ ከነበረ ሲግኒፊካንሳቸው ታይቶ ያ ቦታ ለረጅም ዘመን የቆየ ከሆነ ጥንታዊ ከተማ ይባላል። ሌላው አብሮ የሚነሳው ከብዙ ነገር ጋራ መሰረተ ልማቱ ነው። እነዚህ ለምሳሌ የውሃ ስርዓቱ፣ የመንገድ ስርዓቱ፣ የዲፌንሲቭ ዎል የሚባሉት አሁን ከተሞች ለምሳሌ የግሪክን ስልጣኔዎች፣ የሮምን ስልጣኔዎች ወዘተ ስንመለከት ምንድን ነው የሚደረገው? ከተሞቹ ግንብ አላቸው አይደል? በግንቦቹ እነዛ ግንቦች ዝም ብሎ ለውበት አይደለም የሚሰሩት፣ ወራሪ ስላለባቸው ወራሪ በቀላሉ ወደ ከተማው ፔኔትሬት እንዳያደርግ እዛ ላይ ቆሞ እነሱ ከርቀትም ለመምታት ዲፌንስ ለማድረግም ተጥሶም እንዳይገባ ለማድረግ ይታወቃል። አየ ሶ ይሄ የትሮይ ጦርነቶችን አሁን የፊልሙ ላይ ዘ ትሮጂያን ዋር እነሱን ብንመለከት ከተሞቹ ራሳቸው ምን ያህል በግንብ የተከበቡ ይሄ አንደኛው ዲፌንሲቭ ዎል መኖሩ የሚያሳየው አሁን ሮም ላይ ያለው የስቴዲየሙ ግንባታ እነዚህን የመሳሰሉት ነገሮች የረጅም ዘመን ባለ ታሪክ ያደርጋቸዋል። የአርክቴክቸሮቹን ምናምን ወዘታ ይተል። ሌላው ከባቢያዊ ተጽዕኖ ነው። የአንድ ከተማ ጥንታዊ የሚያሰኘው ነገር መካከል በነበረበት ዘመን የሪጅናል ኢንፍሉዌንሱ ይታያል። ለምሳሌ እዛ አካባቢ ያለው ማህበረሰብ ወይም በዛ ከተማ ያለው ማህበረሰብ በዙሪያ ያለውን ኮሚኒቲ ፖለቲካሊ፣ በኢኮኖሚ፣ በባህል፣ በቴክኖሎጂ፣ በሃይማኖት ወዘተ ያሳድር የነበረው ተጽዕኖ ነው። ምክንያቱም ከተሜነት አለ። ከተሜነቱ በቀረው ማህበረሰብ ላይ የሚያመጣቸው ተጽዕኖዎች አሉ። ዛሬም እንደዛ ነው። ሲቲዎች ናቸው ብዙ ነገሮችን ዲዛይን የሚያደርጉት። በጣም ብዙ ነገሮች የፖለቲካ ጉዳይ ዲዛይን የሚደረግባቸው ናቸው። ኢኮኖሚያዊ ጉዳይ ዲዛይን የሚደረግባቸው ናቸው። የባህል ጉዳይ የአንድ ሀገር ባህል እስኪሆን ድረስ የከተማ ባህል ለሁሉንም ሰው እኩል የሚያስማማ እንዲሆን እየተደረገ ያለበት ሁኔታ፣ ቴክኖሎጂው ቅድም እንዳልነው፣ ሃይማኖታዊ ጉዳዮች በጣም አሉ። ሌላኛው የአንድን ከተማ ጥንታዊነት ከሚያሳዩ ነገሮች መካከል የተጻፉና ታሪካዊ መዛግብቶቹ ናቸው። ቅድም እንዳልነው ጥንታዊ ጽሑፎች ይኖራሉ፣ ማንስክሪፕቶች ይኖራሉ። በብራና ሊሆን ይችላል፣ በእንጨት ላይ ሊሆን ይችላል፣ በድንጋይ ላይ ሊሆን ይችላል የተጻፉ። ክሮኒክልስ አሉ፣ ይሄ ዜና መዋዕል የሚባሉ። አሁን እነዚህ በጣም ወሳኝ ናቸው። ለምሳሌ እኛ የንጉሥ ኢዛናን

0: ዓመት ከላይ ሰናከል የሞቀ ቤታችሁ ንብረታችሁ ከምንም በላይ የምትሳሱለት ቤተሰባችሁ በጠንካራው አስተናጋሻ ተከልሎ ጥንቃቄ ሳይለያችሁ ያለ አንዳች ስጋት ከነሙሉ ደስታችሁ ከዘመን ዘመን ያሻግራችሁ። መልካም አዲስ ዓመት ህብረት ኢንሹራንስ ህብረት ለደግነት።
1: በእለት እለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈልጉ ሳይታለም የተፈጠረ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሴምሲና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
2: ዘሙዘሙ የዛሬ ጋባዥን ቴሌብር ይለው ሰው
3: ወይኔ በላቸው ቴሌብር ይለኝ ለካ እዚህ ቴሌብር መጫን ይችላልው እንዴ?
4: አዎ የፈጠነ ቴሌብር መመዝገብ ትችላለህ። ኮከብ 127 መሰላል ትደውላለህ ወይም ቴሌብርን ከፕሌይ ስቶር ወይም ካፕ ስቶር ጭነህ እዚሁ ተመዝግበህ እዚሁ አስጀምረህ እዚሁ የቴሌብር ደንበኛ ትሆናለህ።
3: እንዴ እንዲቀላል ነው?
2: አባው እስኪ ቴሌብር
3: ይሄው መጠራጠራችሁ ከሆነ የሚገርመው ቴሌብር አለኝ።
2: አንተ አሁን ገና ነው እንደምከፍተው?
3: የፈጠነ አካውንትን ክፍት እንዲልህ
4: ለተጨማሪ መረጃ ወደ 127 እንደውል። ቴሌብር
5: ኑቢራ የህክምና ማዕከል። ኑቢራ ማለት እኛ ጋር ማለት ነው። ለጤኖ ወድንንጡ ወደ ኑቢራ መልቲ ስፔሻሊቲ ሴንተር ሲመጡ የተሟላ የእናቶች የህክምና አገልግሎት፣ የጨቅላ ህጻናት የጽኑ ህሙማን ኒዮናታል አይሲዩ አገልግሎት፣ የአዋቂዎች ጽኑ ህሙማን ክፍል፣ የአጥንትና የመገጣጠሚያ ህክምና፣ የተሟላ ጠቅላላ ቀዶ ህክምና አገልግሎት እንሰጣለን። በየዘርፉ በሙያቸው እጅግ የተካኑና የረጅም ዓመታት ልምድ ባላቸው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ከማራኪ መስተንግዶ ጋር ወደ ጤናው እንዲመለሱ ከልብ እንተጋለንም። የፋርማሲ የላብራቶሪም የአልትራሳውንድና ራጅ አገልግሎት ዘመኑ ባፈራቸው መሳሪያዎችና ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እየሰጠን እንገኛለን። አድራሻችን ሃት ኖርል ስቴት አጠገብ። ለበለጠ መረጃ በ0921812121 ይደውሉ። ኑቢራ የህክምና ማዕከል፣ ለጤኖ ሁሌም ከልብ እንተጋለን።

0: በጨዋታ መሃል ዘና እንዳያረጋው ከጎኑ አይጥፋ ቤቲ ማኛ ቆሎ የተባለለት ቆሎ ቤቲ ማኛ ቆሎ ለሀገር ውስጥም ሆነ ለውጭ ደንበኞቻችን በልዩ ጥንቃቄ የተዘጋጀው ቤቲ ማኛ ቆሎ እነሆ በአንድ ኪሎ በግማሽ ኪሎና በሩብ ኪሎ ተዘጋጅቶ በብዛትና በጥራት ለገበያ ቀርቧል። ይቅመሱት፣ ይወዱታል። ለወዳጅ ዘመድ በኩራት ይጋብዙታል። ቤቲ ማኛ ቆሎ በቡና ሰዓት፣ በሻይ ሰዓት፣ ለተለያዩ ዝግጅቶች በፈለጉ ጊዜ ባሉበት ቦታ በብዛትና በጥራት እናቀርባለን። ቤቲ ማኛ ቆሎ አድራሻ ካራቆሪ፣ ስልክ ቁጥር በ0913555349 ወይም በ0912971556 ላይ ይደውሉልን። ቤቲ ማኛ ቆሎ። ቤቲ ማኛ
1: ቆሎ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከእንግዲህ በጀርባ ህመም መሰቃየት ቀር። ጥራቱን የጠበቀ ምቾትን ያሟላ VIP ፎም ከኒው ፍላወር መፍትሄ ሆኖ ቀርቧል። ይሁሉ ጥራትና ጥንቃቄ የእርሶን ሰላማዊ እንቅልፍ ለማረጋገጥ ነው። ኒው ፍላወር VIP HD ቪክትሪ ቦንድድ እና ኤክስትራ ቦንድድ ምርቶቻችን ለጤናው ስጦታዎቻችን ናቸው። ምርቶቻችን ለሶፋና ለአረቢያን መጅሊስ ስራዎችም ቀዳሚ ምርጫዎች ናቸው። ለጤናው ካሰቡ ኒው ፍላወር VIP ፍራሽን ይግዙና ልዩነቱን ያጣጥሙ። ለመኝታው የብልህ ውሳኔ ይወስኑ። ለዋስትናው ሐሳብ አይግባውት። እሳት ወይም ስለት ካልነካው በማንኛውም ሰዓት መጥተው መቀየር ይችላሉ። ለጤናው ካሰቡ ለገንዘቡ አይጨነቁ። መልካም በዓል። ጤና ካለ ሁሉም ነገር አለ። ኒው ፍላወር ፎም

0: ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽላቱ ብቻ በቂ ነው ብዬ አላምን። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። የሳኑኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለት ስለሻም ይለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
1: እንኳን ለበዓሉ አደረሳችሁ። በአስተማማኝ ሁኔታ ደህንነቶም ጤንነቶም ተጠብቆ ምግቦን በፍጥነት ለማብሰል ይመርጡታል። ጊዮን ጋዝ የዘመናዊ ቤተሰብ ምርጫ። የቤቶን የሆቴሉንና የፋብሪካውን የኃይል ፍላጎት በሙሉ እናሟላለን። አሁንም ልብ ይበሉ፣ የጊዮን ጋዝ ሲሊንደሮች ቀለማቸው ቀይ ጂጂሲ በሚል ቢጫ ካፕ የታሸጉ ብቻ ናቸው። ምርቶቻችንን ከትናንሾቹ ባለ 3 እና 6 ኪሎ ግራም ጀምሮ በጊዮን ጋዝ ብቻ የተሞሉትን ከህጋዊ ወኪሎቻችንና አከፋፋዮች ያገኛሉ። የተረጋገጠ ጥራት፣ የተፋጠነ አገልግሎት፣ የቤተሰቦ ደህንነት በጊዮን ጋዝ። ጊዮን እንደ ጅረቱ ኃያል ነው ጉልበቱ። መልካም በዓል።

0: ኮንትራት ሳትይዝ ያልጋ ሳታወጣ ይኸው መሴ ሪዞርት በየቤት መጣ። ምን የመሴ ብቻ ያንተ ነው፣ ያንተ ነው ሪዞርት። በሐይቅ ላይ ሳይሆን ተንሳፈፍ በቤት። እንባሳና ብልጫ እንዲሁም ቆሮሶ በፈርጅ በፈርጁ ተከትፎ ተጠብሶ ለብለቡ ጥብሱ እንደዚሁም ጉላሽ መሴ መሴ ሪዞርት ላይ መሴ ሪዞርት ላይ ተጋበዝ በብላሽ የሚላችሁ የኢትዮጵያ ንግድ ባንክ የመሴ ሪዞርት ፕሮግራም እንደቀጠለ ነው። የክብር ስፖንሰሮቻችንን መልእክት ሰምተን ተመልሰናል። የኢትዮጵያ ንግድ ባንክ፣ ሶሲሶ የህብረት ኢንሹራንስ፣ አያት ሪል ስቴት፣ ኢትዮ ቴሌኮም፣ ኖቤራ የህክምና ማዕከል፣ ቤቲ ማኛ ቆሎ፣ ኒው ፍላወር ፎም፣ እንደዚሁም ደግሞ ኮምፎርት ቅንጡ መዓዛና ጊዮን ጋዝ መልእክቶቻቸውን ኤፍሬም ያሰምቶን ተመልሰን መተናል። በስልክ መስመር ላይ ለጠየቅነው ጥያቄ አቤል ከላንቻ የ2000 ብር ስጦታ የማንቸስተር ዩናይትድ ማሊያ ኦሪጂናል አበርክተናል። እንቀጥላለን። ወደ መጨረሻው ምዕራፍ እየተሸጋገርንም እንገኛለን። የፍቅር ዋጋው ስንት ነው? የፍቅር ዋጋው ስንት ነው ብለን ወደ ጠየቅነው ፕሮግራም እናምራለን። የፍቅር ዋጋ በገንዘብ አይለካም። የፍቅር ዋጋው የሚለካው በታማኝነት፣ በመከባበር፣ በመተሳሰብ፣ በአክብሮት ነው የፍቅር ዋጋው የሚገለጽ። እውነተኛው ፍቅር በደስታ ብቻ ሳይሆን በችግርም አብሮ ሲቆዩ ዋጋው ተከፈለ ይባላል እንጂ የገንዘብ ዋጋን የፍቅር ዋጋን በገንዘብ መተመን በፍጹም። ምን መሰለህ ታድዬ ይመስለናል አሁን ሀብታማ ግብታ ለሀብታሞች ነው አይደለም። ምናልባት ኑሮና ብላቱን ልታሳልጥ ልታሟላ ትገባ ይሆናል። እንደ ቶማስና ጆርጅ ቅድም እንደነገርከን ባለ ታሪክ ጆርጅን ብታገባው ቶማስ ግን ሁሌ በልቡ አለ። ምናልባት እሱ ደግሞ ምንም የለው ይሆናል። ከጆርጅ ወስዳ ዴክስም ቢሆን የምትገዛለት ለቶማስ ነው። የመጀመሪያ ፍቅር፣ እውነተኛው ፍቅር እኮ አለ። ኑሮና ብላቱን ማገን እና ፍቅር አሰች ድው በገንዘብ የምትተምነው ነገር ለመሆን ይከብዳል። ለማንኛውም እኛ ለመንደርደሪያ የፍቅር ዋጋው ስንት ነው አልን እንጂ ታዴ ለመሴ ሪዞርት ቤተሰቦች ለተሮባችሁ ያማረና የተዋበ ይሁንላችሁ ብሎ ሊያቀርብላችሁ መስመሩን እየተጠባበቀ ይገኛል። ሰር የመሴ ሪዞርት ዳይኖሰር ታደለ መብራቶም ይቀጥላል።
1: አመሰግናለሁ የፍቅር ሚኒስትር። በድጋሚ በፍቅር ጉዳይ ተመልሰናል። ዛሬ የፍቅር ቀን ይመስላል። በፍቅር ሚኒስትር የተመራ ያ
0: ምን ይባላል መሰለ ታድዬ፣ ወር ብትሆን መስከረም
1: ሹር ስምም እኮ አለ።
0: አዎ ይኸውልህ፣ ቀን ብትሆን ቅዳሜ
1: ሹር፣
0: ወር ብትሆን መስከረም ነው እኮ የሚባለው።
1: ያ
0: ቅመም ከሆንክ ደግሞ ድንብላል። ኦ ማይ ጉድነስ። እሺ
1: ቅድም መሴ ፍቅር አያረጅም በሚለው ማሳረጊያችን፣ ፍቅር አያረጅም ስንል ፍቅር ልክ እንደ ወይን ነው። ወይን ጊዜው በሄደ ቁጥር ይበልጥ እየጣፈጠ ነው የመጣው። ፍቅርም ልክ እንደዛ ነው። ፍቅር እንደ ወይን ነው፣ ይበልጥ እያማረ እየጣፈጠ የሚሄድበት ሁኔታ ነው ያለው።
0: ድፍድፉ እኮ ነው
1: ሹር፣
0: የወይኑ ድፍድፍ 20 ዓመት የቆየ ነው ካልክ
1: ሹር፣
0: ቀጥዑም የሆነ በደም ስር ጭጭጭጭጭ ብሎ የሚገባው ወይን አሁን ተጠምቆ አሁን የምጠጣው ወይን ጠጅ ራሱ ቆይ ጠጅ ራሱ አልፈላም ለጋ ነው ከተባለ ስትጠጣው የት ነው የሚፈላው? ጭንቅላት ላይ ነው እኮ ከገባ በኋላ እኮ ነው። ስትተኛ እኮ ነው የሚፈላው። ደህና ነበርክ ከቤት የወጣው ለጋ ጠጥተህ? እናስ ለጋ ጠጅ የሚፈላው አንተ ስትተኛ ወይም እየሄድክ ወደ ቤት እየ ጥሩ አልነበር እንዴ ምን ለወጠው ይላሉ። ይሄ የፈላው ግን ይወጣለት ቀስ ብሎ አንተም ስትመጣው ቀስ ብለህ ትመጣዋለህ፣ እሱም አብረህ ተከባብረህ ተብላልተህ ትወጣለህ። ይሄኛው ለጋው ግን እንዴ አንተ ኤፍሬም ምን ሆነ? ደህና ነበር እኮ ሲወጣ ወድቆ የተገበጠውን አየው ትለዋለህ። ለምን ኤፍሬም ሲጠጣው ለጋ ነው ዥው ማር ነው ይጣፍጣል። ዥው ሲወጣስ ያልፈላ ቦታ እንስራ ውስጥ ጋን ውስጥ በርሜል ውስጥ መፍላት ያለበት ጭንቅላት ውስጥ መፍላት ይጀምራል። ስትተኛ አስተኛም እሳት ይለቅባል። ብድርብሱ ሁሉ ቁምጣን ሁሉ አውልቀህም ላብ እንዳሁን እንደኔ እንደሚያልበኝ እንደሰኑ ሲያልብ የሚወጣው እና ወይንም ሲብላላ በድፍድፉ በአመቱ ቁጥር በጣም ጥዑም ነው። ፍቅርም ስላልከኝ ነው።
1: ያ ፍቅርም እንደዛ ነው። አይረጅም ስንል ይበልጥ እድሜው በሄደ ቁጥር ቅድም እንዳነሳ ነው ይበልጥ ውበቱ ይበልጥ ስሜቱ ከፍ እያለ የሚሄድበት ሁኔታ ተመልክተናል። አሁን ደግሞ የፍቅር ዋጋ ስንት ነው ብለን ጠይቀናል። ሜሴ የፍቅር ዋጋው ስንት ነው? በተለያየ መንገድ ሊተረጎም ይችላል። የፍቅር ዋጋው ነፃ ነው ብለን ልናቀርብ እንችላለን። እውነተኛ ፍቅርን ለማግኘት 5 ሳንቲም አይከፈልበትም። ያለ ክፍያ ነው ፍቅርን
0: ልብህ የሚመታው እኮ
1: ያ
0: የእሷን መስህብ መግነጢሳዊ መስህብ ያላት ወይ አይኗ ላይ ነው፣ ወይ እግሯ ላይ ነው፣ ወይ ተክለስልነቷ፣ ወይ አረማመዷ፣ ወይ ድምጿ አንዱ ነገር ያዘህ እንጂ ገንዘብ ስለ አሁን እኮ እንዴት ነው መሰለ ኮንዶሚኒየም ያለው ያላት ምናምን እሱ እኮ ልብ አይመታም። እሱ እኮ ማቴሪያላይዝ የሆነ የመኖር
1: ኑሮን ማሸነፊያ ነው
0: እንጂ የልብ ምት አያነስነሳ ትራክ አያደርግም እንደ ባንድ ኳድሮ።
1: ያ በእርግጠኝነት እርግጠኛ ሁን መናገር የምንችለው ከቆምንበት መሬት ይልቅ እርግጠኛ ሁን መናገር የምንችልበት መስ 99% ሴቶች ለምሳሌ ብንጠቅስ 99% የምትወደውን ወንድ ነው ማግባት የምትፈልገው። በቃ የምታፈቅረውን ወንድ ነው ማግባት የምትፈልገው። ከዛ ውጭ የሆነ አንዳንዴ የምትወደውን የምታፈቅረውን ሳታገኝ ስቀር ደግሞ ነገ ከነገ ወዲያ ልጅም ሊመጣ የሚችልበት ቤተሰብ ከተመሰረተ በኋላ ገንዘብ ሊያስፈልግ የሚችልበት ሁኔታ ስላለ ገንዘብን የምፈልግ ነገር ጤናማ ጉዳይ ነው፣ ምንም ጥያቄ የለውም። ግን 99%ቱን ብንወስድ እንደ አንድ እርግጠኛ መሆን ስለማይቻል ነው በ1% ራሱ የምንደራደረው እንጂ በእርግጠኝነት ሰውን ፍቅር ነው የሚገዛው።
0: አዎ በጣም ፍቅር ነው የሚገዛው። አሁን ያላቸውን ገንዘቦች እኮ ሁለቱ እኮ ተጣምረው ይሰራሉ። ምንድን ነው አንቺ እንደ ልጅ ይመስል ሁለት ቀኝና ግራ እግሩን እንኳን በደንብ አስተካክሎ ጫማውን የማያደርግ ይሏታል። ለምን? ገንዘብ የለውም።
1: ያ
0: ምን ማንን ነው የመረጡላት? ባለሀብቱን። ቤተሰቦች ሁልጊዜ ልጃቸው በጥሩ እጅ ላይ ሳይጎልባት ሁለት ሰራተኛ ቀጥራ እንድታሰራ ሊፈልጉ ይችላሉ
1: ይፈልጋሉ።
0: እሷ ግን ልቧ የሚመታው እዚህ ነው። ገንዘቡን እኮ ሜክ ማድረግ ትችላለህ በጋራ እንዲህ በተቀደደ ሽቦ ውስጥ እያደርክ ትልቅ ነገር መመኘት። ዋናው ፍቅሩ ጥንካሬ ነው። ብዙዎች እኮ አብረው ሰርተው እኮ ተለውጠዋል።
1: በጣም በጣም ብዙ ነገሮች ያሸነፉ ጥንዶችን ማንሳት ይቻላል። እንደውም ሰዓት ስለሌለ ነው እንጂ የብዙ ሰዎችን ታሪክም ማንሳት የሚቻል ይመስለኛል። መሴ ለፍቅር ሲባል የተከፈለው መስዋዕትነት በጣም የሚገርም ታሪክም ያላቸው ሰዎች አሉ። ለማንኛውም ግን የፍቅር ዋጋ ነፃ ነው። እውነተኛ ፍቅር ለማግኘት 5 ሳንቲም መክፈል ላይጠበቅ የሚችልበት የሚጠበቀው ነገር ከልብ የመነጨ ፈገግታ፣ መተሳሰብና አብሮነት ነው። በነፃ የሚሰጡና የምንቀበላቸው ስጦታዎች ናቸው። እነዚህ ናቸው ፍቅር 5 ሳንቲም የማይከፈልበት ነው። በሌላ መንገድ ደግሞ እንየው ካልን በሌላ በኩል ፍቅር የሚጠይቀው ዋጋ ደግሞ በጣም ከባድ ሆኖ እናገኘዋለን። በነፃ ይገኛላል ያለ 5 ሳንቲም ደግሞም ፍቅር የሚጠይቀው ከባድ ዋጋም አለ።
0: ነፃ ነገር ስለሌለ እኮ ነው
1: በዚህ
0: ዓለም ላይ ፍሪ የሚለው ወርድ ደስ ይለናል። ነፃ የተደረደረ ምግብ ፍሪ ላንች ፍሪ አይደለም እንዴ? ትጎርሰዋለህ እንጂ ከኋላው እኮ እየበላ እንዴ? ማነው ፍሪ ላንች ይዞ የሚያበላ? ገብተዋል። ፍሪ ቃሉ ራሱ ደስ ይላል፣ ግን ደግሞ ዋጋ ያስከፍላል ብለህናል።
1: ከባድ ዋጋ ያስከፍላል። እውነተኛ ፍቅር መስዋዕትነትን፣ ታማኝነትን፣ ትዕግስትን፣ ጊዜን ይጠይቃል። እነዚህ ነገሮች በደንብ ከለካናቸው ገንዘብ የማይገዛቸው ነገሮች ናቸው። መስዋዕትነት፣ ታማኝነት፣ ትዕግስት፣ ጊዜ በምንም አይነት መልኩ በገንዘብ የሚተመኑ ነገሮች አይደሉም። ፍቅር ደግሞ እንደዚህ አይነት ከባድ ዋጋ ይፈልጋል ነው የሚፈልግበት ጊዜም ሊመጣ ይችላል። የፍቅር ዋጋው ደግሞ ብለን ስንመለከት ዋጋ አልባ ወይም ደግሞ ፕራይስለስ ነው። በዓለም ላይ ያሉ ሀብቶች በሙሉ ቢሰበሰቡ አንድ እውነተኛ የፍቅር ስሜትን ሊተኩ አይችሉም። አንድ እውነተኛ የሚያንዝረዝር የተለየ ስሜት የሚሰጥ ልብን በደንብ እንዲመታ የሚያደርግ ልብ በሰከንድ የምትመታበት ምን ያህል ሊትር ደም እንደምትረጭ እናውቃለን። ያንን ስነ ህይወታዊ አሰራር የሚቀይረው ፍቅር ነው፣ የልብ ምትን የሚያጠነክር። ስለዚህ ይህን ስሜት ሊያመጣ የሚችለው ነገር ምንድን ነው? የትኛው ሀብት ንብረት ቢሰበሰብ ነው ይህን ስሜት የሚያመጣው? በምንም አይነት ምናልባት የኤለን መስክ ንብረት $1 trillion ቢመጣ እንኳን እንደዚህ አይነት ስሜት ሊፈጥር አይችልም።
0: እንደ ኤለን መስክ እኮ በሀብት ነው ምናልባት ቴስላዎቹን ወይም ደግሞ ወደ አስረኛ ፕላኔት ጨረቃዎች መንኮራኩሮቹን ትጠቀማለህ። ልብህ እንዲመታ ግን ያ ምቾት ነው።
1: ያ
0: ገብቷል። ወደ አስረኛ ፕላኔት ፍላጎትን ማሟላት ሊሆን ይችላል፣ ማየት ሊሆን ይችላል። ቴስላም ልትነዳ ፍልስስስስ ሊያረግህ ይችል ይሆናል። ልብህን የሚያሞቀው ልብህን የሚመታው ግን አንድ የምትወዳት ሴት ትኖራለች፣ ወይም ሴቷም አንድ የምትወደው ወንድ ይኖራል። ቴስላ አይሚን ስለሰጣት ወይም ደግሞ ኮከብ ስላደረጋት ምንም ብዙ ሰዎች ታውቃለህ፣ በግድ ነው የተዳርኩት ትዳር ውስጥ የገባሁት እኔ መወደው ማ ያያንተናል ልጅ እሱ ነው ማይወጣልኝ። ውሃ መጠጫ እንትኑን እንስራውን ሲያሸክመኝ አይኔ ላይ አለ ጠረኑ ራሱ። ይህ ወንዳ ወንድ ላብ በብብቱ በብብቱ ጠብጠብ
1: የጉርምስና ዘመን ላይ
0: አለ ባይዘው ወይ እሱ ከጉቺ ከዲዮር ከሸኔል ብሉ በላይ ነው የጉርምስናው ላብ ጠረን። ይምሪን እኮ ነው ያ ጠረን የለም አሁን እኮ ገብቷልታ።
1: ግን ስቲል ተሽቶ ያ ጠረን አለ አብሮት አፍንጫዋ ላይ አለ።
0: ይኸውልህ ገመዱን በወገቧ በኩል ሊያስር በጡቶቿ መሀል ሲያልፍ አሽትተዋለች። ይህ ብብቱ ላይ ያለው ያ ጠረን ለዘላለሙ ከሸኔል ብሉ በላይ ይሸታታል። አየህ ፍቅር እንዲህ ነው። ግን በግድ ለሌላ ተድራለች። ቅድም እኮ ያልከው ጆርጅ ሞቶ ቶማስን ታስበዋለች ለዘላለሙ 17። እስቲ ታዴ ይህ ፍቅርን ኃያልነት ነው እኮ ያስተማርከን። ታሞ ኦክሲጅን የተለጠፈለት ግሉኮስ መድኃኒት የሚሰጠው ሰው ለማግባት ብለህ ቁጭ ስትል ከጎኑ በቅጡ እንኳን የማይናገር ሰው ለማግባት ይህንን እኮ ፍቅሯ ልቧ ይመታ። ከልጆቿ ጋር እንደተጣላች ታውቃለች። ሮጠሽ ነይ አላለኝም፣ ቀስ ብለሽ ነይ ነው ያለኝ። እሄዳለሁ አለች። ከ55 ዓመት በኋላ ፍቅር እንዲህ ነው ልቡ የሚመታው።
1: እንደዚህ ነው።
0: ታንኪዩ
1: ራሱ ቶማስም ሳያገባ ያንን እድሜውን የሀብታም ልጅ አግባ እየተባለ አላገባም እሷን ካልሆነ ብሎ ሳያገባ ነው ያለፈውና የፍቅር ኃያልነት እንደተባለው በምንም ሊለካ አይችልም። የኤለን መስክ $1 trillion ባለፈው እየተመለከትኩ በጣም የገረመኝ ኤለን መስክ ያለው ሀብት 3000 ዓመት ቢኖር ምድር ላይ በኢትዮጵያ በቀን 165 ሚሊዮን ብር እየወጣ መኖር ይችላል።
0: ኖር ነው ግፍ ነው ለንጻሬ የሚግበቃ አይደለም። ይሄ አሁን እኛ ሞራላችን ማይነካ ኩሩዞች ሆነ ነው እንጂ 165 ሚሊዮን ብር በየቀን እያወጣ
1: ለ3000 ዓመት እኮ ነው። ደግሞ
0: የኢትዮጵያ ስልጣኔም እንደዛ ነው። ከ3000 ዓመት ስልጣኔ እንደገና ሊበላ
1: ያ ኤለን መስክን ያነሳ ነው። በምንም አይነት ሁኔታ የፍቅር ስሜት ያቸው እውነተኛ ፍቅር ስሜትን የትኛው ምድር ላይ ያለ ገንዘብ ሀብት ንብረት ሊያመጣው አይችልም የሚል ነው።
0: እንዲያው መጣ መጣ ትላለች እኮ ኤለን መስክ ቢወዳት እና ስትመጣ እንትን ቢል ይህ ደግሞ መጣ ትለዋለች። ግን እኮ እሱ ሚሊየን ሰራተኞች በስሩ ያለ
1: ሹር
0: በጣም አሁን እንዳልከው 3000 ዓመት የሚበላ 165 ሚሊዮን በቀን እያወጣ ልጨርስህም ብትለው ያልቅም። ነገሩ እንዲህ አይነት ነው አይደል? ግን ይሄ ደግሞ መጣብኝ። ለምን? እሷ እኮ የወደደችው ኤፍሬምን ነው። ገብቷል። ኬሚስትሪ ያለው እሱ ጋር ነው። ይሄ ልጅ ደግሞ ቀላል አለ። እንዲህ ነው ፍቅር የሚሄደው።
1: ሹር። አንዲት አጭር ታሪክ እናቅርብ መሰለኝ። ባለሀብቱና የፍቅር ዋጋ። በአንድ ወቅት በአንድ ከተማ ውስጥ የሚኖር በጣም ሀብታም ሰው ነበር። ወርቅ፣ አልማዝና ሰፊ መሬት ነበረው። ነገር ግን በህይወቱ ውስጥ ፍቅርና እውነተኛ ጓደኛ አልነበረውም። ሁልጊዜ በገንዘቡ ሰዎችን ይገዛ ስለነበር ሁሉም ሰው የሚቀርበው ለጥቅም ብቻ ነበር። አንድ ቀን ይህ ባለሀብት ወደ አንድ ጠቢብ ሽማግሌ ዘንድ ሄዶ እንዲህ ሲል ጠየቃቸው፣ እኔ የፈለግኩትን መግዛት የምችል ባለጸጋ ነኝ፣ ነገር ግን እውነተኛ ፍቅርን ማግኘት አልቻልኩም። ለመሆኑ የፍቅር ዋጋው ስንት ነው? ንገሩኝና ሙሉ ሀብቴን ሰጥቼ ልግዛው ይላቸዋል። ሽማግሌውን ፈገግ አሉና መለሱለት፣ ልጄ ሆይ ፍቅር ልክ እንደ ፀሐይ ብርሃንና እንደ አየር ነው። በዓለም ላይ ያሉትን ወርቆች በሙሉ ብትሰበስብ አንድ ስንዝር የፍቅር ስሜት መግዛት አትችልም። የፍቅር ዋጋው የሚለካው በኪስህ ባለ ገንዘብ ሳይሆን በልብ ውስጥ ባለ የመስጠትና የመራራት አቅም ነው። ፍቅርን መግዛት አትችልም። ልታገኘው የምችለው ግን አንተ መጀመሪያ ለሰዎች እውነተኛ ፍቅርን በነፃ ስትሰጥ ብቻ ነው የሚል መልስ ሰጡት። ነው ፍቅር አይገዛ የሚለውን ነገር ለማሳየት ነው እንጂ የምናቀርበው ታሪክ ቀጥሎ ያለው ነው መሰለኝ።
0: ታንክ ዩ
1: በጣም የሚገርም ታሪክ ነው። አንዳንዴ ለፍቅር የሚከፍለው መስዋዕትነት መቼም የፍቅር መስዋዕትነት በፍቅር እስከ መቃብርም ተመልክተነዋል። የበዛብህና ስብለ ወንጌል ፍቅር ቅድም እኮ ያነሳናቸው ሰዎች የፊታውራሪ መሸሻ ልጅ ነች ስብለ ወንጌል። ለእሷ መኳንንት ባላባት የመጣላት ግን ያበደችው በበዛብህ ነበር።
0: በአባቷ የፊታውራሪ ስልጣን አቅም ልክ ያሉ ፊታውራሪዎች ለልጆቻቸው አንዱ ያውም አንዱ ራሱ ነው እኮ የላከባት ልጄን እንዴት ለዚህ እንትን ሰጣለሁ እያሉ ቆዩና፣ እሷ ግን ከነኚህ ስማቸው በላያቸው ላይ ከተሰፉ ሰዎች ይልቅ በዛብህን ወደደችው። ጠን ልጻፍ ጠን እያለ እያንጠራራ በእጁ ቅድም ብብት ብለ
1: የማሪያ ኦክቲያ ብርሲካያ ታሪክ በሁለተኛው ዓለም ጦርነት ወቅት ከተከናወኑ እጅግ አስደናቂ የግል መስዋዕትነት ተግባራት አንዱ ነው። እንደ ጎርጎሪያን የቆን አቆጣጠር 1941 የሶቪየት ህብረት ጦር መኮንን የነበረው ባለቤቷ ናዚ ጀርመን በሶቪየት ህብረት ላይ ወረራ ካደረገ በኋላ በተደረገ ውጊያ ተገደለ። በባሏ ሞት ከፍተኛ ሐዘን የተሰማት ማሪያ ቤት ከመቀመጥ ይልቅ ለጦርነቱ በቀጥታ አስተዋጽኦ ለማድረግ ወሰነች። ባሏ ተገድሎባታል በዛ ጦርነት። በሁለት ዓመታት ውስጥ የሶቪየት ህብረት እጅግ ውጤታማ ከሆኑት የታጠቁ ተሽከርካሪዎች አንዱ የሆነውን ቲ-34 ታንክ ለመስራት የሚያስችል ገንዘብ ለማሰባሰብ ሁሉንም ንብረቶቿን ሸጠች። የፍቅር ሀያልናት መሴ እዚጋ ነው የምንመለከተው። ንብረቶቿን በሙሉ ሸጠች
0: ታንክ ለመግዛት።
1: ከዛም የታንኩ ሾፌርና ሜካኒክ ሆና ለማገልገል ፈቃድ በመጠየቅ ለሶቪየት መሪ ጆሴፍ ስታሊን በቀጥታ ደብዳቤ ጻፈች። ጥያቄዋ ተቀባይነት አገኘ።
0: ስታሊን ሲፈቅድ
1: ታንኩም ምን አይነት ስያሜ የተሰጠው መስለ በጣም የገረመኝ ፋይቲንግ ግርል ፍሬንድ።
0: ለግርል ፍሬንድ ፋይት
1: የሚያደርግ ታንክ ነው
0: እንጂ ይሄ ጥይት የሚረጭ ሳይሆን ፍቅርን የሚነሰንስ
1: ያ በሩሲያኛው እንደውም ፋይቲንግ ግርል ፍሬንድ የሚለው ምን ይሉታል? ቦያ ቫያ ፖድሩጋ ነው የሚሉት። ፋይቲንግ ግርል ፍሬንድ የሚል ቲ 34 ታንክ ነው ሜካኒክም ሾፌርም ሆና ይዛ የገባች ወደ ጦርነቱ።
0: መሰለውቪች መንግስቶቭስኪ ነው መሰለ መንግስቱ መሰለውቪች መንግስቶቭስኪ እንትን በሩስኪ ነው።
1: ኦኬ። ወታደራዊ ስልጠና ከወሰደች በኋላ ማሪያ እንደ ጎርጎሪያን የቀን አቆጣጠር 1943 ወደ ጦር ግንባር ተላከች። በምስራቃዊ ግንባር በተደረጉ በርካታ ውጊያዎች ላይ የተሳተፈች ሲሆን በጀግንነቷም ስሟ በተደጋጋሚ ይነሳ ነበር። ያ ጀግንነት ልብ ውስጥ ነው ያለው። ልቧ ውስጥ ደግሞ ማን እንዳለ ይታወቃል። የሞተው ባሏ ነው ያለው። በውጊያ ወቅት ጉዳት የደረሰበትን ታንኳን ለመጠገንና አገልግሎት መስጠቱ እንዲቀጥል ለማድረግ ብዙ ጊዜ በጠላት ተኩስ መካከል ከታንኩ ትወጣ ነበር ነው የሚባለው። ከታንኩ ውስጥ ሆና እያሽከረከረች እየተኮሰች ሲጎዳ ግን ታንኩ ለመጠገን ትወጣ ነበር ነው።
0: ላይሰንሱም አላት፣ ስታሊንም ፈቅዶላታል።
1: ያ እንደ ጎርጎሪያኑ የቀን አቆጣጠር ጥር 1944 በውጊያ ወቅት ታንኩን በመጠገን ላይ ያለች ቦምብ ፍንዳታ ቁራጭ ምክንያት ከባድ ጉዳት ደረሰባት። በኋላም በደረሰባት ጉዳት ምክንያት መጋቢት 1944 ህይወቱ አለፈ። ለጀግንነቷና ላበረከተችው አገልግሎት ማሪያ ኦክቲያ ብስክሪያ ከሞት በኋላ የሶቪየት ህብረት ከፍተኛ ወታደራዊ ክብር የሆነውን የሶቪየት ህብረት ጀግና ሄሮ ኦፍ ዘ ሶቪየት ዩኒየን የሚል ማዕረግ ተሰጣት።
0: የእድሜ ልክ
1: ያ የፍቅር ዋጋ ይሄ ነው።
0: የፍቅር ዋጋ ልብ በል ለባሏ ክብር ታንክ ገዝታ ኤንድ ለመንዳትና ለመጠገን ላይሰንስ አውጥታ ተምራ
1: ያ
0: በጦር መሃል በሞት መሃል ሲሄድ አልፈራም የሚባለው አባባል ለእሷ ይሰራላት። በእውነት ፍቅር እዚህ ደረጃ ላይ ነው እንጂ እንደኛ ሀብታም ሰውዬ ገንዘብ ስለሰጠ ብቻ ፍቅርን አገኛለሁ ብሎ ለማሰብ በጣም አስቸጋሪ ነው። ገንዘብን ደግሞ በፍቅር ትሰራዋለን፣
1: ይሰራል
0: በፍቅር ባልና ሚስት ስትሆን። የትኞቹ ባልና ሚስት ናቸው መኪና ይዘው ቪላ ቤት ገዝተው አይዳ አይሰራም? ከኪራይ ቤት ተነስተ እቁብ ጥለህ ምን ብለህ ዛሬ መኪና ነገ ቤት እያልክ እየተደራጀ
1: በሰርፍራሽ ተኝቶ ነው ያ
0: ማንም ሰው። አብራችሁን ስላላችሁ ከልብ እናመሰግናለን። በርካታ መረጃዎችን ወደ እናንተ ስናደርስ ቆይተናል። በእርግጥ ፍቅር አያረጅም ብለን ጠየቅንና ፍቅር እንደማያረጅ ምልክቶቹን ወደ እናንተ ስናደርስ ቆየን። የፍቅር ዋጋው ስንት ነው ብለን ጠይቀን አሁን ቀደም ብለህ ከጥቂት ደቂቃ በፊት የሰማችሁትን ታሪክ አነሳን። ሚስቶን በምን ቃል ያመሰግናሉ? አመስግኗት እስኪ፣ አድንቋት እስቲ። ሚስቶችን የማድነቅ የማክበር ቀን እየታሰበ ነበር በመላው ዓለም ብለን ነበረና በርካቶች ሚስቶቻቸውን ቅድም እንዲያውም ቾምቤ ከቀበና እንደ ስሟ ብርሃን ናት አለ። እንደ ስሟ ብርሃን ናት አለ እና ሰዎች ሚስቶችም የሚደሰቱት ባሎቻቸው ባመሰገኗቸው ልክ ነው። ብዙ ጊዜ እኮ የሚጠፋው እንትን ነው፣ ይሄ ምስጋና ቃሉ ይጠፋና ሰዎች ለምንድን ነው የሚሸሹት የሚመስልህ? እንደ ቁንጅና ስላጡ፣ ምግብ ማብሰል ስላልቻለች፣ ቁንጅና ስለጠፋባት፣ እንደሱ አይደለም። ግብቷል። የባልነት ስሜቱን እያጣ የሚመጣ ይመስለዋል እና ሲላፋት፣ ሲያጫውታት፣ ሲቀልዳት እንደንትን ነው የምታየው፣ እንደ ችግር እንደሚፈጥርባት አለመጣጣሙ፣ መኖር አለመኖሩ፣ መኖር አለመኖሩ የእሱ የባሏ ስሜት ትርጉሙ አንድ አይነት ይሆናል። ሲኖርም ያው ሲወጣም እንደዚህ ከሆነ ለባል ያክብሮት ትንሽ ቅድም ያልናቸው ትልቅ ባል ትልቅ አባት ተቋም ነው ብለን የለ። እዛ መመረቅ ለሴቷም፣ እዛ መመረቅ ለወንዱም ባል ሆኖ ለመውጣት ትልቅ ሰርተፊኬትና ዲፕሎማ ነው ስንል ነበረ።
1: መልእክት ግን አልተነበብም ዛሬ መሴ።
0: ዋው ያቤከቤ ማስታወሻ ያቤከቤን ብቻ ብየው ልሂድ። መልእክቶቹን እመለሳለሁ አርብ ዕለት አቤከቤ ቀኑ እንዳያልፍ ብዬ ነው። መሴ አሁን ላይ የመስቀል በዓል መከበር ዋዜማ ላይ እንገኛለን አለ አቤከቤ። በጉራጌ ክርስታኔ ባህል በነገው ዕለት የድንጌሳ በዓል ይከበራል። የልጆች ደመራ የሚበራበትና የሴቶች መስቀልን የጎመን ክትፎ ተዘጋጅቶ የሚበላበት ዕለት ነው ይላል አቤ። መስከረም 15 ደግሞ የእርድ በዓል የሚካሄድበት ዕለት። በዚህ አጋጣሚ መስከረም 5 ቀን አርብ ዕለት ስለሚውል በማግስቱ ቅዳሜ ዕለት ይፈጸማል። በተጨማሪ መስከረም 16 ቀን ብሔራዊ ደመራ ቀን ነው። አዋቂዎች ቤተክርስቲያን ሄደው የሚያበሩበት ዕለት ነው። በዚህ ዕለት ልጆች የተፈጥሮ አበባ ይዘው ለሽማግሌዎች ይሰጣሉ ይላል አቤከቤ። አቤከቤ ሲቀጥል ሽማግሌዎችም የተሰጣቸውን አበባ ቤታቸው ወስደው ምሰሶ ላይ በገመድ ያስሩታል። እየባሉ ምሰሶ መሃሉ ላይ ያለ መቆሚያ ነው። መስከረም 17 ቀን ለተመስቀል ጎረቤታሞች፣ ቤተዘማዴዎች ተጠራርተው ሲጫወቱ፣ ሲበሉ፣ ሲጠጡ ይውላሉ። መሴ ከብት በሚታረድበት ሰዓት ሽሉዳ ክብ ናት፣ ክብ ስጋ ናት። ሽሉዳ የተባለውን ስጋ ከወለደች ሁለት ወር ያልሞላት አራስ ካለች ለእሷ ነው የሚሰጠው። ምናልባት በአካባቢው ሌላም ከወለደች ሁለት ወር ያልሞላት ሴት ካለች ወይም ካሉ አስርም ታረደ 20 ከብት ቢታረድ ሽሉዳውን ይከፋፈላሉ። ከወለደች ከሁለት ወር በላይ ከሆናት አይገባትም ይላል አቤከቤ። በመስቀል በዓል ቤተሰብን ለመጠየቅ በዓሉን አብሮ ለማሳለፍ ልጆች፣ ወንድሞች፣ እህቶች ወደ አገር ቤት ይተማሉ። የቤተሰብ ምርቃት እንዳያመልጣቸው አጠራቅመውም ሆነ ተበድረው ከቤተሰብ ጋር ነው የሚያሳልፉት። ሰርግም የሚሰረገው በዚሁ ወር ነው። የሚያጭም ካለ በዚሁ በዓል ሰሞን ነው ተገናኝተው ተዋውቀው የሚተጨጩት ይላል አቤከቤ። በዓሉን ሲያገብሩ ጎረቤት አቅማቸው ፈቅዶ የሚያርዱና ስጋ የሚያስገቡ ካሉ ከከተማ የሚሄዱ የጎረቤት ልጆች ይረዳሉ፣ ይደጉማሉ። በዓሉ በሰርግና በፈንጠዝያ እስከ ጥቅምት አቦ ድረስ ይከበራል። መስከረም ብለ ጥቅምት ነው። ጥቅምት አቦ ማለት ጥቅምት አምስት ነው። የዓመቱ አቡዬ ናቸው። ጥቅምት አምስት የዓመቱ አቡዬ ናቸው ድረስ ይከበራል። በዓሉ የሰላምና የጤና ያድርግልን። መልካም በዓል አለ አቤከቤ። አቤከቤን እናመሰግናለን። መልካም የመስቀል በዓል እንዲሆን እኛም ከልብ እንመኛለን። ቴክስቶቹን አርብ እናርጋቸው፣ ምክንያቱም ሰዓቱ በጣም እየሄደ ነው። የኢትዮጵያ ንግድ ባንክ፣ ሶሲ ሶያ፣ ህብረት ኢንሹራንስ፣ አያት ሪል ስቴት፣ ኢትዮ ቴሌኮም፣ ኑ ቢራ፣ የህክምና ማዕከል ቤቲ ማኛ ቆሎ፣ ኒው ፍላወር ፎም፣ ኮምፎርት ቅንጡ መዓዛ፣ ጊዮን ጋዝ አብሯችሁ ቆይታ ያደረጉ የመሴ ሪዞርት ቤተሰቦች ናቸው በምርትና አገልግሎታቸው የመሴ ሪዞርት ቤተሰቦች እንድትጠቀሙና እንድትገለገሉ እንጋብዛለን። እኛ እንሰናበታለን በመጪው አርብ ሰው ይበለን ብለን የተወዳጁ ጣቢያ የብስራት ኤፍኤም 101.1 አዝናኝ አስተማሪ ቁም ነገር አዘል ምርጥ ምርጥ ፕሮግራሞች ከማለዳው 12 ሰዓት የወፎች ጫጫታ እስከ ኩለለሊ 6 ሰዓት የነፍሳት ሲርሲርታ ወደ እናንተ መድረሳቸውን ይቀጥላሉ። እንሰነባበታለን ፕሮግራሙን በመራላችሁ ተወዳጁ የፕሮግራም መሪ ሰው ፓውንድ ንቆ ለፍቅር ሲታሰር አቅሙ ጠፋ እንጂ እንልህ ነበር ሰር ታደለ መብራቱ አብሯችሁ ቆይታ አድርጓል። ቴክኒኩን በብቃት ወጥራት ኤፍሬም ተክሉ በማስተባበሩ የካምፖ ኖቮ ጋዜጠኛ መንግስቱ አዲሱ አብረናችሁ ቆይታ አድርገናል። በዩቲዩብ ቻናላችን ኤርሚያስ ታደሰ አብሯችሁ ቆይታ አድርጓል። እንመለሳለን የለተ አርብ ሰው ይበለን ብለን ኪሳችሁ ውስጥ አለን በሞባይላችሁ ታክሲ ውስጥም አለን በሬዲዮ ናችሁ ቢሮአችሁ ውስጥ አለን በኮምፒውተራችሁ መላለም አለን በሳተላይታችሁ መሳፈር ብቻ ነው። ሪዞርት መሴ ሪዞርት ብላችሁ
2: ያዙት አልሞላ ሲል ያልታሰበ የገንዘብ ክፍተት ድንገተኛ ወጪ ሲገጥሞት እስኪሞላልኝ ብለው መጠበቅ መጨናነቅ ቀረ። መፍትሄው አሁን በፈጣን አማራጭ ቀላልና ምቹ ሆኖ ደርሶልዎታል። በሲቢ ሞባይል ባንኪንግ የዲጂታል ብድር አገልግሎት ያለምንም ማስያዣ የትም ይሁኑ የት በፍጥነት አግኝተው ሕይወቶን ያቅልሉ ከጭንቀቶ እፎይ ይበሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።

0: ቤት
1: ቡና ቤት ነገን ጻፉ።
2: አንጋፋ ኩባንያ ዋሪት ከፍተኛ ጥራት ያላቸውን ውሃ ማጣሪያ ፊልተር በብዛት በማስገባት ለክቡራን ደንበኞቹ ማቅረቡ ሲገልጽ በደስታ ነው። እነዚህን የውሃ ማጣሪያ ፊልተር በሁሉም የሽያጭ ማዕከሎቻችን ያገኛሉ። ክቡራን ደንበኞቻችን እባክዎን ከስድስት ወር በላይ የተገለገሉባቸውን የውሃ ማጣሪያ ፊልተር በአዲስ እንዲቀይሯቸው እንመክራለን። ለተጨማሪ መረጃ በ0911-210706 አሊያም 07 ይደውሉ። ዋሪት
3: ከስራ ጫና፣ ከከተማ ትርምስ፣ ከህይወት ሩጫ ረፍት ማድረግ ምርታማነትን ይጨምራል። ለዚህ ረፍቶ ተገቢ ቦታ እንኳን ወደ ኢጃ ዲቨሎፐር በሰላም መጡ። የማይረሳ የመዝናኛ ጊዜ ከተፈጥሮ ጋር በልዩ ቋንቋ የሚያወሩበት ዘመናዊ ምቾትና ቤተኛ የሚያደርግ የእንግዳ አቀባበል። ኢጃ ዲቨሎፐር ከፍተኛ ጥራት መለያችን ነው። የሆቴልና የሪዞርት አገልግሎት መስጠት፣ የጉብኝትና የጉዞ አገልግሎት፣ የመዝናኛ ፓርኮችን ማልማትና ማስተዳደር፣ ለተለያዩ ሁነቶች የሚውሉ ቦታዎችን በማልማትና በማስተዳደር ተጨብጭቦልናል። በቅርቡ ደግሞ በሪል ስቴት ልማት ስራዎች ላይ ለመሰማራት ዝግጅታችን አጠናቀናል። ለሰርግ፣ ለልደት፣ ለአንቨርሰሪ፣ ለሰርፕራይዝ፣ ለማንኛውም አገልግሎት ኢጃ ዲቨሎፐር ቀዳሚ ምርጫ ነው። ኢጃ ላንጋኖ ሪዞርት፣ ኢጃ ዋቢ ሸበሌ ሪዞርት እና ኢጃ ሰመር ሃውስን በወርቃማውና የተዘፈነለት ላንጋኖ ሐይቅ ዙሪያን በ210 ኪሎ ሜትር ላይ የሚገኝ ሲሆን ኢጃ ቦኩ የተፈጥሮ እንፋሎት በአዳማ ከዓለም ምርጥ መዳረሻ እንዲሆነው ኢጃ ወንጪ ደንዲ ኢኮቱሪዝም ይምጡና የማይረሳ ጊዜ ያሳልፉ። ደስታው ደስታችን ነው። በሁሉም የክፍያ አማራጮቻችን ከመደበኛ እስከ ቅንጡ የመዝናኛ አገልግሎቶችን አዘጋጅተናል። በ0967-33-3777 በ0992-222255 ሄሎ ይበሉን። ኢጃ ዲቨሎፐር።
4: እንት ያንማ ከገጠር እስከ ከተማ ጭራሩ ሰብረን በኩበት ጋግረን በጭስ ታፍነን ጸዳል ስናፍቅ ኖረናል። በሻማና ፋኑስ ሌቱን በኩራዝ አድረናል። ኋላም የግድብ መሠረት ተጣለ፣ ወንዝ በሉጋም ታሰረ፣ ጨለማ ላይ ከተታወጀ የብርሃን ድል ተበሰረ። እኛም በበኩላችን ባደራና ኃላፊነታችን የመነጨውን ተረከበን። ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል። በመላ ሀገሪቱ ኃይልና ብርሃን ተዳርሷል። ኢትዮጵያን ጸዳን ለማልበስ የብርሃን ጉዞ ቀጥሏል። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁንም ገጠሩን ይበልጥ አድምቀን፣ ከተማውን በብርሃን አፍለቅልቀን፣ በዘመን አሰራር የኢትዮጵያን አድማስ እናነጋለን። የብርሃን ዘመን ይሁንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት።
5: የተወደዳችሁ አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። እንደተለመደው ሞቅ ደመቅ ያለው ፕሮግራማችን ወደ እናንተ መድረሱን ቀጥሏል። በዛሬው ፕሮግራማችን አዳዲስና ያልተሰሙ መረጃዎችን ከቆንጆ

አድማጮቻችን ዛሬ ቴክኒሻናችን ቴክኒሻናችን ሲደሰት የሚያረጋጉን አያውቅም። ምክንያቱ ንጉስ መቆጨት እሱም ፕሮግራማችን እስኪመለስ ንጉስ ማርቲን የተጎነጩ ይበልጥ በደስ ተገኙ። ንጉስ ማርቲ ሲደሰት የማረጋጉን አያውቅም።

0: እንኳን ለ2019 አዲስ ዓመት በሰላም በጤና ደረሳችሁ። የሃረል ስቴት ኃላፊነት የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀሌ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 ዓመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች፣ ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም በትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558012 የሃሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።
1: መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ ማኔጅመንት፣ ማርኬቲንግ ማኔጅመንት፣ አርክቴክቸር፣ ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓ.ም የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ፣ ማርኬቲንግ ኤንድ ሴልስ ማኔጅመንት፣ ሃርድዌር ኤንድ ኔትወርክ ሰርቪስ፣ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ተማር ልጄ
2: እንትያንማ ከገጠር እስከ ከተማ ጭራሩ ሰብረን በኩበት ጋግረን በጭስ ታፍነን አዳል ስናፍቅ ኖረናል። በሻማና ፋኑስ ሌቱን በኩራዝ አድረናል። ዋላም የግድብ መሰረት ተጣለ፣ ወንዝ በሉጋም ታሰረ፣ ጨለማ ላይ ከተታወጀ የብርሃን ድል ተበሰረ። እኛም በበኩላችን ባደራና ኃላፊነታችን የምንጭውን ተረከበን። ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል። በመላ ሀገሪቱ ኃይልና ብርሃን ተዳርሷል። ኢትዮጵያን ጸዳን ለማልበስ የብርሃን ጉዞ ቀጥሏል። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁንም ገጠሩን ይበልጥ አድምቀን ከተማውን በብርሃን አፍለቅልቀን በዘመን አሰራር የኢትዮጵያን አድማስ እናነጋለን። የብርሃን ዘመን ይሁንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት።
3: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላት በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
4: ባጃጀ ለማ ወስደሉኛ
0: ቡና ኢንሹራንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል። በዓሉ የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን ባስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣኔ ካሳመስ ተንግዶ ጋር ዘመናዊ በሆነ ቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎች አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቱና ለንብረቱ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገልጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንና ድረገጾቻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር። መልካም በዓል።
4: መግዛት መሸጥና ማከራየት እንዲቀሏል እንዴ?
5: አዎ፣ ሁሉንም በጆ ስልክ ላይ ይገኛል። ቤት፣ መኪና፣ ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ ስልክ ቁጥር 0994411111 ላይ ይደውሉ።
6: አንጋፋው የኢትዮጵያ ሎተሪ አገልግሎት ከግማሽ ክፍለ ዘመን በላይ በመደበኛ ሎተሪ እድለኞችን በሽልማት እያደመቀ መገስገሱን ቀጠለ። ያኔ በ50 ሺህ ብር ሽልማት የእድለኞችን ደጅ ከፈተው። የመደበኛ ሎተሪ እድል በረከት በአዲስ ምዕራፍ በሚሊየን ሽልማት ቀጥሏል። ዛሬ ደግሞ ተራው የርሶ ነው። መደበኛ ሎተሪ እጣው በየ15 ቀኑ ይወጣል። ዛሬውኑ መደበኛ ሎተሪ በመግዛት የእድሉ ተቋዳሽ ይሁኑ። ይቁረጡ፣ ይሸለሙ። መልካም እድል። የኢትዮጵያ ሎተሪ አገልግሎት።
7: ማዕድ ሲሰናዳ፣ ውበት ሲፈስ፣ ደስታው በቤቶ ሲነግስ፣ ቡና ሳህን ማዕዳችን በቡና ሳህን ደምቋል። ውበቱ ለአይን ማረፊያ፣ ጥንካሬው ለቤቶ ኩራት፣ ጥራቱ ኤክስፖርት ስታንዳርድ። ቡና ሳህን በኢትዮጵያውያን እጅ 100% ከሜላማይን የተሰራ ለጤናው ተስማሚ በሆነ ጥሬ ዕቃ በጥበብ የተመረተ ቡና ሳህን ለሚፈልጉት አገልግሎት የሚስማማ የመመገቢያና የሾርባ ሳህን፣ ለወጥ ማቅረቢያ፣ ለኬክና ለኩኪስ ማቅረቢያ የሚሆኑ ሳህኖች በጥንቃቄና በጥራዝ ይዞላችሁ ቀርበዋል። ቡና ሳህን በሚያማምሩ ቅርጽና ቀለማት የተዋበ በላቀ ጥራትና በተመጣጣኝ ዋጋ ይዘን ቀርበናል። በአዲስ አበባ በመርካቶ እንዲሁም በተለያዩ የክልል ከተሞች በሁሉም የገበያ ማዕከላት ቡና ሳህንን ያገኛሉ። ልብ ይበሉ፣ በተመሳሳይ ምርት እንዳይጭበረበሩ ቡና ሳህንን ሲሸምቱ ከጀርባው ቡና ፕሌት የሚል ስያሜ መኖሩን ያረጋግጡ። ቡና ሳህን የማዕዳችን በረከት፣ የአብሮነታችን ውበት፣ ሁልጊዜም አብረናችሁ ነን። ቡና ሳህን ለማዕዳችን ከቅርጫ

0: ብስራት የኢትዮጵያውያን ኩራት።
1: አዲስ ቀን ነጋ፣ ሰማይ ፈካ፣ አድማስ ወገግ አለ፣ ጀምበር ጸዳሏን ፈንጠቀች፣ ወንዞች ድፍስ መልካቸው ጠራ፣ ምድር

0: ጨዋታ ደራ ወዳጅ ዘመድ ተሰባስቦ ባሴት ተፈለቀቀ አዲስ አመት በፌሽታ ደመቀ ልባማ ቦን ይጀገነች ላፍታሳት ዘናጋ ግብስ ኬቷን አማተረች ያሳባ ለታሰምር ወጋገንን አጋር አደረገች ትጉህ እቅዱን ወጠነ የጸና አላማ ሰንቆ ኮጋገን ጋር ዘመነ እነሆ ወጋገን ከታታሪዎች ጎን ከጎበዞች ጎራ በትጋት ለስኬት ከሚተጉት ጋራ መልካም አዲስ ዓመት ወጋገን ባንክ
1: ብስራት የኢትዮጵያውያን ኩራት
2: የብስራት 12 ነው።

0: እንደምናመሻችሁ አድማጮቻችን፣ የዕለቱ የብስራት 12 የመረጃ ሰዓታችን ነው ተጀምሯል። ዜናዎቹን እየመራውን የቅድስ ደጀን ያብራችሁ ቆያለሁ። በቴክኒኩ ቁጥጥር ደግሞ ኤፍሬም ተክሩ አብሮን የጋራ ቆይታ ማድረግ ይሆናል። በቆይታችንም ከሀገር ውስጥና ከውጭ የሰማናቸው መረጃዎች እያደረስናችሁ አብራናችሁ የምንቆይ ይሆናል። ታዲያ ይህን ሰዓት ስፖንሰር ያደረገላችሁም አህዱ ባንክ ነው። አዲሱን ዓመት አስመልክቶ ከወዳጅ ዘመድ የሚላክልዎትን ገንዘብ በአህዱ ባንክ በኩል ሲቀበሉ እኛ ደግሞ 10% ጉርሻ ጨምረን በዓሉን ደማቅ እናደርግልዎታለን። በውጭ ሀገር ገንዘብ አስተላላፊ ድርጅቶች በስዊፍት እንዲሁም እጆ ላይ ያለውን የውጭ ገንዘብ ከጳጉሜ 1 ቀን 2018 እስከ መስከረም 25 ቀን 2019 ዓ.ም ድረስ በባንካችን በኩል ሲቀበሉና ሲመነዝሩ እኛ ደግሞ የ10% ጉርሻ ጨምረን ገንዘቡን በክብር እናስረክባለን። ደንብና ሁኔታዎችም ተፈጻሚ ይሆናሉ። መልካም አዲስ ዓመት። አህዱ ባንክ።
1: የቅዱስ መስቀሉ በክፋት መቀበር ያሳሰባት ንግሥት እሌኒ መገኛው ከወዴት እንደሆነ ምክርን ጠየቀች። ኪሪያኮስ ከተባለ የከበረ ሽማግሌ ባገኘችው ምክር ደመራ አስደመረች። ጭሱም ቅዱሱ መስቀል ያለበትን ተራራ አመለከተ። ተቆፍሮም ተገኘ። እንኳን ለብርሃነ መስቀሉ በደህና ደረሳችሁ። መልካም በዓል። አህዱ ባንክ ከብዙዎች ለብዙዎች።
0: ወደ ዝርዝር መረጃዎች አለፍን። አዲሱ መንግስት መስከረም 25 ቀን 2019 ዓ.ም ይመሰረታል ተባለም። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የ7ኛው ጠቅላላ ምርጫ መጠናቀቅም ተከትሎ መስከረም 25 ቀን 2019 ዓ.ም የመንግስት ምስረታና የምክር ቤቱ የመክፈቻ ስነ ስርዓት እንደሚከናወን አስታውቋል። አፈ ጉባኤው በመልእክታቸው 42 የፖለቲካ ፓርቲዎች፣ 10438 እጩዎች እንዲሁም ከ54 ሚሊዮን በላይ መራጮች የተሳተፉበት 7ኛው ጠቅላላ ምርጫ ሰላማዊ ዲሞክራሲያዊ ፍትሐዊና ተአማኒነት ባለው ሁኔታ በስኬት መጠናቀቁን አብራርተዋል። የኢትዮጵያ አየር መንገድ ወደ ትግራይ ክልል በረራ ማቋረጡን አስታወቀ። የኢትዮጵያ አየር መንገድ በትግራይ ክልል ባለው ወቅታዊ ሁኔታ ምክንያት ወደ መቀሌ፣ አክሱምና ሽሬ የሚያደርገውን በረራ ከዛሬ መስከረም 13 ቀን 2019 ዓ.ም ጀምሮ ለጊዜው ማቋረጡን አስታውቋል። በበረራዎቹ መቋረጥ ምክንያት በደንበኞቹ ላይ ለሚደርሰው መጉላላትም አየር መንገዱ ይቅርታም የጠየቀ ሲሆን በረራዎቹ እንደገና ሲጀመሩ እንደሚገልጽም አስታውቋል። በአንድ ወር 15 የገጠር ቀበሌዎችና መንደሮች ኤሌክትሪክ ተጠቃሚ ሆኑ። የኢትዮጵያ ኤሌክትሪክ አገልግሎት ሀገር አቀፍ ኤሌክትሪክ አቅርቦት ፕሮግራም በአንድ ወር 15 የገጠር ቀበሌዎችና መንደሮች ኤሌክትሪክ ተጠቃሚ ማድረግ ችሏል። ኤሌክትሪክን በመላ ኢትዮጵያ ለማዳረስ ሲተገበር በቆየው በዚህ ፕሮግራም በአጠቃላይ 5435 አባወራና እማወራዎች የኤሌክትሪክ ተጠቃሚ ተደርገዋል። 48.4 ኪሎ ሜትር መካከለኛ መስመር ዝርጋታ በተከናወነበት የገጠር ቀበሌዎችና መንደሮች ኤሌክትሪክ ተጠቃሚ ለማድረግ ሲባል የተዘረጋው መስመር ወደ ደንበኞች ደጃፍ ለማድረስም 162 ኪሎ ሜትር የዝቅተኛ መስመር በመዘርጋት 34 የተለያየ አቅም ያላቸው ትራንስፎርመሮችም ጥቅም ላይ ውለዋል። ወደ ሌላ ዜና አለፍን። በኮንሶ ዞን የካላዛር በሽታ ስርጭት እየጨመረ መምጣቱ ተነገረም። በአንድ ሳምንት ጊዜ ውስጥ 6 ሰዎች በበሽታው እንደሚያዙም ተገልጿል። ካላዛር ሌሽማኒያ በሚባል ተዋሲያን አማካኝነት የሚከሰት የካላዛር በሽታ በኮንሶ ዞን ስርጭቱ ካለፈው በጀት ዓመት ጋር ሲነጻጸር በያዝነው በጀት ዓመት ጭማሪ ማሳየቱን የዞኑ ጤና መምሪያ አስታውቋል። በመምሪያው የበሽታ መከላከል ዳይሬክቶሬት የወባና ትኩረት የሚሹ ሐሩራማ በሽታዎች መከላከልና መቆጣጠር ባለሙያና የህዝብ ግንኙነት ፎካል የሆኑት አቶ ገብረ ኢየሱስ ገመዳ ከብስራት ሬዲዮ ጋር ባደረጉት ቆይታ እንደተናገሩት በሽታው ሕክምና ካላገኘ ለሞት ይዳርጋል። ባለፉት ዓመታት የበሽታው ስርጭት ዝቅተኛ እንደነበር የሚገልጹት አቶ ገብረ ኢየሱስ ከአዲስ አበባ ዩኒቨርሲቲ ጋር በመተባበርም በተደረገ ጥናት የበሽታው ስርጭት እየጨመረ መምጣቱን ማወቅ ተችሏል ብለዋል። በዋናነት የበሽታው አምጪ የሆነችው ተዋስ በበረሃ አካባቢዎች በተለይም እንደ ግራር ባሉ የበረሃ ዛፎች ላይ የመራባት እድሏ ሰፊ መሆኑ ተጠቅሷል። አልፎ አልፎ የሚከሰት ትኩሳት፣ በግራ የሆድ ክፍል ላይ የሚፈጠር እብጠት፣ የሰውነት ክብደት መቀነስ፣ ድካም፣ አቅም ማነስ፣ የምግብ ፍላጎት መጥፋት፣ ተቅማጥ እንዲሁም የነስር ህመም የበሽታው ምልክቶች ናቸው። በሽታው ህክምና ካላገኘም ለሞት የሚዳረግ በመሆኑ ምልክቶቹ ሲታዩ በአፋጣኝ ወደ ጤና ተቋም መሄድም አስፈላጊ ነው ተብሏል። ዘገባው የመባወርቅነ ነው። ዜና እረፍት። አንጋፋው ድምጻዊ ግርማ ነጋሽ ከዚህ ዓለም በሞት ተለየ። በኢትዮጵያ ዘመናዊ ሙዚቃ ድጋት ውስጥ ጉላሻራ ያሳረፈውና በተለያዩ ዘመን ተሻጋሪ ስራዎቹ በትውልዶች ዘንድ ከፍተኛ አድናቆትን ያተረፈው አንጋፋው ድምጻዊ ግርማ ነጋሽ በተወለደ በ83 ዓመቱ ከዚህ ዓለም በሞት መለየቱ ተገልጿል። በሙዚቃ ዘመኑም በታዋቂው የፖሊስ ኦርኬስትራና በቀዳማዊ ኃይለ ሥላሴ ቲያትር ያሁኑ ብሔራዊ ቲያትር ውስጥ በመካተት ለ10 ዓመታት የኢትዮጵያ ሙዚቃ በቅንነትና በፍቅር አገልግሏል። ድምጻዊ ግርማ ነጋሽ በለሰለሰ ድምጹና ጥልቅ ባላቸው የፍቅርና የህይወት ስሜት ምነው ተለየሽኝ፣ የኔ ሐሳብ፣ እንገናኛለን፣ አልበቃኝም ገና የመሳሰሉ ዘመን የማይሻገሩ ተወዳጅነትን ያተረፉ ስራዎቹ ለሙዚቃ አፍቃሪዎቹ ጋር ያገናኛቸው ስራዎች ውስጥ ይጠቀሳሉ። 3 ወንዶችና አንዲት ሴት ልጅ ያፈሩት ድምጻዊ ግርማ ነጋሽ የቀብር ስነ ስርዓቱ ነገ መስከረም 14 ቀን ከቀኑ በ8 ሰዓት በብዙ የኪነ ጥበብ ባለሙያዎች፣ ወዳጅ ዘመዶቹና አድናቂዎቹ በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል እንደሚፈጸም ከቤተሰቦቹ የተገኘው መረጃ ያረጋግጣል። ለአንጋፋው ድምጻዊ ግርማ ነጋሽ ቤተሰቦች፣ ወዳጆች እንዲሁም ለመላው የኪነ ጥበብ አፍቃሪዎች መጽናናትንም ብስራት ሬዲዮ ይመኛል። በወንጀል መረጃ፣ በቤንች ሸኮ ዞን በህይወት እያለ የራሱን የሀዘን ባነር ያዘጋጀው ግለሰብ በቁጥጥር ስር ውሏል። በደቡብ ኢትዮጵያ ክልል በቤንች ሸኮ ዞን ሰሜን ቤንች ወረዳ ኦካ ቀበሌ በህይወት እያለ ከዚህ ዓለም በሞት ተለይቷል የሚል የሀዘን መግለጫ ባነር ያዘጋጀው ግለሰብ በፖሊስ ቁጥጥር ስር መዋሉ ተገልጿል። የክልሉ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ እንዳስታወቁ ግለሰቡ የራሱን ፎቶግራፍ በመጠቀም የሀዘን መግለጫ ባነር አዘጋጅቶ በማሰራጨቱ በቁጥጥር ስር ውሎ ምርመራ እየተካሄደ በት ይገኛል። ድርጊቱ በማህበረሰቡ ዘንድ ከፍተኛ መደናገጥና አለመረጋጋት መፍጠሩን የገለጹት ኢንስፔክተሩ መሰል የሐሰት መረጃዎች ህዝብን የሚያሳስቱና ሰላምን የሚያደፈርሱ በመሆናቸው ማህበረሰቡ የሚደርሱትን መረጃዎች ሳያጣራ እንዳያምን አሳስበዋል። ፖሊስ የህዝብን ሰላምና ስነ ልቦና ሊያወኩ የሚችሉ መሰል ድርጊቶችንም በሚፈጽሙ አካላት ላይ አስፈላጊውን ህጋዊ እርምጃም ይወስደዋል ተብሏል። ዘገባው የባልደረባችን ሳምራዊት ስዩም ነው።